ካብዚ ቀፂልና ክቡራት ተኸታተልትና ቆርብ ንድሕሪት ክንመለስ ኢና። ናይ ድምፃዊ ተኽለ ተስፋ ዝጊ ካብ ደርፉ ፍቕሪ ተለመኒ እትብል ደርፊ ናብኹም ከነቅርብ ኢና። ካብዚ ብምቕፃል ካብ ቀፂላ እተቐርብ ደርፊ ናይ ድምፃዊት ፋጥማ ስሌማን ዩኖሪዮ እትብል ናይ ሳሆ ደርፊ ቀሪብና ኣለና። እዘን ደርፊ እውን ሕጂ ተኸታቲለኒ ካቅርባ ክቡራትን ክቡራንን ተኸታተልትና

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ እዚ ኩሉ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኻ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣዲ ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራት ተኸታተልቲ ህርመት ዝቐርብ ዘሎ ደርፍታት ኣዛናይ ክህሉ ተስፋይ ሙሉ እዩ ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም ሓንቲ ናይ ድምፃውያን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ናይ ሜዳ ደርፊ ቅሩብ ንድሕሪት ምልስ ክንብል ኢና ሂቦኦ ትብል ብድምፃውያን ተስፋይ መሓሪፊ ሒራ ምስ ፅገ ተክሊ ሰንበትን ብፆቶምን ኮይኖም ዝሰርሕዋ ስራሕ ክትከውን እያ ካብኣ ቀፂላ ቀሪብናያ ዘለና ናይ ኮሜዳን ዮናስ ምሕረት ኣብ ማይናስ ካብ እስርሑ ሓሚዳ እትብል እስርሑ ኢና ቀሪብና ዘለና ተኸታቲለን ክቐርባ የን

0: ዘጋጊልዎም ብዘበላ ሓለፈ ቐሚዳ ኣቦ ስድራ ጽንዓት ክትገብሪ ግን ገዲፉ ሓደራ
1: ጽንዓት ክትገብሪ ግን ገዲፉ ሓደራ
0: ጽንዓት ክትገብሪ ገዲፉ ሓደራ
1: ሄቦ ደባል ዋናይት ለይለሽ ደኒ ሄቦ ዝለሊ ፓርሳይት

0: ዝምጥሎኒ
1: ትግርኛ
2: ሰማዕ ኮኸን ኣይፀላኳን መርከዝ ዘሎ ስለ ዝኾነት
3: ግሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
4: ጎኖማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
5: ኣደ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
6: እንተሓሸኒ ኢልከ ገዲፍ ክኒ
7: ደቂ ኣንስትዮ ከዓ ሞ ኤርትራ
2: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብር መስ ስለምከታልኩም ኣዝየ እንዳመስገንኩም ምከታልኩም ክትቅፅሉ ደጊመ ብክብሪ እየ ዝዕድም። ክቡራትን ክቡራትን ተኸታተልትና ካብዚ ቀፂልና ቀሪብና ዘለና ደርፊ ብድምፃዊት ሳባ ዓንድ ማርያም ዝተደርፈት ግደፍ እትብል ፍቅራዊ ደርፊ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ሃገራዊ ደርፊ ናይ ቀዲም ድምፃዊ ሃይለ ገርብሩ ካብ ደርፍታቱ ኣለዋና እትብል ኣብ 30 ዓመት በዓል ናፅነት ሃገርና ዝደረፈያ ክትከውን።

ብግምና ተመሊስና ኣለና። ክቡራትን ኣፍቀርትን ትሕዝቶ መደብር መት ዘለዋና ደርፍታትን ሕጂ እውን ከላልየኩም ሓንቲ ናፊቅ እምበር እትብል ናይ ድምፃዊ መርሃዊ ኪዳነ ቃርያ ካብ ደርፍታቱ ኣብ 219 ዝዘረፋ ክትከውን ከላ ካብኣ ቀፂላ እውን ናይ ገዲም ድምፃዊ ሓጎስ ብርሃነ ደርፊ ከነቐርብ ኢና። ካብ ናይ ሓጎስ ንሎሚ መሪፅናያ ዘለና ደርፊ ኣብሻይ እትብል ክትከውን እያ።

ሰዓታትና ናብ መካል ገጹ ስለ ዝኾነ ክቡራትን ክቡራን ተኸታተልትና ኣብዘን ዘለዋና ሰዓታት እነቕርበን ደርፍታት ሓንቲ ብድምፃዊ ረዘና ዓለም እምቢላ እትብል ክትከውን ከላ ካብ ቀፂላ ሓዲኡ ምረፂ እትብል ብሃኒባል ዓለም ኣብ 223 ዝደረፋ ክትከውን እያ። እዘን ክልተ ደርፊ ፍቕራውያንን ናብኹም ክቐርባ የን። ኣብ ምዝዛም እነቕርባ ደርፊ እንታይ ክትከውን ሓቢረ ድማ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክንዛዝም ኢና። ኣቐዲምና እዘን ክልተ ደርፍታት ግን ናብኹም ከነቕርበን

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ እዚ ሰብሲ ትዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያለውሾማውራር ፈላኣኩኖሱቱባናይናሜኮዋይንኮኖኣዲ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራን እንተኸታተልቲ ናብ በዛ ቀፂላ እትቐርብ ናይ ዓገባይ ኢብራሂም ኣብ ቦሊኛ 91 ዝደረፋ ናይ ኩናማ ደርፊ ኣባያ ኣባካኖ እትብል ደርፊ ብኣ ክንዛዝሚና ትሕዝቶታትና ኣዛናይ ፀኒሑ ክኸውን ኣብ ናይ ሎሚ ሰሙን ተስፋዩ ሙሉ እዩ ዝመፅእ ሰሙን እዩ ክኸውን ምረኸብና ኣብ ዝመፅእ ሰሙን ብሰላም ብጥዕና የረኽበና ኣብ ትሕዝቶና ንዝህልወኩም ሃናፅርኢት ይኹን ኣፌታ ድማ ብኡ ቴሌፎን 2820 ከምኡ 1264 47 ኣብ ናይ ስራሕ ሰዓታት ክድውሉ ኢኹም ትኽእል ኢኹም ናይ ወትሩ ተቐበልቲ ርእቶኹም ኢና ሰሰናዩ ምነ ሰላም።

0: ባባ ባባ
1: እዚ ወደ
0: ናይ ማሕበራዊ ገዛ ተዋሂብና እስከተረዳእኒ
1: ብዛዕባ እንታይ ይትሕቶ?
0: ብምክንያት በዓልና ፅነት ታሪክ ኤርትራ ፅሒፍኩም ፅኡ ተባሂልና።
1: ብዛዕባ ታሪክ ኤርትራ ድኣ እሞ ኣብዚ ሓፂር ሰዓታት ፀዊኻ ዝውዳእ ዘይኮነ
0: እሞ ፅሙቓ ቢልካ ከተረዳእኒ
1: ወል ቅድሚ ኣነ ምንጋረይ ኣብዚ ቀረባ እዋን ዝተሰርሐ ስነ ጥባዊ ስራሕ ስለ ዘሎ ብሓንሳብ ኮይንና ንረኣዮ። ብድሕሪኡ ኣነ ፅቡቅ ገይረ መብርህ እንሃብኮ ገልፀልካ እየ።
0: ኣብ ፍላሽ ድያ ዘላ
1: ዋ ፅቡቅ ኣለኻ።

0: ህዝቢ ኤርትራ ከም ህዝቢ ብዝተፈላለዩ ወረርቲ ዝተወረ ህዝቢ እዩ። ኣብ 15 ክፍለ ዘበን ፖርቱጋላውያን መሬት ኤርትራ ንኣንስታት 40 ዓመት እዮም ሒዞሞ። ስዒቡ እውን ኣብ መፋረቅ 15 ክፍለ ዘበን ክሳብ 18 ክፍለ ዘበን ንኣንስታት 300 ዓመት ቱርካውያን እዮም ገዚኦም። ህዝብና ከዓ ነቲ ኣብ ግዜ ወራር መግዛት ቱርክ ዘሕለፎ መሪር ህይወት ፍትሒ ዝጎደሎን ጭካነን ምዃኑ ንምግላፅ ክሳብ ዚ እዋን እዚ መግዛእሱ ቱርክ ብዝብል ይገልፁ።
1: ቱርካውያን ብ1846 ንናይ ኤርትራ ግዛኣቶም ንግብፂ ረከብዋ። ግዛኣት ግብፂ ቐፂሉ ስዒቡ እውን መግዛእቲ ኢጣልያን ብቕልዕ ወራር መሬት ኤርትራ ኣብ ትሕቲ ግዛኣቶም ኣእተውዎ። ናብ ልብያ ኣስታት 6,000 ኤርትራውያን ዓሳክር ኣኽተቱ። 13,000 ኤርትራውያን ኣብ ኩናት ሶማልን ኢትዮጵያን መዝሓልጢ ዝገበረ ግዛኣት እዩ። ብድሕሪ እዩ ዝስዕብ እውን ምምሕዳር እንግሊዝ እዩ።
0: ኣብ 1952 ንኤርትራ ብዝምልከት ኣብ ቤት ምኽሪ ጸጥታ ብዓይኒ ፍትሒ ርእይቶ ህዝቢ ኤርትራ ግምት ክወሃቦ ይግባእ ነይሩ እዩ።
1: እንተኾነ እስትራቴጂካዊ ረብሓታት ሕቡራት መንግስታት ኣሜሪካ ኣብ ዞባ ቀይሕ ባሕርን ጉዳይ ዓለማዊ ጸጥታን ኣብ

0: ምት ብምእታው እቲ ሃገር ምስታ በዓልቲ ኺዳና ዝኾነት ኢትዮጵያ ክትፅምበር ኣድላይ ገይርዎ ኢሎም
1: ብስም ፈደራላዊ ብይን ካብ ሓደ መግዛእታዊ ኣደራዕ ናብ ካልእ ዝዳሓረ መግዛእታዊ ስርዓት ከም ዝቑረን እዩ ተገይሩ። እቲ ጥጅኡ ክፋእቲ ሓንጊጡ ዝመፀ መግዛእቲ ኢትዮጵያ እዩ። መግዛእቲ ኢትዮጵያ ኸ መግዛእቲ ሓንቲ ዝዳሓረት ሃገር እዩ። ዘዕንዎን ዘበላሽዎን እምበር ዝሃንፆን ዘመሓይሾን ፈፂሙ ይነበሮን።

0: ገዛእቲ ብዓረርን ሓውን ንህዝቢ ኤርትራ ክሰንፎ ከምዘይክእሉ ንህዝቢ ክገማሙዑን ሓድሕድ ከሰልፉን ክሳብ ተዓርቦቶም እዮም ፅዒሮም።
1: መግዛእቲ ማለት መሬት መሓዝ ኣይኮነን፣ ክብርታት ምብራዝ እዩ። ክብርታቱ ዝተበረዘ ህዝቢ ኸዓ ብጀካ ንዓይ ጣዕምን ሓበራዊ ክሓስብ ኣይክእልን። ሃገር ወኒኑ ኣብ ምዕባለ ክበፅሕ ስለ ዘይክእል ከዓ ገዛእቲ እውን ክብርታት ንምጥፋ እዮም ዝቃለሱ።
0: ሓደ ህዝቢ ክብርታቱ ይዋሕሱ።

0: ምባይ
1: ምጅማር ብረታዊ ቓልሲ ሃንቀውታ ህዝቢ ኤርትራ ዘንጸባረቐ እዩ።
2: ምጅማር ጽቡቕ እኳ እንተነበረ ኣተሓሳስቡን ኣካይዶን ግን ንሃገራዊ ቓልሲ ዝሕግዝ ኣይነበረን። ጸቢብ ፖለቲካዊ መኽሰብ ዝውንን ፍልልያት ህዝቢ ዘግፊሕ እዩ ነይሩ።
1: ከም ውፅኢቱ ድማ ኣብ መወዳእታ ስሳታትን መጀመርታ ሰብዓታትን ኣብ ቁሉላውን ምንቁልቋልን እትዩ ናብ ስዕረት ገጽና ዘገማገመና ንዓና ኸዓ ዘሻቕለናን ዘሳቕየናን ዝነበረ ብሰንኪ ምክፍፋል እዩ። ነዚ ንምስጋር ከዓ ክብርታት ክኹስኮሱ ነይርዎም፣ ዱልዱል መሰረት ዘንጽፉ ክብርታት። ህዝባዊ ግንባር እውን ውፅኢት ናይ ተኸፋፋለ ሓሳባትን ተግባራትን ንምስጋር ዝተኻየደ ቓልሲ እዩ። ንሰውራና እውን ሓድሽ ህይወት ዝሃቦ ምምስራት ህዝባዊ ግንባር እዩ።
2: ህዝባዊ ግንባር ፍለማ ዘለዓሎ ምስ ነፍሲ ወከፍ መድረኽ ዝሰማማዕ ጭርሖ እዩ። ሓፋሽ ይንቃሕ፣ ይወደብ፣ ይተዓጠቕ። ህዚ ከዓ መሰረታዊ ዓወት ህዝቢ እዩ። ህዝባዊ ግንባር ዝመረፆ ባንዴራ ኮኸብ ንናፅነት ከም ኮኸብ ጠሚቱ ናይተን ሓሙሽተ ጫፋት ናይ ኮኸብ ሓርነት፣ መዓርነት፣ ሓድነት፣ ፍትሒ፣ ገስጋስ ዘንጸባርቕ እዩ።
1: እቲ ውድብ ንኹሎም መግዛእቲ መሪርዎም ናፅነት ሃረር ዝብሉ ዝነበሩ ብዘይ ኣፈላላይ ሃይማኖት፣ ቋንቋ፣ ቀቢላ፣ ደርብታት ናይ ቃልሲ መድረኽ ፈጢሩ ኣሳቲፍ እዩ። ኣብ ገጠርን ከተማን፣ ኣብ ከበሳን ቆላን፣ ኣብ ተኣዝዩ ዝተገለለ ቁሸታትን ደንበታትን ዝወፁ ኣሸሓት መንእሰያት ኣብ ሓደ ዕላማ ኣስጢሙ ንኹሉ እቲ ጸቢብን ከፋፋልን ስምዒታት ሰቢሩ ማዕርነት፣ ሃገራዊ ሓድነት፣ ሃገራውነትን ዝፈጠረ ውድብ እዩ። መሪሕነት ህዝባዊ ግንባር ከዓ እኩብ ሓላፍነት ናይ ሰባት እዩ።

0: ክብርታት ሰውራ ዓንዲ ሕቆ ቓልስና እዩ። ኣብቲ ዝነበረ ቓልስን ሓርነት እቲ ወሳነ ተራ ሰብ እዩ። እቲ ኣብ ሰውራ ዝነበረ ሰብ ብኽብርታት ተሃኒፁ ነብሱ ረሲዑ ንቑሑን ጽኑዕን ሰብ ኮይኑ ዝተወፈየ ተጋዳላይ እዩ።
1: ንምጥፋእና ብሶቤት ዝተደገፈ ሓደ ቢልዮን ዶላር ዝግመት ወተሃደራዊ ዕጥቂ 12,000 ኩባውያን ወተሃደራት 1,500 ሶቪየታውያን ወተሃደራት ኣማኽርቲ 750 ደቡብ የመን ከምኡውን ብኣማኢ ዝግመቱ ናይ ምብራቕ ጀርመን ቴክኒሽያናት ብርክት ዝበሉ ምኩራ ጀነራላት ሶቪየት ከም ዝተሳተፉ ዝፍለጥ እዩ።
0: ህዝባዊ ግንባር ግን ነቲ ዝዓበየ ሰራዊት ኣብ ጸሊም ኣፍሪቃ ኣብ ዝተናውሐ ህዝባዊ ኩናት ብውሕድ ቁፅሪ ንዓርሙ

0: ምስ ዘራያቱ መኪት እዩ።
1: ድሕነት ሰውራ ዘረጋገፀ ታሪኻውን ወተሃደራውን ዓወት ዘመዝገበ ካብ ሓፂነ መፂን ከም ዝሕይል ዘረጋገፀ እቲ ብኽብርታት ህዝባዊ ግንባር ዝተሃንፀ ተጋዳላይ እዩ።

0: እኽሊ ኸይበለ መኽፈት ኣፉ እንተረኺቡ ቁንጣሮ ለኺፉ ቀለብ እንስሳ ቈጽለ መጽሊ ቋሪፉ ጸገም ውሒጡ ኣብ ክርሱ ሕቂቑ ከብዱ ብጥልቀታ ይተፋነን ኣርሓ ቦዱ ቦዱ
1: ረቂቕ ጥልቀቱ ብዓይኒ ዘይረአ ክብርታት ሃኒጹ ብመንፈስ ዝረአ ኣብ ህዝቢ ፈልሲ ጽንዓት ተኺሉ ብሕሉፍ ምጽማም ንያት ብጾቱ ይሐይሉ
0: ነቲ ብኾፍካ ዘድርቕ ዘሕይኽ ቀዝሒ ተንከስ ዘየብል ኣኻውሕ ዘምክኽ ምቖት ቀትሪ እንካ ህይወተይ ተጠቀመላ እንዳበለ ሰባት ክነብር ምንባር እንዳቐበፀ
1: ስለዛ መሬት ስለዛ ርስቲ ቅድሚ መስዋእቲ ዘሎ መስዋእቲ ኩሉ መካራታት ዝባኑ ፀይሩ ንሰብ እምበር ንሱ ዶ ነቢሩ ዘይልመድ ምልማድ ለሚዱ እንታይ ከዘይከፈለ ነዛ መሬቱ
0: ሰሙኻን ገዲፉ ዘይሰሙኻን መሊኹ ክቕደድ ክስፈ ኸምብላ ጨርቂ ቤተ ፈተነ ገይርዋ ነብሱ ብዘይብቂ እትደጋገም ሕይወት ከም ዘላቶ ዓሰርተ ጊዜ ይስፈ ከምብላይ ድርዕቶ
1: ዓፅሙ ተዳቒቑ ስጋ ተመጃሪጡ ኢደ እግሩ ተቖሪፁ ዓፅመ ስግኡ ተለቓቂቡ ትንፋስ ሰኺዑ ተጋዳላይ ተጋዳላይ እንተፈጥሮ ረቲዑ
0: ንስኻ ጽናሕ ኣነ ኽዋጋ እንዳበለ ተጋዳላይ ሰብ ክንሱ ዘይተወላወለ መንፈስ ተጋዳላይ ንዂሉ ዝሰዓረ ምሩጻት ገና ሽላ ወፊዩ ብደሙ ናጽነት ዘምጽአ ብድምፁ ንዓለም ዘስምዐ
1: ተጋዳላይ ክጋደል ከሎ ክጥዕሞ ዘይኮነ ክጥዕመና እዩ ዝወፈረ ጉዕዞ ቓልሱ ንውልቃውነት ዘይኮነ ሓበራውነት ምምጻእ ናጽነት እዩ ዝነበረ
0: ናይቲ ነዊሕ እዋን ዝተጋደሎ ገዛ ሓጺን ወርቂ ኮነን ከውርስ ተጋዳላይ ሽድኡ ዘይቀየረ ክብርታት ሓጺቡ ዘረከበ
1: ክብርታት ሰውራ
0: ልዑል ፍቕሪ ሃገር
1: ሃገራዊ ሓድነት
0: ሃገራዊ ስኒት
1: መዓርነት
0: መሃዝነት
1: ዓያይነት
0: ጽንዓት
1: እዚኦም እዮም ክብርታት
0: ንተጋዳላይ ይሰርሑ
1: ተጋዳላይ ብኽብርታት ተሰሪሑ
0: ክብርታት ከዓ ሓጺቡ ኸሊዑ ረኪቡ
1: ሕዝባዊ ግንባር ከዓ

0: ፅቡቅ ካብዛ ብሓንሳብ ዝረኣነያ ሓፃር ቪድዮ ብዙሕ ሒዝካ ክትከውን ተስፋ ገብር።
1: ካብ ቀደም ካብ ጥንቲ ኤርትራ ሃገርና ብብዙሓት ባዕዳን ከም ዝተገዘአት ህዝብና ከዓ ንመሰሉ ከም ዝተቓለሰ እቶም ተጋዳላይ ዝሰርሑ ክብርታት እውን ክንወርሶም ከም ዘለና ከዓ ፈሊጠ።
0: ኤክሰለንት ንፉዕ ዝወደይ ክብርታት ንኹሉ እዩ ሳላ ክብርታትና ተቓሊስና ተዓዊትና ክብርታትና ክውረሱ ዘለዎም ክብርታት እዮም። ሕጂ ንዓናይ ሞ ናብ ሳሎን ዕዮ ገዛኻ ብሓባር ኮይንና ክንሰርሖ ኢና።
1: ባባ ቅድሚ ናብ ሳሎን ምኸድና ግን እዛ ቪድዮ እንዳረእኸ ከለኹ ዝፀሓፍ ኳ ግጥምላትኒ።
0: ፅቡቅ እንታይ ትብለ?
1: ዝርጋሕቲ ባንዴራ ትብል
0: እስከ ክሰምዓካ።
1: ብዘይ ብተኽ ገመድ ኣብዘይ ንቕነቕ ዓንዲ ባንዴራ ይስቂለያ ኣውሪደ ባንዴራ ባዕዲ ደፊኣ ኣትያ ማእከለን ተንበልብላላ ለቢሳ ሓበን ምስአን ውዒላ ምስአን ተሓድር መዓስ ብልማኖ ብቕልፅማ እምበር ኣብ መሬት ዓደይ ከምታ ድለይተይ ብሓበን ክነብር ልበይ ረጊዩለይ ኣብ ትሕቲ ሰግለለት ጠሊ ሓዚሉ ነቲ ሰማየ ባንዴራይ ተሰቒሉ ዝርግሕቲ ባንዴራ ሰለል ትወለሉ ዝርግሕቲ ባንዴራ ተንበልብለሉ።
0: ኣታ ክንዲ ትነፍዕኻ። ብራቮ ብራቮ ብራቮ ዝወደይ ንፉዕ ጆኻ ሕጂን እንዲያሞ ናብ ሳሎን ንኽድ ሞ እዮ ገዛኻ ንስርሐያ።

ፈነወይ ኤርቲቪ ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ 6 ጉንቦ ሰዓት 5 ተዳልወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ሮቤል በረኸት ምሳ ቅረቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ኣርእስቲ ዜና ንፍልም። ኣብ ዞባ ዓንሳባ ዝካየድ ዘሎ ምርኢት መፅሓፍቲ ባህሊ ንባብ ኣብ ምኩስኳስ ኣበርክቶ ከም ዘለዎ ተገሊጹ። ጨንፈር ትምህርቲ ዞባ ጋሽ ባርካ ኣብ ንኡስ ዞባ ተሰነይ ስልጠናት ኣሓዛ ንብረትን ሰነዳትን ወዲቡ። ኣብ ዓሰብ ኣብ ቱሪዝም ዘተኮረ ዝተምህሮ ንተምሃሮ ካልኣይ ደረጃ ተዋሂቡ። ፊሊፒንስን ጃፓንን ኣብ ምልውዋጥ ወተሃደራዊ ንዋትን ቴክኖሎጂን ዘተኮረ ስምዕ ተፈራሪመን። ታይላንድ ምስ ካምቦድያ ናይ 25 ዓመታት ዝፀንሐ ውዕል ሓበራዊ ዳህሳስ ነዳድን ጋዝን ከም ዝሰረዘቶ ኣፍሊጣ። ኣብ ጫድ ብዝተካየደ ሽበራዊ መጥቃዕቲ 23 ወተሃደራት መንግስቲ ከም ተቐትሉ ተቓሊሖም። ዝርዝር ዜና። ምርኢት መፅሓፍቲ ባህሊ ንባብ ኣብ ምኩስኳስ ኣበርክቶ ከም ዘለዎ ፍልጠት መሰረት መሃዝነትን ምዕባለን ብዝብል ቴማ ካብ 2 ክሳብ 4 ጉንቦት ኣብ ዞባ ዓንሰባ ንኡስ ዞባታት ሓጋዝን ዒላ በርዕድን ኣብ ዝተካየደ ምርኢት መፅሓፍቲ ተገሊፆም። እቲ ምርኢት ልዑል ናይ ምብርባርን ምንቕሓን ባይታ ፈጢሩ ከም ዘሎ ዝጠቐሱ ተሳተፍቲ ጎኒ ጎኑ ዝተወስደ ንመሃዝነትን ፈጠራውነትን ተምሃሮ ዝዕቢ ተበግሶታት እውን ኣድናቆት ከም ዝረኸበ ሓቢሮም። ወሃብቲ ርእቶ ብወገኖም ንኩሉ ዕድመ ኣብ ግምት ዘእተወ መፅሓፍቲ ምቕራቡ ብልጫ ከም ዝነብ ብምግላፅ ወለዲ ነቲ ዕድላትን ፀጋታትን ብግቡእ ክጥቀምሉን መፅሓፍቲ ናይ ምዕዳግ ባህሊ ክስስንን ኣዘኻኺሮም። ጎኒ ጎኒ እቲ ምርኢት መፅሓፍቲ ንተምሃሮ ካልኣይ ደረጃ ኣብ ምህዞን ሰንዓን ዘተኮረ ኣስተምህሮታት ብቕኢላታት ከም ተዋህበ ወኪላት ኤርጊና ገሊፆም። ናይ ሎሚ ዓመት ምርኢት መፅሓፍትን ስራሓት ምህዞን ሰንዓን ብደረጃ ዞባ ዓንሰባ ንሻርሻይ ግዜ፣ ኣብ ንኡስ ዞባታት ሓጋዝን ዒላ በርዕድን ድማ ንካልኣይ ግዜ ዝተካየደ ክኸውን ከሎ ኣብ ዝቕፅል መዓልትታት ኣብ ሓመልማሉን ከረንን ክካየድ ምዃኑ ካብ ዋህቲ ኣካላት ዝተረኸበ ሓበሬታ ይነፅር። ጨንፈር ሚኒስትር ትምህርቲ ዞባ ጋሽ ባርካ ብ3 ጉንቦት ኣብ ንኡስ ዞባ ተሰነይ ንዝነጥፉ ኣባላት ምምሕዳርን ፋይናንስን ከምኡ ውን ርእሰ መምህራን ኣብ ኣታሓዛ ንብረትን ሰነዳትን ዘተኮረ ስልጠና ወዲቦም። ሓላፊ መምሕዳርን ፋይናንስን ናይቲ ጨንፈር ኣቶ እስጢፋኖስ ሃብተፅዮን ኣብ ምሕደራ ንብረትን ገንዘብን መምርሒታት ዕድግን ኣገባባቱን ከምኡውን ኣቀራረባ ፀብጻብ ቀዋሚ ንብረትን ሰነዳትን ክርአ ፅንሐ ሕፅረታት ንምእራም ዝዓለመ ከም ዝኾነ ገሊፆም። ሓላፊ ኣብያት ትምህርቲ ንኡስ ዞባ ተሰነይ መምህር ኣድም በሽር በጎኑ ሰልጠንቲ ኣብ ምምሕዳርን ምምእዛንን ዝለዓለ ኣሓላፍነት ስለ ዘለዎም ንዝቐሰምዎ ፍልጠት ብግቡእ ክሰርሕሉ ኣዘኻኺሮም። ኣመሓዳር ንኡስ ዞባ ተሰነይ ኣቶ ስዮም ገብረየሱስ ድማ ይዕበይ ንኣስ ዝንቀሳቐስ ንብረትን ገንዘብን ምዕሩያታ ሓዛ መታን ክህልዎ እቲ ስልጠና ኣገዳሲ ከም ዝኾነ ሓቢሮም። ኣብ ዓሰብ ኣብ ፅላት ቱሪዝም ዘሎ ኣፍልጦ ንምዕባይ ዝዓለመ ኣስተምህሮ ንተምሃሮ ካልኣይ ደረጃ ቤት ትምህርቲ ወልደ ኣብ ወልደ ማርያም ተዋሂቦ። እቲ ኣስተምህሮ ኣብ ፀጋታት ቱሪዝም ሃገርን ዞባ ደቡብ ቀይሕ ባሕርን ከምኡ ውን ባህርያዊ፣ ታሪካዊ፣ ጥንታውን ካልእን ፀጋታት ቱሪዝምን ኣገዳስነት ምዕቀቡን ዘብርህ እዩ ነይሮም። ወኪል ሓላፊ ክፍሊ ቱሪዝም መንእሰይ ዓብደላ ሕዛም ኣብ ዝሃቦ መግለፂ ደቡባዊ ቀይሕ ባሕሪ 49,000 ጎላጉል፣ 44,000 ጎቦታትን ኮርባታትን፣ 7,000 ድማ እሳተ ጎመራዊ መሬት ከም ዝሽፍን ዘይካዚ እውን ልዕሊ 60 ደሴታት ከም ዘለዎ ብምጥቃስ እቲ ዞባ መሬቱን ባሕሩን ንቱሪዝም ኣዝዩ ምቹእ ከም ዝኾነ ሓቢሮም። ኣብ ደቡብ ደንካልያ ረሓይታ ስዱሕ ኢላ ብርዓሶለን ኣስኮማን ብታሪካውን ጥንታውን ቅርስታት ከምኡውን ኣዕዋፍ ባሕሪ ዓሳታትን ጎብየ ባሕርን ሃብታም ከም ዝኾነ ኣብ ማእከል ዳንካልያ ድማ ኣብ ሓውሲ ከተማ ዕዲ ኣርዕተ ከዓ ኣብ ጢዖን ምዕድርን ጥንታዊ መሳጊድ ከም ዘሎ ገሊፆም። ኣብ ንኡስ ዞባ ሻምብቆ ባህላውን ስነ ጥበባውን ውድራት ከምኡ ውን ቤት ምህዞን ሰንዓን ዘጠቃለለ ንሓደ ሰሙን ዝቐፅለ ቅነ መንእስያት ውዳበ መምሕዳራት ከባብን ሰራሕተኛታት መንግስትን ተካይዶም። ሓላፊ ቤት ፅሕፈት ሃማተ ኣብቲ ንኡስ ዞባ መንእሰይ ሓጎስ ከሰተ ቅነ ውዳበ መንእስያ ሰራሕተኛታት ኣካል ምዕቃብን ምትሕልላፍን ባህልን ታሪክን ከምኡውን ምዕባል ኣቕምታት
ስለዝኾነ ትግባርኡ ብዕቱብ ከም ዝስራሓሉ ገሊፆም ሓላፊ ኣሃዱ መምሕዳርን ፋይናንስን ኣቶ ታረቅ ኣባይ ብወገኑ እቲ ቕነ ኣካል ናይቲ ብኩለንትንኡ ብቑዕ መንእሰይ ንምህናፅን ውዳበ መንእስያት ንምሕያልን ዝሰላሰል ስራሕ ከም ዝኾነ ብምሕባር ኩሎም ኣካላት መንግስቲ ኣበርክቶ ክገብሩ ኣዘኻኺሮም ኣብ መወዳእታ ኣብ ኩሉ ዓውድታት ንዝተዓወቱ ሽልማት ተዓዲሎም ኣብ ንኡዝባይ ላበልዕድ ሕርስን ክታበትን ኣብ መደበር ጥዕና ሓድሽ ዓዲ እናወሰኺ ምምፅኡ ሓላፍታ መደበር ጥዕና ነርስ ኣሮን ሙልጌታ ገሊፆም ብዝካየድ ኣስተምህሮታትን ጎስጓሳትን እቲ መጠን ቀፃሊ ዕቤት እናርአየ ናብ 41 ሚእታዊት ክብ ኢሉ ምህላው ብምጥቃስ ክታበት ህፃናት እውን 100 ሚእታዊት በፂሑ ከም ዘሎ ኣብርዮም ብዘይካዚ ሕማም ዓሶ ብ20 ሚእታዊት ከም ዝነከ ሸፈነኮም ዝመርሖ ሓበራዊ ፅሬት 67 ሚእታዊት ተጠቃምነት ዓይኒ ምድሪ ድማ 54 ሚእታዊት ከም ዝበፅሐ ኣረዲኦም ኩነታት ዘይተመሓለፍቲ ሕማማት ሽኮር ፀቕጢ ደምን ካልኦትን ንምፍላጥ እውን ኣብ ትካላት ጥዕናን ካብ ትካላት ጥዕና ወፃእን ብመልክዕ ወፍሪ ተፍትሽን መርመራን ከም ዝካየድ ብምጥቃስ ልዕሊ 40 ዓመት ዝዕድሞኦም ኩነታቶም ክፈልጡ ምዒዶም መደበር ጥዕና ሓድሽ ዓዲ ን16 ዓድታት ንኡዞባ ዒላ በርዕድን 4 ቁሸታት ንኡዞባ ዓዲ ተከሌዛንን ኣገልግሎት ትህብ ሓንቲ ካብ 14 መምሕደራት ከባቢ ንኡዞባ ዒላ በርዕድ ዝኾነት ሓድሽ ዓዲ ካብ ሓውሲ ከተማ ኢደን ንሸነኽ ደቡባዊ ምዕራብ ምብራቕ 11 ኪሎ ሜትር ርሒቓ ትርከብ እስዕብ ዜናት ወፃኢት ሃገራት እዩ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ፊሊፒንስን ጃፓንን ትማሊ 5 ጉንበት ኣብ ምልውዋጥ ወተሃደራት ንዋትን ቴክኖሎጂን ዘተኮረ ስምዕ ተፈራሪመን ሚኒስተር ምክልኻል ፊሊፒንስ ጊልበርቶ ቴዋዶሮን ሚኒስተር ምክልኻል ጃፓን ሺጅሮ ኳይዙሚን ኣብ ከተማ ማኒላ ኣብ ዘካይዶ ርክብዮም ነቲ ስምዕ ከቲሞምሎም ክልቲአን ሃገራት ምልውዋጥ ወተሃደራዊ ንዋት ፅገናን ስልጠናን ንምቅልጣፍ ዝሕግዝ ሓይሊ ባሕሪ ሓይሊ ዕማም ንምቋም ተሰማሚዐን ኣለዋ ጃፓን ንስምዕ ዝኸተመት ብመሰረት ቅዋማ ን10ታት ዓመታት ኣብ ሰደድ ኣፅዋር ኣፅኒዓቶ ፅንሕቲ ገዳ ኣብ ዝሓለፈ ወርሒ መያዝያ ድሕሪ ምስራዛ እዩ እዚ ሓድሽ ስምዕ ንፀጥታ ዞባ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ተንተንቲ ይእምቶም ጃፓንን ፊሊፒንስን ሓበራዊ ወተሃደራዊ ልምምድን ፀጥታውን ሎጂስቲካውን ምልውዋጥን ከካይዳ ዘኽእለን ወተሃደራውን ፀጥታውን ውዕል ኣብ ዝሓለፈ ወርሒ ጥሪ ከም ተፈራረማ ዝዝከር እዮም እዚ ከምዚ ኢሉ እንከሎ ሰራዊት ጃፓን ኣብቲ ምስ ኣሜሪካን ፊሊፒንስን ዘካየዶ ዘሎ ሓበራዊ ወተሃደራዊ ልምምድ ንፈለማ እዋን ፈተነ ፀረ መርከብ ሚሳይል ከም ዘካየደ ተሓቢሮም እቲ ሚሳይል ኣስታ 75 ኪሎ ሜትር ርሒቑ ንዝነበረ ዒላማ ኣብ ውሽጢ 6 ደቃይቕ ከም ዝወቕዐ ተገሊፆም ነቲ ፈተነ ሚኒስትራት ምክልኻል ፊሊፒንስን ጃፓንን ብኣካል ክዕዘቦ እንከለዉ ፕረዚደንት ፊሊፒንስ ፈርናንድ ማርኮስ ድማ ብማንዛ ከም ተኸታተሎ ማዕከና ዜና ቃሊሐን መንግስቲ ቻና ነቲ ጃፓን ድሕሪ ካልኣይ ኩናት ዓለም ዘካየደቶ ናይ መጀመርያ ፈተነ ብትሪ ኮኒንዎ ኣሎ ኣሜሪካን ፊሊፒንስን ክሳብ 8 ጉንበት ዝቕፅልን ብድምር ልዕሊ 17,000 ወተሃደራት ዝሳተፈዎን ዘለዉ ዓመታዊ ሓበራዊ ወተሃደራዊ ልምምድ ኣብ ግዝኣት ፊሊፒንስ የካይዳ ምህላውን ዝፍለጥ እዩ ታይላንድ ምስ ካምቦድያ ን25 ዓመታት ዝፀናሐ ውዕል ሓበራዊ ዳህሳስ ነዳድን ጋዝን ከም ዝሰረዘቶ ኣፍሊጣ ቀዳማይ ሚኒስትር ታይላንድ ኣኑቲን ቻንቭራኩል እቲ ስምዕ ንልዕሊ ርብዒ ዘመን ገስጋስ ከም ዘየርኣየን ንሃገራዊ ረብሓ ታይላንድ ከምዘ የገልግልን ወቒሶም እቲ ውሳነ ምስቲ ኣብ 225 ኣብ መንጎ ክልቲአን ሃገራት ተኸሲቱ ዝነበረ ደባዊ ምግጭት ምትእሳር ከም ዘይብሉን ኣብ ጎስጓስ ምርጫ ንምስራዙ ንዝተኣተወ መብፅዓ መሰረት ዝገበረ ከም ዘይኮነን እቲ ቀዳማይ ሚኒስትር ብተወሳኺ ሓቢሮም መንግስቲ ካምቦድያ ታይላንድ ካብቲ ስምዕ ንምስሓባ ንዝወሰደቶ በይናዊ ስጉምቲ ዝሕዝን ክብል ብምግላፅ ነቲ ጉዳይ ብመንገዲ ውድብ ሕቡራት ሃገራት ከም ዝፈትሖ ኣነፂሮም ታይላንድን ካምቦድያን ኣብቲ ብሓባር ከም ዝውንንኦ ዝምግታሉ ወሽመጥ ታይላንድ ነዳዲ ብሓባር ንምድህሳስ ዝኽእለን ስምዕ ኣብ 201 ከም ዝኸተማ ፀብፀባት ይሕብሮ ኣብቲ ወሽመጥ 300 ቢልዮን ዶላር ዝግመት ፀጋታት ነዳድን ጋዝን ከም ዘለዎ እዩ ዝግለፅ ታይላንድን ካምቦድያን ኣብ መንጎአን ንዝተወልዐ ደባዊ ግጭት ደው ንምባል ኣብ ወርሒ ተሓሳስ 225 ስምዕ ምቁራጥ ተኽሲ ከም ዝኸተማ ዝዝከር እዮም በቲ ግጭት ካብ ክልቲኡ ወገን 150 ሰባት ከም ትቐትሉን ኣማኣይታ ሸሓት ካብ ኣባይቶም ከም እተመዛበሉን ፀብፀባት ይሕብሮም ኣብ ዝሓለፈ ብጫት ብዝተኻየደ ሽብራዊ መጥቃዕቲ 23 ወተሃደራት መንግስቲ ከም ትቐትሉ ማዕከናት ዜና ንሰመ ዝፀታተ ሃገር ብምጥቃስ ኣቃሊሐን በቲ ምስ ኒጀር ናይጀርያን ካሜሩንን ኣብ ዘዳውብ ከባቢታት ቀላይ ጫድ ኣብ ዝርከብ ማዓስከር ሰራዊት ዝተፈፀመ መጥቃዕቲ 26 ከም ዝቆሰሉን እውን ተሓቢሩሎም
እቲ መጥቃዕቲ ብሽበራዊ ጉጅለ ቦኮ ሓራም ከም ተፈፀመ ሰመዚ መንግስቲ ጫድ ገሊፆም ኣለዉ እዚ ከምዚ ኢሉ እንከሎ ሰራዊት ጫድ ብዝካየድ ናይ መልሲ መጥቃዕቲ ስርሒት ሓያሎ ኣባላት ቦኮ ሓራም ከም ዝቐተለ ኣፍሊጦም ፕረዚደንት ጫድ መሃማት እድሪስ ደቢ ኣብ ማሕበራዊ መራከቢታት ኣብ ዝዘርግሑ ፅሑፍ እቲ መጥቃዕቲ ብትሪ ብምኹናን ኣንጻር ሽበራዊ ዝካየድ ስርሒት ክቕፅል ኣዚዙሎም ኣብ ወርሒ ጥቅምቲ 224 ኣብ ጫድ ብዝተካየደ ተመሳሳሊ ሽበራዊ መጥቃዕቲ ልዕሊ 4 ኣባላት ሰራዊት ሃገር ከም ተቐትሉ ናይ ሽዑ ፀብፀባት የነፅሮም ሽበራዊ ጉጅለ ቦኮ ሓራም ኣብ ከባቢታት ቀላያት ጫድ ተደጋጋሚ መጥቃዕቲ ከካየድ ምፅንሑ እዩ ዝጥቀስ እቲ ሽበራዊ ጉጅለ ካብ 2009 ኣብ ዞባ ምዕራብ ኣፍሪቃ ብሓፈሻ ናይጀርያ ድማ ብፍላይ ብዘካየደ መጥቃዕትታት ብውሕዱ 36,000 ሰባት ከም ተቐትሉን ኣስታት 2 ሚልዮን ከም ተመዛበሉን ፀብፀባት ውድብ ሕቡራት ሃገራት ይሕብሮም ኩባ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኪ ሩብዮ ኣብ ልዕሊኣ ዝፅንዐ እገዳ ነዳዲ ከምዚ የለ ንዝሃቦ መግለፂ ብትሪ ነፂጋቶም ሚኒስትር ጉዳያት ወፃኢ ኩባ ብሩኖ ሮድሪገስ እቲ ብማርኮ ሩብዮ ዝተዋሃበ መግለፂ ካብ ሓቂ ዝረሓቐን ነቲ ፕረዚደንት ትራምፕ ብ

ሸዓተን ጥሪ ናብ ኩባ ሰደድ ነዳዲ ኣብ ልዕሊ ዝገብረ ሃገራት ተወሳኺ ቀረፅ ንምውሳን ዝኸተሞ ናይ ፈፃሚ ኣካል ትእዛዝ ዝፀረርን ከም ዝኾነ ሓቢሮም ኣብ ውሽጢ 4 ኣዋርሕ ሓንቲ መርከብ ነዳዲ ጥራይ ናብ ኩባ ከም ዝኣተወትን ማርኮ ሩቢዮ ኣብ ልዕሊ ህዝቢ ኩባ ዝወረደ ዕንወት ኣፀቢቑ ከም ዝፈልጥን ሚኒስተር ብሩኖ ሮድሪገስ ብተወሳኺ ገሊጹ ፕረዚደንት ትራምፕ ብሓደ ግንቦት እውን ነቲ ንልዕሊ 6 ዓመታት ኣብ ልዕሊ ኩባ ፀኒዑ ዘሎ እገዳ ኣሜሪካ ዘስፍሕ ናይ ፈፃሚ ኣካል ትእዛዝ ከም ዝኸተመ ዝዝከር እዮም እቲ ስጉምቲ ንመንግስቲ ኩባ ወይ እገዳ ዝተገብረሎም ውልቀ ሰባት ንዋታዊ ፋይናንሳዊ ወይ ቴክኖሎጂዊ ደገፍ ዝህቡ ውልቀ ሰባትን ኣካላትን እገዳ ንምውሳን ዘፍቅድ እዩ ኣሜሪካ ካብ 1962 ኣትሒዛ ኣብ ልዕሊ ኩባ ኣፅዲቃቶ ዘላ በይናዊ ዘይሕጋዊ እገዳታት ኣብ ልዕሊ ተሃገር ከቢድ ቁጠባዊ ክሰራታት ከም ዝወረደ እዮም ፀብፀባት ዝጠቕሶም ኣብ ደሴት ሃዋይ ሕቡራት መንግስታት ኣሜሪካ ዝርከብ ንጡፍ እሳተ ጎመራዊ እምባ ኪላውያ ካብ ትማሊ 5 ጉንበት ክነቱ ከም ጀመረ ተቓሊሑ ካብቲ እምባ ዝተተፍአ ዝመኽኺ ኣኻውሕን ዒግታትክን 200 ሜትሮ ከም ዝዓረገ ዝገለፁ ሰመዚ ስቪላዊ ድሕነት ነበርቲ ክስዕብ ካብ ዝኽእል ሓደጋ ክጥንቀቑ ፀዊዖም ኣለዉ ኣብ ደሴት ሃዋይ ካብ ዝርከቡ 6 ንጡፋት እሳተ ጎመራዊ እምባታት ሓደ ዝኾነ እምባ ኪላውያ ካብ 224 ንድሓር ንመበል 46 ግዜኡ ይነቱ ከም ዘለዮም ፀብፀባት ዝሕብሮም ኣብ ደሴት ታይዋን ይቕሬታ ኣብ ደሴት ሃዋይ ብደረጃ ዓለም ካብ ዝጥቀስ ንጡፍ እሳተ ጎመራዊ እምባታት ይርከብ ፕረዚደንት ዶናልድ ትራምፕ ኣሜሪካ ኣብ ልዕሊ መፃወቦ ሆርሙዝ ተዓጊተ ንዘለዋ ንግዳዋይ ንመራኽብ ኣሰኒኻ ንምሕላፍ ዝጀመረቶ ስርሒት ንግዜኡ ደው ከም ዝብል ኣፍሊጦም እቲ ስጉምቲ ኣብ መንጎ ኣሜሪካን ኢራንን ኣብ ናይ መወዳእታ ስምዕ ንምብፃሕ ዝካየድ ዘሎ ዝርርብ ዓብዪ ገስጋስ ብምዝጋቡ ከምኡ ውን ፓኪስታንን ካልኦት መንጎኛታት ሃገራትን ብዘቕረቦ ሕቶ መሰረት ከም እተወስደ ፕረዚደንት ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ሓቢሩ ይኹን እምበር ኣብ ልዕሊ ካብን ናብን ወደባት ኢራን ዝካየድ ምቅስቃስ ንግዳዋይን መራኽብ ፀኒዑ ዘሎ እገዳ ከም ዝቕፅል ኣነፂሩሎም ኣሜሪካ መፃወቦ ሆርሙዝ ተዓጊተን ዘለዋ ንግዳዋይን መራኽብ ንምሕላፍ ዝወጠነቶ ስርሒት ብ4 ጉንቦት ከም ዝጀመረ ዝፍለጥ እዩ ፕረዚደንት ትራምፕ ከም ኣካልቲ ስርሒት 7 ፈጠናት ጀላቡ ሓለዋ ሰውራ ኢራን ከም ተሃርማ ክገልፅ እንከሎ ኢራን ግና እቲ መጥቃዕቲ ኣብ ልዕሊ ህዝቢ ዘመላለሳ ጀላቡ ከም ተፈፀመ ብምሕባር ነፂጋቶላ ኢራን ኣብ ልዕሊኣ ድሕሪ ዝተካየደ መጥቃዕቲ ኣሜሪካን እስራኤልን ኣብ መፃወቦ ሆርሙዝ ፀጥታዊ ቁፅፅር ከም ዝጀመረት ዝፍለጥ ኮይኑ ብሰንኩ ልዕሊ 2,000 መራኽብ ተዓጊተን ከም ዘለዋ እዩ ዝጥቀስ እዚ ከምዚ ኢሉ እንከሎ ኣሜሪካን መሻርክቲ ሃገራት ወሽመጥ ዓረብን ኢራን መፃወቦ ሆርሙዝ ንምቅስቃስ ንግዳዋይን መራኽብ ውሑስ ክትገብር ዝዓለመ ሓደሽ እማመ ከም ዘውፅአ ተሓቢሮም እቲ እማመ ኢራን ኣብ ልዕሊ ንግዳውያን መራኽብ እተካየዶ መጥቃዕትታት ደው ክተብል ኣብ መፃወቦ ሆርሙዝ ኣፃዊታቶ ዘላ ነተውቲ ክተልዕሎን ንነግዳውያን መራኽብ ተኽፍሎ ዘላ ገንዘብ ክተቋርፆን ዝፅውዕ እዮም ኢራን ነዚ ጠለባ እዚ እንተዘይኣተግቢራቶ ኣብ ልዕሊኣ እገዳ ወይ ካልእ ስጉምቲ ክውሰድ ከም ዝኽእል እቲ እማመ የጠንቀቕ እቲ እማመ ብዝምልከት ኣብ ዝመፅእ ቀረባ መዓልትታት ኣብ ባይቶ ፀጥታ ውድብ ሕቡራት ሃገራት ድምፂ ክውሃብ ትፅቢት ይግበር ግብፅን ኣልጀርያን ኣብ ፅላት ነዳዲ ዘተኮረ ናይ ምትሕባር ስምምዕ ከቲመን እቲ ስምምዕ ብኩባንያታት ነዳዲ ክልቲአን ሃገራት ትማሊ 5 ጉንበት ኣብ ከተማ ኣልጀርሲ ተኸቲሞም ብመሰረቲ ስምምዕ ኣልጀርያ ጠለብ ውሽጣዊ ዕዳጋታት ግብፂ ንምምላእ ፍርያት ነዳዲ ናብቲ ሃገር ክትልእኽ እያ ሚኒስተር ነዳድን ዕደናን ኣልጀርያ ኣብ ዝሃቦ መግለፂ እቲ ስምምዕ ኣብ መንጎ ኣልጀርያን ግብፂ ንዘሎ ፅኑዕ ርክብ ከምኡውን ንግዳዊ ምትሕባር ሃገራት ዓረብን ኣፍሪቃን ንምድንፋዕ ንዘሎ ሓበራዊ ተወፋይነት ዘንፀባርቕ ምዃኑ ሓቢሮም ሚኒስተር ሃብትን ነዳድን መዓድንን ግብፂ ብወገኑ እቲ ስምምዕ ፍርያት ነዳዲ ኣልጀርያ ብዝለዓለ መጠን ናብ ዕዳጋታት ሃገሩ ንምእታው ባይታ ዝፈጥርን ግብፂ ከም ዘባዊ ማእከል ንግዲ ነዳዲ ንዘለዋ ተራ ዘድልድልን ከም ዝኾነ ኣነፂሮም ቱርኪ ብውሽጣዊ ዓቕማ ዘማዕበለቶ ልዕሊ ፍጥነት ድምፂ ዝውንጨፍ ኣህጉር ሰገር ባለስቲክ ሚሳይል ንፈለማ እዋን ንምርኢት ኣቕሪባ እዚ ሓድሽ ኣፅዋር ትማሊ 5 ጉንበት ኣብ ከተማ ኢስታንቡል ኣብ ዝተኸፍተ ኤክስፖ ኢንዱስትሪ ምክልኻል 226 እዩ ንምርኢት ቀሪቦም እቲ ሚሳይል ልዕሊ 6,000 ኪሎ ሜትር ርሒቑ ንዘሎ ዒላማ ብንፁር ናይ ምውቃዕ ብቕዓት ከም ዘለዎ እዩ ዝሕበር ሚኒስተር ምክልኻል ቱርኪ ያስር ጉለር እቲ ሚሳይላል ወታደራዊ ዓቕሚ ሃገሩ ኣብ ምድንፋዕ ዓብ ተራ ክህልዎ ምዃኑ ገሊፆም እቲ ኣፅዋር ቱርኪ በፂሓቶ ንዘላ ወተሃደሮ ዓቕሚ ዘንፀባርቕ ከም ዝኾነ እውን ኣነፂሮም ቱርኪ ካብ ዝሓለፈ ቀረባ ዓመታት ዓቕሚ ኢንዱስትሪ ምክልኻል ንምስፋሕ ብቕልጡፍ ትሰርሕ ከም ዘላ ፀብፀባት ይሕብሮም
ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ጸሓፊ

0: ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮን ትማሊ 5 ጉንቦት ናይ ቴሌፎን ዝርርብ ኣካይዶም ሚኒስትር ጉዳያት ወፃኢ ሩስያ ኣብ ዘውፅኦ መግለፂ ክልቲኦም ሚኒስትራት ኣብ ህሉ ኣህጉራዊ ጉዳያት ዞባዊ ግጭታት ዝምድና ሩስያን ኣሜሪካን ከምኡ ውን ኣብ መጻኢ ብዛዕባ ዝካየድ ክልታዊ ርክባት ሓናፅ ዘተ ከካይዱ ከም ዘካይዱ ሓቢሮም ይኹን እምበር ነቲ ጉዳይ ብዝምልከት ዛጌት ብወገን ኣሜሪካ ዝተዋሃበ መግለፂ የለን ሚኒስትራት ጉዳያት ወፃኢ ሩስያን ኣሜሪካን ናይ ቴሌፎን ዝርርብ ከካይዱ ድሕሪ 6 ኣዋርሕ እዚ ናይ ፈለማ እዮም ሩስያ ኩናት ዩክሬን ብዘተ ንምዕራፍ ምስ ኣሜሪካ ዝተጀመረ ዲፕሎማሳዊ ተበግሶ ኣብ ዞባ ማእከላዊ ምብራቅ ተፈጢሩ ብዘሎ ዘይርጉእ ኩነታት ክውንዘፍ ከም ዘይግባእ እያ ክትገልፅ ጸኒሓ ዜናታት ንምዛም እምበኣር ኣርእስተ ዜና ክደግመልኩም ኣብ ዞባ ዓንሰባ ዝካየድ ዘሎ ምርኢት መጻሕፍቲ ባህሊ ንባብ ኣብ ምኩስኳስ ኣበርክቶ ከም
1: ስራሕ ፊልም ገፊሕን ብዙሓት ስነ ጥበበኛታት በብሞይኦም ዘሳትፍ ዓውዲ እዩ ስለዝኾነ ድማ ኣብዚ ዓውዲ እዚ ዝስራሕ ስራሓት ንኡስ እኩብ ናይ ዝተፈላለዩ ስነ ጥበባዊ ንጥፈታት እዩ ዝበሃል ንኣብነት ሓንቲ ፊቸር ፊልም ተሰሪሓ ናብ ህዝቢ ክትቀርብ እንተ ደኣ ኮይና ቀዳምነት ድርሰት ማለት ደራሲ ወይ ፀሓፊ ዛንታ የድልያ ኣላይ እውን ክህሉ ኣለዎ ሰኣላይ ብቐንዱ ነቲ ገፀ ባህሪ ተላቢሶም ንፅሑፍ ናብ ህያው ዝቕይሩ ተዋሳእቲ ምከና ቦታ ዝገብሩ ክኢላታት ምስ ገፀ ባህርታት ዝኸይድ ኣልባሳትን መፀባበቒታትን ዝገብሩ ሞያውያን ኣርታዕቲ ወዘተ ካብቶም ብውሕዱ ዝፅውዑ ስነ ጥበበኛታት ነታ ስራሕ ተወዲኣ ናብ ተዓዘብቲ ንክቐርቡ ዝሳተፉ እዮም ኣብ ምስራሕ ፊልም እቲ ዝበዝሐ ቁፅር ዝሕዙ ስነ ጥበበኛታት ብቐንዱ ድማ በቲ ስራሕ ናብ ተዓዘብቲ ዝቐርቡን ዝረኣዩን ተዋሳእቲ እዮም ተዋሳእቲ ወይ ድማ ተዋስኦ ከም ዘለዎ ቃል ብቓሉ ተተርጊሙ ምምሳል ወይ ድማ ነቲ ተዋሂቢካ ዘሎ ገፀ ባህሪ ምልባስ ኮይኑ ኣብዚ ዓቕሚ ናይቲ ስነ ጥበበኛ ኣዝዩ ወሳኒ እዩ ብመንፅር ነቲ ተዋሂብዎ ዘሎ ገፀ ባህሪ ብዝግባእ ምልባስ ድማ ኣብ ምዕዋት እታ ፊልሚ ይኹን ንዕቤት ሞይኡ ኣገዳሲ ነጥብ እዩ ንፉዕ ተዋሳኢ ብሞይኡ ኣብ ኩሉ ኩርናዕ ውሕልነቱ የንፀባርቕ ሓደ ከንሱ ስርሑ ብዝጠልቦ ኩነታት ኩሉ ዓይነት ስምዒታት ብዝግባእ ይመልኽ ኣብ ባህሪ ሓጎስን ባህታን ሓንቢሱ ከንሳፍፍ ንከሎ ንተኸታተልቱ ብሓጎስ ይመልኦም ኣብ ማዕሙቕ ጓህን ሓዘንን ክጥሕል ንከሎ ድማ ንተዓዘብቲ ልዕሉኡ ይቕንዝዎምን ይቐዝሞምን ክላበስዎ ዝወሃቡ ገፀ ባህሪ ይመስሎ ዘይኮነስ ይነብሮ እዩ ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር እዩ ዘምስሎ ክቡራት ተኸታተልትና እዚ ክበሃል ዝፀንሐ መግለፂ ንፉዕ ተዋሳኢ እናተባህሉ ዝግለፁ ነጥብታት ብዝግባእን ብዕምቆትን ድሕሪ ምትግባሮም ማለት ንዝተዋህቦም ገፀ ባህሪ ብልክዕ ተላቢሶም ነቲ ናይ ተዋስኦ ዓለም ሓቀኛ ምንባር ድሕሪ ምምሳሎም ኣብ ሞይኦምን ሂወቶምን ዓወት ዘይኮነስ ዕንወት ዝተገዘሙ ናይ ሆሊውድ ተዋሳእቲ ኢና ከነላልየኩም እዞም ተዋሳእቲ ዘጋጠሞም ኣደራዕ ሰርሕ ሞኦም ዘይኮነስ ነቲ ኣብ ፊልም ዝተዋህቦም ዘይፍቱ ወይ ድማ ዘፅልእ ገፀ ባህሪ ብዝግባእ ድሕሪ ምልባሶም ተኸታተልቲ ፊልም ምዃኑ ዘንጊዖም ክሳብ ኣብ ልዕሊኦም ውልቃዊ ፅልእን ምፍርራሕን ተነፅሎን ካብኡ ሓሊፎም እውን ንሶም ዝሰርሕዎ ካልእ ፊልምታት ምክትታል ብምቁራፅ ነዞም ተዋሳእቲ ኣብ ሞራሎምን ሞይኦምን ዓብ ዕንወት ዘጋጠሞም እዮም ግሊንሰን እቲ ብተዓዘብቲ ኣዝዩ ዝተጸልአ ወዲ ንጉስ ኣብ ኮርክ ኣየርላንድ ዝተወልደ ጃክ ግሊንሰን ካብ ብንእስነት እዩ ኣብ ሞያ ስነ ጥበብ ኣትዩ ኣብ 7 ዕድሚኡ ኣብቲ ናይቲ ዝነብረሉ ዝነበረ ከባቢ ቲያተር ክዋሳእ ጀሚሩ ንሱ ኣብ ትምህርቱ ዕውት ኣብ ሞይኡ ድማ ንፉዕ ቆልዓ ነበረ ኣብ መወዳእታ ናብ ትሪኒቲ ኮሌጅ ዳብሊን ናይ ትምህርቲ ዕድል ብምርካቡ ፍልስፍናን ስለመለኮትን ክመሃር ጀመረ ከም መቐፀልታ ናይቲ ኣብ ተዋስኦ ዝነበሮ ብሉፅ ተውህቦ ድማ ኣብታ ን8 ምዕራፋት ዝቐፀለት 73 ክፋላት ዝነበራ ኣብ ፊልም ኢንዳስትሪታት ዓለም ዝዓበየት ፊልም እናተባህለት ብተደጋጋሚ እትጥቀስ ፊልም ጌም ኦፍ ትሮንስ ከም ጆፍሪ ባራቲዮን ኮይኑ ዓዩ ድሕሪ እዚ ኣብዛ ፊልም ዝተላበሶ ገፀ ባህሪ ብዝግባእ ድሕሪ ምንፅብራቁ ሒዝዎ ዝነበረ ገፀ ባህሪ ብምንባሩ ዕላሙኡ ብግቡእ ሃሪሙ ንዘብቲ ፅኦ ዘይኮነስ ሓቀኛ ህይወት ክሳብ ዝመስሎም ኣእማን ስራሕ ኣቕሪቡ ስለዝኾነ ከዓ ሰሪ ናይዚ ብተዓዘብቲ ኣብ ቴሌቭዥን ካብ ዝቐርቡ እቲ ዝያዳ ዝፅላእ ሰብ ዝብል ቅፅል ተጠሚቑ ብመሳርሕቱ ተዋሳእቲ ሓደ ካብቶም ኣብ ዓለም ዝጣዕሙ ሰባት ተባሂሉ እኳ ብተደጋጋሚ እንተተገለፀ ብሰርቲ ኣብታ ፊልም ዝተላበሶ ገፀ ባህሪ ግን ብቐፃሊ ብዘይፈልጦም ሰባት

ፀዋጢ ይህረምን ናይ ሞት ምፍርራሕ ይበጽሖን። ግሊን ሰንሰር ዝወረዶ ፀዋጢ ኣብ 18 ዕድሚኡ ፕሮፌሽናል ተዋሳኢ ምዃን ገዲፉ ናብ ኣካዳምያዊ ንጥፈታቱ ንኸተግብር ካብ ተዋስኦ ዓለም ካብ ዝፋኑ ከባቢ 10 ዓመታት ኣቕፂሩ ካብ ህቡብነት ብሕትው ህይወት ከም ዝመረፀ ድማ ይዛረብ። ኣናጋን እታ ተዓዛባይ ብጌጋ ዝትርዳእ ሰበይቲ ኣናጋን ኣብ ሳንታፌ ኒው ሜክሲኮ ዝዓበየት ኮይና ናይ ምውሳእ ተውህቦኣ ኣብ ኖርዝ ዌስተርን ዩኒቨርሲቲ ተምሃሪት እንከለያ ኣላለያቶ ብዝገበረቶ ፃዕርን ተውህቦ ኣን ተሓጊዛ ድማ ኣብ ቴሌቭዥን ኤሜሪካ ንክትፍለጥ ግዜ ኣይወሰደላን። ኣብታ ብሬኪንግ ባድ እትብል ኣብ ናይ ኤሜሪካ ቴሌቭዥን ዝቐረበት ንሓሙሽተ ምዕራፋት ዝቐፀለት ተኸታታሊት ናይ ገበን ፊልም ከም ስካይለር ዋይት ምዃን ዓየየት። ስካይለር በዓልቲ ቤት ናይ ተቐንዲ ገፀ ባህሪ ኣብታ ፊልም ዝነበረ ዋልተር ዋይት ብምዃንያ ተዓይ ነይራ። ንሳ ኣብታ ፊልም ነቲ ኣብ ሓደ ቤት ትምህርቲ ከም ናይ ኬሚስትሪ መምህር ኮይኑ ዝዓይ ዝነበረ ፈቃር በዓል ቤታ ብዓይኒ ቁጠባ ከምቲ ዝደለየቶ ስለዘየንበራ ኣዝያ ትጭቕጭቆ ዝነበረት ሰበይት እያ። ከም ውፅኢቱ ድማ በዓል ቤታ ብሕማም ናይ ሳንቡኡ ካንሰር ከም ዝተጠቐመ ምስ ፈለጠ ንስድሩ እሁል ገንዘብ ንክገድፍ ኣብ ምሻጥ ዕፃ ፋርስ ይዋፈርን ዝተፈላለዩ ገበናትን ይፍፅም። እዛ ዛንታ ንዝተፈላለያ ከምኣ ዝኣመሰለ ኣንስቲ መምሃሪት ንክትከውን እያ ተፃሒፋ እንትኾነ ደገፍቲ ግን ንዋልተር ዋይት ማለት ነቲ በዓል ቤታ ዘስደምድም ሂወት ንክሕልፍ ዝገበረትን ናይ ህይወት ዕንቅፋት ገይሮም ብምርዳእ

ዘበነኛ ሰብ ዝተመርኮሰ ተኸታታሊ ፊልም ብምስርሑ ብዘንፀባረቆ ኣዝዩ ኣእማኒ ዝኾነ ኣዋሳስኣ ብቕዓት ብዘእምን መንገዲ ኣብ ዓውዲ ፊልም ዝነጥፉ ዝነበሩ ሞያውያን ኣዝዩ ኣደኒቑን ኣወንታዊ ግብረ መልስን ረኺቡ እዩ። ኣንድሪ ሮቢንሰን ነቲ ዝተዋህቦ ገፀ ባህሪ ብዝግባእ ብምፅናዕ ነቲ ብፅሑፍ መልክዕ ተዋሂብዎ ዝነበረ ስክሪፕት ጥራይ ዘይኮነ ብናይ ገዛ ርእሱ ቃላት ብምጥቃም ነታ ስራሕ ሂወት ዘርእላ ጥራይ ዘይኮነ ነቲ ብድኽነት ስእነት ኣካላዊ ምቕጥቃጥን ኮታስ ሕማቓት ተዓባብዮ ዝነበሮሞ ምስ ዓበይ ድማ ውፅኢትናቱ ኣዝዩ ጨካን ፅሉል ቀታለ ሰብ ዝኾነ ገበነኛ ገፀ ባህሪ ተዓዘብቲ ፊልም ምዃኑ ክሳብ ዝዝንጉዕ እዩ ብዝግባእ ተላቢስዎ። ከም ውፅኢትናቱ ድማ ድሕሪ ምስራሕ እዛ ፊልም ኣብ ህይወቱ ብዙሕ ዕንቅፋት ከጋጥሞን ኣደዳ ፀርፍን ተነፅሎም ካብኡ ሓሊፉን ናይ ሞት ምፍርራሕን በፂሕዎ እዩ።

0: ትሕዝቶ ዝነበረ ናይቲ መፅሓፍ ሳሕቲ ሓደ ዝተወሰኮ ስለ ዝነበረ ዩ ካልኣይ ሕታም ኮይኑ ማለት እዩ 2006 እዛ ዳሕሪ ወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታታ ናይ 94 ያ ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ዝፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ዝፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳለኽዎ እዩ ስለዚ ፍልይቲ ዝገብራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኩላ ምኳና ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮ ተወለዶ ዞም ናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና ምክንያቱ ድሕረ ባይታ ይነግርን ስለዝኮነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነብሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም ገሊኦም ሞ ከዓ ከምቲ ኣማሰን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ ኣዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ከ ሓቆም እዮም እየ ብኡ ምክንያት ንዝበዝሕ ዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ ዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ በዚ ኣ እምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ዝሓሰብካላ ኩነት ከመይ እያ ነራ
0: እንታይ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና ብ86 መዝሙር ኤርትራ ጥራይ እያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራይ እያ ወፅያ ቅድሚኡ ካብ 84 ናት ሒዙት ሓሳብ ሕጂ እውን ከምዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኪ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጭንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስከዱ ብኡቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትጉጅለ ኢና ንራኸብ ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃቦ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹ ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ

0: ዕምባባ በዓል ነፀራ ኣብ ግሬሱስ ቅዱስ ሻውል እዮም እዮም በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም። ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ። ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣህዱ እዮም ሕጂ ክሰርሑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ። ኣነ ፅቡቕቲ ኮይና ረኪበ ያ ነታልካ ንዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪበ ያ ሙስምዓ እያ ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከምዘላት እወ ኣብታ ዜማት ኣየ ፅሕፎ ዘለኹ ሕጂ ዝቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦ ማሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እየ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ ይብል እዩ ኣብቲ በዓል መኽፈቲት ናይ ትመልእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ደለዉ ከመላ ኢሉ የስተፈለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂሩ ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብሂሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእንሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃይዱ ኣዋሃይዱ እታ ካልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እንዲ 86 እኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምትጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ቲ መንፈስ ናይታ እዝኒ ዝበፅሐ እዋ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ ያ ተቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ከዓ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነይሩኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን ሓሲብኩም ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓሲና ናፅነት ንኸውን ኣይንፈልጥን ግን ከምዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፅኢናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ተኪእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይቲ ክስታይ ሓንሳ ምስ ሃበ ኣይነበረን ድሓር

0: ተዋሂዱ ኩሉ ምስራኤ ተነጊርዎ ከምዚ ጌርና እያ
1: ሙዚቀኛታት ናቶም እንዳወሰኹ
0: መስራሕ ንሱ እዩ ታሪክ ክብል ኢለ ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡ ውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከምዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቅየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ እቲ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት እያ 33 ዓመት ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ትዝመር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዎ ኣለዉ ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ከዓ ክትፈልጣን ክተፅንዓን እዩ ዘለካ ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግባኣና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር
1: ይግባኣምናልባት
0: ኣብ ዓብዪ በዓላት ምዋሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ እዩ
1: ካብተን ኣገደስቲ ድባሃላ ደርፍታትካ መዘሙራትካ ብዙሓት እዩ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ተሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቁ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሬፈረንደም እኳ ሬፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምሰድ መፀ ዋላ እቲ ዝተረፈ እውን ብጌጋ ይክኾን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን ክብል ኣይክእልን እዩ ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾን ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲ ይህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት ዝብል ዝኾነ ኮይኑ ግን እዚ ምስኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ንኣክእወጅ ሕጂ እዚ ሃዋህው እዚ ኣነት ስምዒት ፈጢሩለይ ንዓይነ እዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት እዚ ኩሉ ሂወቶም ዝኸፈሉ እዩ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 998 ካልቲ ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወነ ናፅነት እዩ ዝ ኤርትራ እጅ ነዚኦ ክገልፅ ፍትነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእትኡ በፂሒ ወቂዑ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ክሰኑ ሰማዕታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንስ እዩ ዳኛ
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ኣሮን እያ ከምዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪ ስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ዝብል ነገራት ወካሊ ትምህርቲ እዩ መሰለት ወይ ድማ ቅጀለ ከዓ ዝፈጥር እዩ ካብ ምንታይ እትብገስ ኣብቲ ማሕበራዊ ጉዳይ ክልካ ኢካ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ስፊርካ ኣለካ ካበይ ትብገስ እያ
0: እዚኣ እንታይ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓ ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን እቲ ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውግኣት ዝመላለስሉ ኩሉ ዝመላለሰሉ ምዕፃው እዩ ነሩ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕልቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮራ ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካይም እዮም ነዚ ግምት ምእታዊ ከዓ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቀ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወል ዓቢሉ ንኣራ ግዛኣቱ ማለት እዩ ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ እዚ ከዓ መቐፀልትኡ እዩ ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ብርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ እዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወየ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካ ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወ እዩ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ ምስቲ ግዜ እውን ዕድል ዘይህብ ምኳን ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ንፀላእ ክሕዛ ክእል ወይ ክንገድፋ ንኽእል እውን ክትፈልጥ ኣይትኽእልንካ ምክንያቱ ወታደራዊ ኩነታት ዕቢኢልካ ኣይኮነ ግን ንሱ ከይመፅእ ከዓ ተቀዳዲምካ ክትሰርሐ ኣለካ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝደረክ ዝተበጊሰ ፅርግያ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፊ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓት ኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ዝብ

0: እዚ ዳርጋ መፅሓፍ እያ እዚኣ እዚ ነቲ ኩነት ነቲ መድረኽ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ትገረመ ንብዚ ሕጂ ምስ ገለፅካ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቕርቡን ገለኒ እዩ ነይሩ ሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
1: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ እዚ ኩሉ መስዋእቲ ከፊልካ ዝኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣዊጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብወዩ ብሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የቲ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያት ሓሳብ ትመፀኒ ለይቲ ኣብ ጉዕዞ ዝኩሉ ንክዶ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንክዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼምቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ቲሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ብሉሳዕ ቲሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስቲ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስ ወትኩል ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወትኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተስአ ኣታ እዚኣ ፅሕፈ ኣለኹ ሞ እስኪ ዜማ ውፃእ ኣላ ክትሕግዘና ንፅባሕ ክነቕርባብቲ መደብ ይብሎ ፈትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢ ላ ንኩላ ክኾን ዝኽእል ዜማ ኣውፅኢ ላ ሕጂ ኣነ ዝተረፋነ ነይረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ከይድ ምስ ሓደርናን ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንማ ሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ኳ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልትላ ኩሉ ሰዓ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ እንተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ከፍት ኢና ናፅነት ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለ ምስ በልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተላ መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ኢኻ ሽዑ የላን ኣብዚኣ ኣብዚኣ ክትብላ ይትኽእልን ኢኻ
0: ኣብቲ
1: ዕላማ ጥራይኻ ግን እዛ መዓልቲ እዚኣ 24 ግንቦት 991 ኮይና
0: ፍሉይቲ እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምተ ስኒት ስኒት ገደና ሓደ ኢድ ብለ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣበ ኩለን ተን ደረፍታት ካሲ ብሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት እቲ ዝገርመካ ነገር እቲ ውሳነ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ነቱ እቲ እምነትካ ሲ ክትሸርፎን ከተወዳድሮን ከለካ ሲ ይውስነካ እዩ እስከ ብዛዕባ እዛ ግጥሚ እንታይ ትብለ ንሕፀር ኣቢልካ
1: ማእከል ስሕበት ማእከል ስሕበት ዓለም ሲ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፍ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋ ሕሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ እየ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
0: ሳእናትካ
1: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ ሰበት ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ ምተኸልኩ
0: ሸኸልእዚያያተ
1: መንክሊታ መበልኩ ስለዚ ነዚኣ የ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ህልዎ
0: ሃገራት
1: ማእከል ስሕበትና ግን
0: ንሳ
1: እያ ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና እዩቲ ማሕከል ማእከል ስሕበትና ዝገብራ ሞ
0: ፅቡቅ
1: ምክንያታ
0: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱእ እዩ ኩነት ሃዋህቡ መድረኻዊ ኩነታት እንተ ትውስኸሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ
1: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕምኡ ክጅምር እቲ ግብረ መልሲ ፅቡቕ እዩ ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም እቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይን ድዩ ናይ ንባብ እንድዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳሎኒ
0: ኣባፈጣር
1: ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካሎ ስጋ ቆንጥያ ከም ዝበልካዮ ሕጂ እቲ ግብረ መልሲ ፅቡቕ እዩ ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
0: ልካ ከምቲ ሃይለ ቢዘን
1: ገበራውኣብታ መእተዊ ገርያ ዘለኹ ሃይለ ቢዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ እወ ንዕምቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛ እዩ ስለዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቕ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታውን ስለ ዝገበርና ኣላ ተቀደምቲ መምረቕታውን ኣይፈለጥን ነይሩ መምረቕታውን ስለዝተገብረታ ወርሓ 11/22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚዩ ምናልባት
0: ንፅበብድሕሪ ሕጂ
1: እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ እዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢልኩሉ ሕጂ ብኡ ምክንያት እስ ፅሑፎ ዝሓስብ ህሉ ዕድመን ጥዕና ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተክሮይ ኣብኡ እዚ ሕዘ ዘለኹ መፅናዕትን ንኡ ምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክበሎ ኣብኡ እየ ሕጂ ዝያዳ ሂበ ዘለኹ
0: ወፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቕኒለ
1: ኣነ እውን ኣዝዩ የመስግን ይቐኒለ ይስፋለ
0: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ ብዚ ንዛዝም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ናይ ነዊሕ ዓመታት ታሪክ ኣፅሩ ዘሎ

ቤት ወይ ዊራብል ንብረት እያ። ጥቕማ ግን ከምተን ንጥቀመለን ዘለና ንሰዓት ወይ ስፖርታዊ ንጥፈታት ዘይኮነት ጠባይ ክህልወካ ትገብር መሳርሒት እያ ይብሉ ኣለዉ። ጠባይ ደበልኩም እወ ይፅንሓለይ ዳሓር ይርክበሉ እናበልና ግዜ ንመጥጥ ሰዓት 4 ክትስኤልካ ቁሩብ ክድቅስ እናበልካ ስልችውችው ዝብለካ እንተኾይኑ ፓቭሎክ 3 ንዓኸያ ወይ ንዓኺያ ከምተን ካልኦት ዲን እናበለት ተተንስእ ወይ ተዘኻኽር ዘይኮነት ቁሩብ ሕይል ዝበለ ኤሌክትሪክ ብምፍናው ቅንጡ ተብለካ እሞ ከይፈተኻ መደባት ክኸተግብር ትገብር እያ ይብሉን ኣለዉ።

ማስት እዛ ንብረት መጀመርያ ቫይብሬት ትገብር እንተዘይ ሰሚዕኻ ድምፂ ትገብር ኣብ መወዳእታ ግን ተዘዛቢላ ብምቕንጣው ከምዝስማዓካን ናብ መደባትካ ከም ትጎይን ትገብር እያ ይብሉ ኣለዉ። ኣላርም ምስማዕ ንዝኣበኹም እንታይ ደኣ ክንገብር? ወረ መቐንጣው እንተዘይሰሚዕኹም ከማን ኣብ ፓቭሎክ 4 ካልእ ሒዝና ክንመጺና እውን ድብሉ ደለዉ መስሉ። እሞ ኸ ደኣ ኣብ ከባቢናኸ ፓቭሎክ ዘድልዮ ሰብ እንተልዩ ኣድህዩና ንምስዳድ ከዓ ቅሩባት ኣለና።

ቀደም ዘመን ብኤሌክትሪክ ዝሰርሕ ኣዝዩ ዓብ ማሽን ወይ ናይ ኤሌክትሮኒክ ኣቑሑዩ ነይሩ። ሎምሎም ድማ ሰዓትና፣ ሞባይልና፣ ፀኒሑ ድማ ካቲምና ወዘተ ዳርጋ ኩሉ ብቻርጅ እዩ ዝሰርሕ ዘሎ። እሞ እንታይ ተረፈና ደበልኩም? ፅፍሪ ደቂ ኣንስትዮ ተበልናኩም ከ ፅፍሪ ደቂ ኣንስትዮ ኣብ ክንዲ ደጋጊምካ ሎሚ ቀይሕ፣ ፅባሕ ፃዕዳ፣ ኣዝማልቶ ዝልከብ ብቻርጅ ዝሰርሕ እሞ ክትገብረሉ ዘኽእል ቴክኖሎጂ ናብ ዕዳጋ ቀሪቡሎ። እዚ ብናይ ሞባይል ኣፕሊኬሽን ክትቆፅሮ ዘኽእል ክሳብ 400 ዝተፈላለዩ ሕብርታት ዘለዎ ፅፍሪ ኣብ ክዳንን ስታይልን ተቐይረሉ ግዜ ደስ ዝበለካ ኣብ ደስ ዝበለካ እዋን ሕብሪ ፅፍሪ ክህልወካ ዘኽእል ኣብ ዓይኒ ደቂ ኣንስትዮ ከኣቱ ግዜ ዘይወሰደሉ ምህዞ ኮይኑኣሎ። እቲ ዘገርም ሓደ ሕብሪ ወሊዑ ትም ዝብል ጥራይ ዘይኮነ እንኮላይ ከም መብራህቲ ናይ ፅሕዲ ልደት ዝቀያየር ሕብሪ ክውልዕ ዘኽእል ምዃኑ እዩ።

ደጊም ሰዓተይን ሞባይለይን ቻርጅ ክገብር ጥራይ ዘይኮነ ሓንሳብ ተጸበየኒ ጽፍረይ ቻርጅ ክገብረ ዝበሃለሉ እዋን ዝመጸና ይመስል። እሞኸ ዳኣ ተዓዘብቲ ድሕሪ ጽፍርኸ እንታይ ቻርጅ ዝግበር ይኮን እዩ ክመጸና ደበልኩም? እስኪ ኩልና ንገምት። ብዝኾነ ዋጋ ናይ ሓደ ባኮ ኣስታት 1500 ናቕፋ በጺሑ ኣሎ።

እዚ ክትከኣተልዎ ፅናሕኩም ንሎሚ ካብ ዝተዳለዉ ዜናታት ቴክኖሎጂ ነይሩ። ስዒቡ ተዳልዩ ዘሎ ድማ እቲ ትንተናዊ ወይ ኣስተምህራዊ መደብና ክኸውን እዩ። ኣብ ናይ ሎም መዓንቲ ንትንተናን ንኣስተምህሮን ቀሪበዮ ካብ ዘለኹ መደብ ድማ ብዛዕባ እሱራት ወይ ግዳያት ኣልጎሪዝም ዝብል ይክኸውን። ባዕልኻ ፈቲኻ ትገብሮ ነገር መብዛሕትኡ ግዜ ኣየጣዕሰካን እዩ። ፈቲኻ ኢኻ ትገብሮ ዘጣዕስ እውን ነገር የብሉን። እንተ ደኣ ከይ ፈተኻ ትገብሮ ኣለካ ሓደ ነገር ግን ምናልባት ከምኡ ምግባርካ እውን ከጣዕሰካን ደይትቕበሎን ክትከውን ትኽእል ኢኻ። ሓደ ካፍቲ እዚ ነገራት እዚ ዘጋጥሞ ዘሎ ኣብ ዓለምና ከዓ ጉዳይ ኣልጎሪዝም እዩ። ንምዃኑ ኣልጎሪዝም ማለት እንታይ ማለት እዩ? ኣልጎሪዝም ግዳያት ዝገብሮም ዘሎ ተጠቀምቲ ቴክኖሎጂ ብሓፈሻ ማሕበራዊ መራኸቢታት ከ ብፍላይ ከ ከመይ ይመስሉ? ንሕና ኸ ኣብዚ ነገር እዚ ነብስና እቲና ክንሪኦ ከለና ካብቶም ናይ ኣልጎሪዝም ግዳያት ንኸውን ዘለና ዲና ዋላስ ነዚ ኣዝዩ ብደቂቕ ወይ ብረቂቕ ዝበሃል ኣካይዳ ናይ ክኢላታት ናይ ስነ ኣእምሮ ዝተደገፈ ደቂ ሰባት ኣእምሮኦም ብኸመይ ይሰርሕ ተደጊፉ ዝስራሕ ዘሎ ናይ ቴክኖሎጂ ናይ ማሕበራዊ መራኸቢታት ኣካይዳ ኸ ነፃ ዲና ወይ ካብ ንዕኡ ክንቃለሶ እንተኮይና ኸ ክንፈልጦ ዝግባአና ነገር እንታይ እዩ ዝብል ተዳልዩ ዘሎ ናይ ሎም መዓንቲ መደብ እዩ። እቲ መደብ እምበኣር ብከምዚ ዝስዕብ ኣዳልዮ ዘለኹ ንከኣትሎ ኣብ ናይ ሻብዓይ ምዕራፍ መደባትና ካብ ዘቐረብናዮም ሓደ ካብቶም ዓበይቲ ዝነበሩ ዜናታት እታ ኬሊ ዝተባህለት ውልቀ ሰብ ንትካል ሜታን ኢንስታግራምን ከሲሳቶም ከም ዝነበረት፣ እቲ ክሲ ናብ ላዕሊ በፂሑ ኣብ ቤት ፍርዲ ገበነኛታት ኮይኖም ስለ ዝተረኽቡ ንኬሊ 6 ሚልዮን ዶላር ከም ተካሓሰት ገሊፅና ነርና። ምናልባት እዚ ሓደ ካብቶም ኣብ ዓለምና ንመጀመርያ ግዜ ሓደ ናይ ማሕበራዊ መራኸቢታት ትካል ተኸሲሱ እሞ ገበነኛ ኮይኑ ስለ ዝተረኽበ ዝተዋህበ ውሳነ ናይ ቤት ፍርዲ እዩ ነይሩ። ኬሊ ግን እንታይ ኣየላ እንታይ ኢላ ኢኸ ከሲሳ ነይራ? እንተዳ ኢልና ኣብዚ እዋን እዚ ማሕበራዊ መራኸቢታት ዝጥቀምሉ ዘለዎ ኣገባባት ወይ ናይ ኣልጎሪዝም ኣገባባት ክሳብ ክንደይ ሓደገኛ ምዃኑን ኬሊ ሓንቲ ካብቶም ብቢልዮን ወይ ኣማኢት ሚልዮናት ዝቆፀሩ ክኸሱ ዝግብኦም ሰባት ምዃኑ ኣብቲ እዋንቲ ገሊፅና ነርና። ማሕበራዊ መራኸቢታት ንህዝቢ ወይ ንተጠቀምቲ ብሓፈሻ ናብ ውሉፋት ናይ ማሕበራዊ መራኸቢታት ንክገብርዎም ካብ ዝጥቀምሉ ሓደ እቲ ብኣልጎሪዝም ዝፍለጥ እዩ። ኬሊ ንሜታን ንኢንስታግራምን ኣብ ዝኸሰትሎም ግዜ እንታይ እዩ ነይሩ? ኣብ ግዜ ቁልዕነተይ ኢንስታግራም ከምኡውን ሜታ ናይ ሕጂ ሜታ ናይ ሽዑ ፌስቡክ ማለት እዩ ክጥቀም ኣብ ዝጀመርኩሉ ግዜ ነፍሰይ ከም ዘናኣስኩ እዚ ኮንፊደንሰይ ከም ዘጥፋእኹ ወይ ርእሰ ምትእማን ከም ዘጥፋእኹ ብኡ ኣቢለ ከዓ ነብሰ ትሕትና ተሰሚዕኒ ካብ ብፆተይኩ ኮይኑ ከም ዝዓበኹ እዚ ከዓ ንልዕሊ 20 ዓመታት ካብ 15 ክሳብ 20 ዓመታት ኣብ ዘሎ ሂወተይ ከም ዘባኾኖ ሞ ኣብዚ እዋን እዚ ከዓ ናይ ስነ ኣእምራዊ ፀቕጢ ገይረ ኣለኹ። እዚ ከዓ ብሰንኪ ኣልጎሪዝም ወይ ብሰንኪ ፌስቡክ ምጥቃመ እዩ ኢላ ከም ዝኸሰሰቶም ኣብዝ ሓለፈ 2026 መጀመርያ ከዓ እዚ ነገር እዚ ናብ ቤት ፍርዲ ከም ዝቐረበ ቤት ፍርዲ ንትካል ሜታ ብፍላይ ንዋና ሜታን ኢንስታግራምን ዝኾነ ማርክ ዛከርበርግ ኮርት ወይ ኣብ ቤት ፍርዲ ቀሪቡ ገበነኛ ኮይኑ ከም ዝረኸቦ በዚ ከዓ 6 ሚልዮን ዶላር ከም ዝተካሓሰት ርኢና ነርና። እዚ እንታይ ማለት እዩ? ኣብዚ እዋን እዚ ኬሊ ንሜታ ንኢንስታግራም ክትከሶም ከላ ነቲ ኣልጎሪዝም ወይ ነቲ ዝጥቀምሉ ኣገባባት እያ ከሲሳቶም። እዚ ክኽሰሱ ከም ዝኽእሉ ንመጀመርያ ግዜ እዩ ናይ ማሕበራዊ መራኸቢታት ትካላት ተኸሲሶም ኣብ ቤት ፍርዲ እሞ ገበነኛታት ኮይኖም ተረኺቦም ዘለዉ። ስለዚ ብዛዕባ ኣጠቃቅማ ማሕበራዊ መራኸቢታት ብዙሕ ግዜ ኣብ ሻብዓይ ምዕራፍ መደብና ዓብዪ ሸፈነ ዝሃብናዮ ብፍላይ ኣፍታ ነዚ ኣመልኪታ ቀሪባ ዝነበረት ናይ ዶክመንተሪ ፊልም እውን ክልተ ክፋላት ኣቕሪብና ነርና ኢና። እዛ ብሶሻል ዳይላማ ትብል ዝቐረበት ሞ ኣብ መደብና ሰፊሕ ሸፈነ ሂብናዮ ዝነበርና ብዛዕባ ማሕበራዊ መራኸቢታት ዝገብሩ ኣሰራርሓ ሕቡ ኣሰራርሓ ዝጠቅስ እዩ ነይሩ። ሓደ ካፍቲ ብዙሕ ግዜ ዝጥቀስን ንኬሊ ከም ኣብነት ዝኾና ከዓ ማሕበራዊ መራኸቢታት እንተደኣ ክትጥቀመሎም ጀሚርካ ንክትገድፎ ከምዘይኮንካ ከምዘይትገድፎ ገይሮም ከም ደስርሑካ እቲ ትደልዮ ኣቐዲሞም ፈሊጦም ንሱ ጥራይ ከም ዘምፅልካ
ኮነ ኢሎም ኣወላፊ ከም ዝገብሩኻ። ምክንያቱ እቲ ኣወላፊ ዝገብሮ እንታይ እዩ? ንሰባት በቲ ናይ ስነ እምሮ ዘለና ኣተሃናንፃ ወይ ባህርያት ደቂ ሰባት ሓንጎሎም ወይ ኣእምሮኦም ከመይ ገይሩ እዩ ዝሰርሕ ተባሂሉ ኮነ ኢሉ ተፀኒዑ እዚ ከዓ ኣወላፊ ከምዝኾኑ ከም ዝገብርዎ ከይሊ ከዓ ነዚ ተጠቂማ ኣብ ክሳ ከም ዝቐመጠቶሞ እቲ ክሲ ብሓፈሻ ከዓ ንዝሓለፈ 15 ዓመታት ግዳይ ጌርኩምኒ ኢላ ኣብ መወዳእታ ከዓ ከምዚ ክጠቕሶ ፅናሕኩ ክሳብ መቕፃዕቲ ከይዶም ማለት እዩ። ብድሕሪኡ ብዙሓት ውልቀ ሰባት ብዙሓት ትካላት እውን ነዚ ነገር እዚ ይስዕብዎ ከም ዘለዉ፣ ሓደሽቲ ክስታት ናብ ማሕበራዊ መራኸቢታት ይመፁ ከም ዘለዉ፣ ብዙሓት ሃገራት ማሕበራዊ መራኸቢታት ይዓፅዋ ከም ዘለዋ ክሳብ ሕጂ ከም በዓል ኣውስትራልያ ሃገራት ኤሮጳ ከም በዓል ሽወደን ዝርከብኦም ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 13 15 ዓመታት ይኽልክላ ከም ዘለዋ ሓደ ካፍቲ ድመፅ ዘሎ ውፅኢት እዩ። ኣብዚ ንሪኦ እምበኣር ኣልጎሪዝም እንታይ ማለት እዩ? ንሕና ኸ እንተ ብደቂቕ እንተ እዚ ነገራት እዚ ነስተውዕሎ ዶ? ዋላ እኮ ኣባና ይብፃሕ፣ ግን ኣብ ብዙሓት ክንሪኦ ከለና ግዳያት ናይ ኣልጎሪዝም ዝኾኑ መንስያት ምዕራብ ብፍላይ ስለምንታዮም ወይ ብኸመዮም ግዳያት ኮይኖም ንዝብል ገለገለ ክንጠቅስ ኢና። ሓደ ካፍቲ ደ ሶሻል ዳይላማ ትብል ዶክመንተር ኣብ መደብ ቴክ ኢንሳይት እውን ኣብ ክልተ ክፋላት ዘርዚርና ዘቕረብናያ ትብሎ እንተደኣ ኣላ ንሓደ ኣፕሊኬሽን ናይ ሶፍትዌር ወይ ኣፕሊኬሽን ናይ ኮምፒውተር ክኸውን ኽእል ኣፕሊኬሽን ናይ ሞባይል ክኸውን ኽእል ብነፃ ከይዓደግካ እንተደኣ ትጥቀመሉ ኣለኻ ኾንካ እስኻ ኢኻ ትድሽየጥ ደሎ እያ ትብል ነይራ። እዚ እንታይ ድብል ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ፍርያት ኢኻ ተመሊስካ ክረአ ዝክእል እዩ ማለት እዩ። ሕጂ እንታይ ና ንብል ዘለና ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ንስኻ ኢኻ ትፍርያት ኢና ንብል ዘለና። እዚ ብኸመዮም ንዝብል እውን ከምቲ ዝጠቐስኮ ተመሊስኩም መደባት ቴክ ኢንሳይት ኤርትራ ክትሪእዎ ትኽእሉ ኢኹም። ነዛ ነገር እዚኣ እንተደኣ ብነፃ ይጥቀመላ ኣለኹ እንታይ እዩ ድሽየጥ ደሎ? እቲ ፌስቡክ ክኸውን ኽእል እቲ ናይ ማሕበራዊ መራኸቢታት ወናኒ ንሓደ ነገር እዚኣ ሽጠለይ ኢሉ እዩ ዝህቦ ደሎ። ሽጠለይ ክብሎ እንተደኣ ኮይኑ ከዓ ክኸፍሎ እዩ። ስለዚ ኣታዊኡ ከዓ 900ዊት ኣታዊ ናይቲ ማሕበራዊ መራኸቢታት ናይዚ ብምሉእ ብነፃ ንጥቀመሉ ዘለና እቲ ኣታዊኡ ከዓ ካብ ምውዕዋዕ እዩ ዝረኽቦ ንብል ኣለና። ስለዚ እቲ ምውዕዋዕ እንታይ እዩ ዝወስድ ደሎ እንትረአ ኢልና ናትና ግዜን ኣቐልቦን ወይ ኣቴንሽን እዩ ዝወስድ ደሎ ማለት እዩ። ስለዚ ፌስቡክ ቀይማ ደላ ኣብዚ እዋን እዚ ኣብ ዓለም ቢልዮነርስ ዝበሃላ ቀዳሞት ሃፍታማት ትካላት እንተዳ ርኢናየን ናይ ማሕበራዊ መራኸቢታት ወይ ናይ ቴክኖሎጂ ኩባንያታት እየን ዝኾና ዘለዋ። ስለዚ ንዕዳጋ ዘቕርብኦም ደለዋ ሰባት መን እዮም እንተዳ ኢልና ዝተፈላለዩ ትሕዝቶታት እንዳገበራ ዝተፈላለዩ ሃነን ዘብል ንዓኻ ቀልብኻ ድሰርቕ ወይ ቀልብኻ ድወስድ ነገራት እንዳቐረባ ኣብ መንጎ መንጎ ከዓ እትመዋዓውዒ ናይቶም ክሸጡ ዝደለዩ ነገራት እንዳምፁ እሶም ቢልዮነራት ኮይኖም ኣለዉ። ንሕና ወይ ተጠቃማይ ዝበሃል ህዝቢ ከዓ ግዳይ ኮይኑሎ ማለት እዩ። ስለዚ ንሕና ግዜናን ኣቐልቦናን ወይ ተጠቃማይ ማሕበራዊ መራኸቢታት ብሓፈሻ ግዜኡን ኣቐልቡኡን ክወስድ ከሎ እቲ ፍርያት ዘፍሪ ንብረቱ ይሸይጥ ኣሎ፣ እቲ ዋና ማሕበራዊ መራኸቢታት ከዓ ኣታዊታቱ የኻዕብት ኣሎ ማለት እዩ። ስለዚ ማሕበራዊ መራኸቢታት በዚ ስለተጠቀሙ ንሰባት እንዳወዳደሩ ክስተርኣዮ ከምዚ ገይሩ ኣብ ከም ዝተሳኢሉ ስኻ ግና ቤለኻ እዚ ዓይነቱ ትሕዝቶታት እንዳቐረቡ ክሳብ ክንደይ እቲ ማሕበራዊ መራኸቢታት ፍልለያ ምፅኹም ዘሎን ኣብዚ እዋን እዚ ከዓ ኬሊ ዝጀመረቶ ናይ ክስ መደብ ብዓብኡ ብዙሓት ሰባት ክከሓሱ እውን ናብ ቤት ፍርድታት ይኸዱ ከም ዘለዉ እዚ ረኺብና ደለና ፀብፃባት ይሕብር ኣሎ። እዚ ምናልባት ኣብ መሸጣ እንተደኣ ደሊና ከመይ ገይሩ እዩ ዝሰርሕ ኢልና ንርኣዮ። ንኣብነት ኣነ ሓንቲ ላፕቶፕ ደልየ ናብ ጉግል ናብ ፌስቡክ ኣይኮንኩ ናብ ዝኾነ ቲክቶክ ኣይኮንኩ ናብ ኢንስታግራም ናብ ዝኾነ ማሕበራዊ መራኸቢታት ኣይኮንኩን፣ ግን እስኪ ላፕቶፕ ትሕቲ 10,000 ኣፋ ላፕቶፕ ክንደይ ይህልዋ ወይ ኣይኖት ኾና ኢለ እንተደኣ ሰርች ገይረ እቲ ምስጢር ሕጂ ካብዚ ዝጅምር ኣብ መንጎ ትካላት ናይ ማሕበራዊ መራኸቢታት ወይ ናይ ኢንተርነት ወይ ናይ ዌብሳይታት ዝበሃል ዘሎ ድሕሪ መጋረጃ ዘሎ ኣሰራርሓ ከመይ ይመስል ኢና ከም ኣብነት ጌርና ክንሪኦ። ኣነ እንተደኣ ትሕቲ 10,000 ናቕፋ ዘለዋ ላፕቶባት ኢለ እንተደኣ ደለዮ ቀዳ

ሚት ጉግል እሱ ከምፃለይ ከሎ ብታሕት ታሕት እንታይ ይብላ ኣሎ ከምዚ ዝበለ ቦታ ኣብ ከምዚ ዝበለ ዩዘር እዮም ብብሎም ንሱ ወይ ከምዚ ዝበለ ተጠቃማይ እቲ ኣይደንቲቲ ማች ኢሎም ዝጠቕስዎ ማለት እዩ ከምዚ ዝበለ ተጠቃማይ ናይ ትሕቲ 10,000 ናቕፋ ላፕቶፕ ደሊሎ ዝብል ድሮ ናፍተን ናይ ማሕበራዊ መራኸቢታት ከይድሎ ማለት እዩ ድሓር ኣነ ጉግል ተጠቂመ 11,000

ፈን ዋግአን ላፕቶፓት ርአ ዓፀ ናብ ፌስቡክ እንተደኣ ከይደ ወይ ናብ ኢንስታግራም ወይ ናብ ቲክቶክ ወይ ናብ ካልእ ናይ ዕድጊ ንኣብነት ኣማዞን ክኾን ኽእል ኢባይ ክኾን ኽእል ኢበይ ክኾን ኽእል እንተደኣ ከይደ ልክዓዊ ምስ መፅኻ ትሕቲ 10,000 ድናቕፋ ዘለዎን ላፕቶፓት ኣቐዲመን ከም መዋዕውዒ መፅኻ። እዚ ሕጂ እንታይ ካ ትብል ከመይ ገይሮም ፈሊጦም ኣነ ትሕቲ 10,000 ናቕፋ ላፕቶፕ ደልየ ከም ዘለኹ ኢኻ ትብል ማለት እዩ። ስለዚ ኣብዚ እንታይ እዩ ድኸውን ዘሎ እቲ ፕሮግራም እቲ ምናልባት ፒክሰል እዩ ዝበሃል ኣብ ፌስቡክ እንተ መፂና ፌስቡክ ፒክሰል ዝበሃል፣ ኣብ ኢንስታግራም እንተ መፂና ኢንስታግራም ፒክሰል ዝበሃል ሓደ ረቂቕ ኣገባብ ሓበሬታ ካብ ዌብሳይት ናብ ዌብሳይት ወይ ካብ ሓደ ዌብሳይት ወይ ናብ ማሕበራዊ መራኸቢታት እዩ ዝኾውን ዘሎ ማለት እዩ። ስለዚ እዚ ከም መዋዓውዑ ኮይኑ ክመፀካ ከሎ ስኻ ከዓ ወስከዚኣ ኢልካ ትንክፍ ማለት እዩ። ሕጂ እቲ ኣልጎሪዝም ዝበሃል እዚ እዩ እንታይ እዩ እንታይ እዩ ደፅንዕ ባህርያትካ እዩ ደፅንዕ። ንኣብነት ክትርኢ ከለካ እንተ ደኣ ውዚኣሳ ገዲሳት እኒኢልካ ቁሩብ ደቃይቕ ናብኣ ደቃይቕ ከማን ክኸውን ኣይክእልኒ ካልኢታት ሰከንድስ እንተ ደኣ ፀኒዕካ እቲ ኣልጎሪዝም ኣሃ ክልተ ካልኢት ሰለስተ ካልኢት ነዛ ነገር እዚኣ ርእዋ ኣሎ ስለዚ ተገድሶ እያ ማለት እዩ ይብል። መሊስካ ስክሮል ክትገብር ከለካ ንላዕሊ ክትከይድ ከለካ ከዓ ዘየገድሰካ እንተኮይኑ ኣልጢፍካ ኢካ ትሓልፎ ኣሃ እዚ ነዛ ነገር እዚኣ ክልተ ሰከንድ ወይ ሰለስተ ካልኢት ርእዋ ኣሎ ነቲኣ ግን ወላ ሓንቲ ካልኢት ከማናይ ወሰደላን ቀልጢፉ እዩ ሓሊፍዋ። ስለዚ እዚ ሰብ እዚ እዚ ተጠቃማይ እዚ ኣብዚ ንብረት እዚ እዩ ዘገድስ ተባሂሉ ኩሉ ግዜ ኣብ ማሕበራዊ መራኸቢታት ኣብ ዝኣተኻሉ ግዜ እሱ ጥራይ ይመፀካ ማለት እዩ። ስለዚ እቲ ኣልጎሪዝም ዝበሃል ኣበይ ኮንካ እንታይ ትጥቀማለኻ እቲ ዝያዳ ዘገድሰካ ኣብቲ ኢንተርነት ምስኣተኻ ወይ ኣብ ማሕበራዊ መራኸቢታት ምስኣተኻ እንታይ እዩ ሪኦም እሱ ጥራይ እዮም ፅልካ ሞ ንስኻ ከዓ ወይ ተጠቃማይ ከዓ ብሓፈሻት ናይ እምሮ ወዲ ሰብ ዝበሃል ብኸመይ ይሰርሕ ስለ ዝፈልጡ ከዓ ነዚ ኩሉ ግዜ ድሌታትካ ክሰዱልካ ይፍትኑ ማለት እዩ። ስለዚ እዚ ከዓ እንታይ ይበሃል ኣይደንቲቲ ማች ይበሃል። ስለዚ ንስኻ ምዃንካ ንኣብነት እንታይ ኢና ንርኢ ኣብ ሓደ ድኳን ንእቶ ሞ ኣብ ዝኾነ ድኳን ወላ ናይ ኣስመራ ድኳን እተዳርእናዮ እዛ ካምቻ እዚኣ ክንደያ ኢልካዮ ኣርኢካ ራይ በል ኢልካ ይተሰማዕኻ ናብ ካልእ ሳልሰይቲ ራብዒቲ ድኳን እቱ ክትብል ከለኻ እንኳዕ ድሓን መፅኻ ካምቻ ድያ ደለካ እነህለት እንተዝብላ እንታይ ምበልና እቲ ኣልጎሪዝም ኣሰራርሓ ሕጂ እዚ እዩ። ኣብቲ ሓደ ድኳን ኣቲኻ እንታይ ሓቲትካ እቲ ደሆል ሲስተም ወይ ምሉእ ሲስተም ፈሊጡሎ ማለት እዩ። እዚ ከምዝገለፅኮ በቲ ፒክሰል ዝበሃል ኣሰራርሓ ናይ ድሕረ መጋረጃ ኣሰራርሓን እቲ ማች ወይ ኣይደንቲቲ ማች ዝብልዎ ብከምዚ ኣትዩ ዝነበረ ሰብ ከምዚ ዝበለ እዚ ከዓ ደሊሉ ሕጂ ዝበሃል እዩ ማለት እዩ። ስለዚ መብዛሕትኡ ግዜ ዘጋጥም መብዛሕትኡ ግዜ ዝረአ እንታይ እዩ እንተደ ኢልና እቲ ናትካ ድሌታት ዝኸድካ እዩ ማለት እዩ። ስለዚ ብሓፈሻ እንታይ ኢና ንብል ዘለና ኣብ ናይ ሎም ማዓንቲ ኣርእስቲ ጠቂስና ንዛረበሉ ዘለና ኣልጎሪዝም ዝበሃል እዩ። ኣልጎሪዝም ሕጂ ትሕቡ ኣሰራርሓ ናይ ማሕበራዊ መራኸቢታት ወይ ከዓ ናይ ሶፍትዌራት እዩ ኢና ንብል ዘለና ማለት እዩ። ስለዚ እንተ ደኣ ትፈትዎ ዝቐረበካ ኮይኑ ኣብዚ መፀኻዮ ንኣብነት ኣብ ሓደ ገዛ ንኸይድ ሞ ኣብዚ ኸድካዮ እዋን ድሌታትካ እንታይ ዓይነት መግቢ ትበልዕ እንታይ ኢኻ ትፈቱ እንታይ ኢኻ ከመይ ዓይነት ኩነታት እዩ ደስ ዝብለካ እንተ ደኣ ሰባት ቀሪቦም ኢልካ ፀኒዖም ብክብሪ ስለ ዝስማዓካ ድሌታትካ ከም ዝፈለጡ ስለ ትፈልጥ ነቲ ቦታ ትፈትዎ ኢኻ። ስለዚ ማሕበራዊ መራኸቢታት ዝጥቀምሉ ሕቡ ኣልጎሪዝም ወይ ኣሰራርሓ ከዓ እዚ ኣዝዩ ረቂቕ ነገራት ምዃኑ ኢና ንርኢ ማለት እዩ። ስለዚ ትፈትዎ ዝቐረበልካ ትደልዮ ዝፈልጥ ዝርዳእካ እንተ ደኣ ኮይኑ እዚ ሓደ ካፍቲ ኣሰራርሓ ናይ ኣልጎሪዝም እዩ ማለት እዩ። ኣብ ሕፅር ዝበለ ንኣብነት ኣብ ናይ ቲክቶክ መደባት ዋላ ብኦፍላይን ብዘይ ኢንተርነት ኣብ ሞባይላት ዝርጋሕ ዘሎ ኣብ ሙሉእ ሳልሳይ ዓለም ብፍላይ ርሑቕ ምብራቕ ንኸይድ ሃገራት ኣፍሪቃ ንምፃእ እንተ ደኣ ኮይኑ ከዓ እዚ እዩ። ንኣብነት ቲክቶክ እንድሕር ዳ ርኢና ንመዓልቲ ብሚልዮናት ዝቕፀሩ ንሓፀርቲ ገሊኦም ናይ ሓደ ደቂቐም ገሊኦም ናይ ክልተ ደቂቐም ገሊኡ ከዓ ትሕቲ እዩ። ምክንያቱ ኣብዚ ግዜ እዚ ሰባት ናይ 20 ደቂቕ ኣስተምህሮ ካብ ክርዩ ናይ ክልተ ደቂቕ እንታይ ትኸውን ዝብል ምክንያቱ ብስና እምሮ እንታይ መፅናዕቲ ተገይሩ ዘይተወደአ ሉፕ ሰባት ከምዘይፈቱ ክውዳእ ከም ዝደልዎ እንተደኣ ሓንቲ ነገር ርኢኻ እሞ ዘይተወደአት ብድሕሪኣ ደይትደልያ ክትመፅያ
ብድሕርያ ግን ኣዝኻ ትደልያ ክትመፅያ ስለዚ ዋላ

0: እቲ ሓደ ኣሰራርሓ ኣልጎሪዝም ክትገልፅ ትኽእል እያ ዝበልክዋ ሓንቲ ቪድዮ ናባኹም ከብላ እየ። እዛ ቪድዮ እዚኣ እንታያ ፒሳ ደልዩ ናብ ሓደ ትካል ምስ ደወለ እቲ ሲስተም ባዕሉ እቲ ሰብ ደይኮነ እቲ ሲስተም ወይ እቲ ኮምፒውተር ከመይ ገይሩ ይምልሰሉ ኣብ መንጎ ከይፈለጠ ከሎ ክሳብ ክንደይ ናቱ ሓበሬታ ናይ ባንክ ድዩ ናይ ምንቀሳቐሳት ድዩ ወዘተ ኣብቲ ሶፍትዌር ከም ዝፀንሐ ትገልፅ እያ እሞ ንዓትኻት ኢልና ክንምለስ።
1: Hi, is this Pizza Hut?
2: Hello, na Pizza Hut bet magbi dow ila lahu?
3: No sir, it's Google Pizza.
2: No, na Google Pizza ha dow ilka zalla.
1: Oh sorry, I must have dialed the wrong number.
2: Oh, ya reta, tagage lahu malati.
3: No sir, Google bought Pizza Hut last month.
2: Ay tagagan, kubaniya Google ni Pizza Hut abza halafa warhi adigwallo. Selezi tsubo ya khazalla.
1: Okay, I'd like to order a pizza then.
2: Okay, tsubo, amo pizza iz delenira.
3: Do you want your usual?
2: Kamta nay kadam kari hat deli?
1: My usual? Do you know me?
2: Nay kadamay? Tfaltun diom.
3: According to our database, the last 12 times you called, you ordered an extra large pizza with 3 cheeses, sausage pepperoni mushrooms and meatballs on a thick crust.
2: Wa, masarat msana zello failka abten zhalef 10 gelte gize ab pay pizza, formajon pepperoni sgan ምስ ማሽሩም ዘለዎ ኢኻ ትእዝዝ ነርካ።
1: ሱፐር! ያ ዳትስ ዋት አይ ዋንት።
2: ዋው! ልክዕ ሕጂ እውን ንሳ እየ ዝደሊ።
3: May I suggest that this time you order a vegetarian pizza with some dried tomatoes on a whole wheat gluten-free crust?
2: ርእይቶ ኽበካ ይቕሬታ። ንሕጂ ግን ኣብ ናይ ኣሕምልቲ ፒሳ ብኮሚደረ ብዙሕ ፕሮቲን ዘይብሉ እንተ ትእዝዝ ዶ መሓሸካ?
1: ኖ! ኣይ ዶንት ዋንት አ ቬጀታሪያን ፒሳ። ኢት ሳክስ! ኢትስ ቱ ሄልቲ።
2: ኖ! ናይ ኣሕምልቲ ፒሳ ኣይፈቱን እየ እታ ናይ ቀዳመይቲ ንባዕላ ናይ ጥዕና እያ።
3: ዮር ኮለስትሮል ኢዝ ኖ ጉድ።
2: ዘድልየካ ፍለጥ መጠን ኮለስትሮልካ ልዕሉ እዩ ዘሎ።
1: ሃው ኢን ሄል ድድ ዩ ኖ ዛት?
2: ዋው ብኸመይ ክትፈልጡ ኽኢልኩም?
3: ዊ ክሮስ ሬፈረንስ ዮር ሆም ፎን ነምበር ዊዝ ዮር ሜዲካል ሬከርድስ። ዊ ሃቭ ዘ ሪዛልትስ ኦፍ ዮር ብሎድ ቴስትስ ፎር ዘ ላስት 7 ይርስ።
2: ብቁፅሪ ቴሌፎንካ ጌርና ናይ ጥዕና ፋይልካ ርኢናዮ። ሕጂ ድማ ኣብ ዝሓለፈ 7 ዓመት ዝገበርካዮ ናይ ደም ምርመራ ዝሓዘ ጸብጻብ ምሳና ኣሎ።
1: Well, either way, I don't want your goddamn vegetarian pizza. I take medication for the cholesterol problem.
2: እምባ ዝገርም እዩ። ብዝኾነ ግን እዚ ናይ ኣሕምልቲ ፒሳ ዝበልኩሞ ኣይደልየን። ንመጠን ኮሌስትሮል ንምቁፅፃር ድማ ስሩዕ መድሃኒት ይወስድ ኣለኹ።
3: Excuse me, sir, but you have not taken your medication regularly. According to our database, you purchased only a box of 30 tablets once at Superfarm Pharmacy for months ago.
2: የሬታ ዳግበረል ነምበር አወሳስዳ መድሃኒት ካውን ስሩዕ የለን። ብመሰረት ዘለና ሐብሬታ ዳታቤዝ ኣብዚ ሓለፈ 4 ተዋርሕ ሓንሳብ ጥራይኻ ካብ ሱፐር ዝተባህለት ፋርማሲ 30 ሓባ ዘለዋ መድሃኒት ገዚእኻ።
1: I bought more from another pharmacy.
2: እወ ግን ካልእ ብዝሒ ዘለዎ ካብ ካልእ ፋርማሲ ገዚአ እየ።
3: That doesn't show on your credit card statement.
2: ግን ከምዝ ገዛእኻ ኣብ ናይ ባንካ ጸብጻብ ኣይረአናዮ።
1: Well, I paid in cash, that's why.
2: እወ ብካሽ እየ ገዚአ እየ።
3: But you did not withdraw enough cash according to your bank statement.
2: ክኸውን ምኽኣለ ግን ካብ ሕሳብካ እኹል ካሽ ከምዘየውፀኻ ኣብ ሕሳብካ ዝረአ ዝኾነ ምንቅስቓስ የለን።
1: Jesus Christ, I have other sources of money.
2: ኣነ ዶ ካልእ ካሽ ዝረኽበሉ ምንጭ ኣለኒ ካብኡ እየ ተጠቂመ።
3: That doesn't show on your latest tax returns unless you bought them using an undeclared income source, which is illegal.
2: እዚውን ኣብ ናይ ግብሪ ዝኸፈልካሉ ኣታዊ ኣይተረአየን። ምናልባት ግብሪ ዘይትኸፍለሉ ዘይፍለጥ ኣታዊ እንተለካ ከምኡ ትገብር እንተሊኻ ድማ ዘይሕጋዊ ኢኻ ትሰርሕ ዘላ።
1: What the hell? Somehow you have my tax records? This is nuts!
2: እንታይ ኻ ትብል ዘላ? ግብሪ ናይ ዝኸፍለሉ ጸብጻባይ እውን ኣለኩም እዩ?
3: I'm sorry, sir. We use such information only with the sole intention of helping you.
2: ያሬታ ግበረልና እዚ ንገብሮ ዘለና ንዓኻ ንምሕጋዝ እዩ። ሓበሬታ ኸኣኪብና ንምሕጋዝካ እዩ ሃቐናና።
1: I'm sick and tired of Google and Twitter and WhatsApp and all that shit. I'm going to a desert island where I don't have to deal with any of that shit.
2: ኣይድለንን እዩ በዞም ካብ ጉግል፣ ኢንስታግራም፣ ትዊተር ወዘተ ዝኣመሰሉ ገጻት ናይ ማሕበራዊ መራኸቢታት ኣመና ተሸጊረን ዕቕኢሉኒ ተሪፍኒ ዘሎ ኢንተርነት ዝበሃል ናብ ዘይብሉ ደሴት ወይ ምድረ በዳ ምኻት ጥራይ።
3: I understand, but you need to renew your passport first. It expired 6 weeks ago.
2: ተረድአካ መሰልካ እዩ ግን ፓስፖርትካ ምሕዳስ ገድለየካ እዩ ካብ ዝወድቕ ድሮ 6 ሰሙና ተሕሊፉ ኣሎ
1: How in the hell did you know about my passport being expired? I was going to renew it. Jesus Christ, what's wrong with our country?
2: Oh, passportay kam zwadakha bkhame felitkum. Nakhaddusu ande zqarab zallo. Nay bhaq imbar kullu nagaratna taqatirkum. Mba.
1: Well, welcome to the new world. The new world is here and it's scary. So everyone be ready because that's what's happening. And have a good evening.
0: ካብዚኣ ቪድዮ እንታይ ክንዕዘብ ንኽእል ወይ እንታይ ክንምሃር ንኽእል እንተደኣ ኢልና ኣቐዲምና ኣልጎሪዝም ዝበሃል ነገር ከም ደሎ ነገራት ኮኔክት ከም ዝገብር ወይ ኮኔክቲን ዶትስ ከም ዝብሎ ኣፍትያ ዝነበረት ነጥቢ ኣፍትያ ዝነበረት ነጥቢ ኣላጊቡ ድሌታትካ እንታይነትካ ምንነትካ ዘፅንዕ ሶፍትዌራት ከም ዘሎ ብሓፈሻ ማሕበራዊ መራኸቢታት ከዓ እቲዝለዓለ ደስርሖ ዝበሃል ድሕረ ባይታ ወይ እቲ ዓንዲ ሕቆ ናይ ማሕበራዊ መራኸቢታት ናይ ሶፍትዌር ኣልጎሪዝም ምዃኑ ርኢና ኣለና እዛ ሓፃር ቪድዮ ዝቐረበት እንተ ደኣ ርኢናያ ኣብ መደብ ቴክ ኢንሳይት ኤርትራ ቅድሚ ልዕሊ ዓመት ዝቐረበት እያ ነይራ ኣብቲ እዋንቲ ዝነበረ ኣዛራብ ዝበሃል እዚ ሰብ እዚ ናብ ሓደ ትካል ምስ ደወለ ፒሳደልዩ ወዘተ ወዘተ ወዘተ ትገልፅ ከም ዝተኸታተልኩም እያ ነይራ ሎሚ ድሕሪ ዓመትን ገለን እዚ ነገር እዚ ክንዘራርበሉ ከለና ንዝነበረ ናይ ማሕበራዊ መራኸቢታት ኤኣይ ተሓዊስዎ ትካላት ንማሕበራዊ መራኸቢታት ንትካላት ማሕበራዊ መራኸቢታት ህዝብን መንግስታትን ዘለዎም ንቕሓት እንዳዓበየ ኣብ ዝኸደሉ ግዜ እሶም ከዓ ነቲ ዝነበረ ናይ ኣልጎሪዝም ኣሰራርሓ ብኤኣይ ተጠቂሞም ዝያደ ኣብ ዝሐይልሉ ዘለዉ ግዜ ኢና ዘለና ስለዚ ብሓፈሻ ካብዚ ናይ ሎም መዓንቲ እንታይ ኢና ንምሃር እንተዳ ኢልና ሎሚ ኣብዚ እዋን እዚ ኮንካ ሞባይልካ ክትስሕበካ ከላ ላፕቶፕካ ክትስሕበካ ከላ ወይ ትጥቀመሉ ትሪኦ ዘለካ ቪድዮ ክስሕበካ ከሎ ብድሕሪኡ ኣልጎሪዝም ከም ደሎ ሞ ከምቶም ጉዳያት ዝኾኑ ብዙሓት ህዝብታት ዓለም መንስያት ከዓ ብፍላይ ንሕና ኣቐዲምና መምሃርን ኣይግበርካን መምሃርን ኣይኽላእካን ከም ዝበሃል ካብዚኦም ብዙሕ ነገር ክንምሃር ክኢልና ስለ ዘለና ሞባይልካ ልዕሊ 15 ደቂቃ ድሕዘካ ነገር እንተዳ ርኢኻ ብድሕሪኡ ኣልጎሪዝም ከም ደሎ ግዳይ ክኸውን የብለይን ኢልካ ትገድፎ ኖ እዚኣ መዲበላ እያ ፍርቂ ሰዓት ኣብ ሞባይላይ ክፀንሐ 20 ደቂቃ ክፀንሐ ኢልካ ባዕልኻ ዝኣተኻዮ እንተደኣ ኮይኑ ከዓ እቲ ውሳነ ናትካ ምዃኑ ዘርኢ መደብ እዩ ነይሩ ማርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተሎ ፅናሕኩም ንሎሚ ሻሙናይ ምዕራፍ ሓምሻይ ክፋል ዝቐረበ መደብ እዩ ነይሩ ካብዚ ናይ ሎም መዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ደጊመ ስለምክታልኩም የመስግን ሰናይ ቅነ

መደብ ናትና ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ነነዊሕ ዓመታት ታሪክ ኣውፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላሰል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍጹምን ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ጽባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድንቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንጽባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ጽባቐ

ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዘሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ኪኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ዝሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዘሰሙን እዚዮም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ጎበታት ዛንጃንጂን ቲያመንን ኣብ ቻይና ዝርከቡ ክልተ ኣዝዮም ፍሉጣት ቦታታት እዮም። እዞም ጎቦታት ኣገራሚ ዝኾነ ቅርፂ እዮም ዝውንኑ።

ኣብ ዓለም ከምዚ ዓይነት ምስሊ ዘለዎም ከባቢታት ኣዝዮም ውሑዳት እዮም። ኣብዚ ቦታ ስሉስ ኩርናዓዊ ቅርፂ ዝውንን ክፍቲ ዘለዎ ዓንዲ ኣሎም።

ኣብዚ ጎቦታት ብቤትሮ ዝተሰርሐ 4700 ክንዲኦመት ጫማ ብራኸ ዘለዎ ካብ ጎቦ ናብ ጎቦ ዘሰጋግር መጓዓዓዝ ኣሎ። በዚ መጓዓዝ ተፀርካ ካብ ሓደ ጎቦ ናብ ሓደ ጎቦ ኣብ ትጓዓዘሉ ግዜ ፍሉይ ተመክሮ እዩ ዘለዎ ይብሉ ናብዚ ቦታ ዝመፁ በፃሕቲ።

እዚ ቦታ ብሓፈሻ 99 ዝኣኽሉ በላሕቲ ኩርባታት ይርከብዎ። እዚ ኣገራሚ ስሉስ ኩርናዓዊ በዓትን ጥውይዋይ ጽርግያን በረኽቲ ኩርባታትን ቀንዲ መለለዪ ናይዚ ቦታ እዮም።

ሚቶርያ ናይተን ኣብ ግሪክ ዝርከባ ጥንታውያን እኩባት ገዳማት መፀውዒ እዩ። እዞም ኣብዚ ቦታ ዝርከቡ ዓበይቲ ኣዕኑድ ካብ 1000 ክሳብ 1800 ቁመት ጫማ ብራኸ ዘለዎም ኮይኖም ቅድሚ ሚሊዮናት ዓመታት ብምውሕጓግ ምድሪ ዝተፈጥሩ እዮም።

ገዳማት ሚቶርያ ኣብ 14 ክፍለ ዘመን በቶም ኣብ ግሪክ ዝርከቡ መነኮሳት ኣብ ልዕሊ እዞም ዓበይቲ ኣዕኑድ ዝተሃንፁ ጥንታውያን ገዳማት እዮም። እዞም መነኮሳት ካብ ኩናትን ማሕበራዊ ሽግራትን ናፃ ኮይኖም ሃይማኖታዊ ኣገልግሎቶም ንክፍፅሙ ናብዚ ቦታ ከም ዝመፁ ዝእመን። ሓደ ካብቲ ነዚ ገዳም ዝተፈለየ ዝገብሮ እዚ ገዳም ብዝተሓላለኸ ኣገባብ ዝተሰርሐ ምዃኑ እዩ። ናብዚ ገዳም ንክድይብ ገመድ ወይ እውን በቲ ሕልኽልኻዊ ቅርፅን ኣዝዩ ነዊሕን ኣስካላ ብምሕኳር ይዝከኣል።

እዚ ኣብ ካናዳ ዝርከብ ሕዙእ መሮር ኣብ 1885 ተዳሲሱ ከባቢ 2564 ትርቢዒት ማይል ሸፊኑ ድማ ይርከብ።

እዚ ስፍራ ቤት ኣዝዩ ግሩም ዝኾነ ተፈጥሮኣዊ ትርኢቱ፣ ነዋሕቲ ጎቦታት፣ እቲ ንጹህ ዝኾነ ሓቂቕ ዝመስል ቀላያት፣ ኣገራሚ ወሓይስታት እዩ ዝፍለጥ።

ባንፍ ልሙዕ ቦታን መንበሪ ብዙሓት ሂወታውያን እዩ። እዚ ባንፍ ዝተሰመየ ዓይኒማይ ብዙሕ ታሪክ ዘለዎን ብዙሓት በጻሕቲ ዝስሕብን ተፈታዊ ቦታ እዩ።

እዚ ሳጋሊ ዝተባህለ ኩርኩር ድቢ ናብቲ ዝቕፅል ጉዕዞ ናይ ህይወቱ ክሰጋገር ድልው ዘሎ እዩ ዝመስል። እዚ ማለት ሳጋሊ ናብቲ መንግስቲ ህንዲ ዘዳልዎ ኩሎም እንስሳ ዘገዳም ዝርከብዎ ፍሉይ ሕዛእቲ ክሰጋገር እዩ። ኣብዚ ዝኾነ ሃዳናይ ንኸይኣቱ ወተሃደራት እዩ ዝሕሎ። ግን ወላ እኳ ሓለዋ ይሃሉ፣ እዚ ጫካ ንብዕድመ ዝነኣሱ እንስሳታት ኣዝዩ ሓደገኛ እዩ። ምክንያቱ ኣብዚ ሓያላትን መንፀርፀርትን ወርሓውያን ድብን ነብርን ስለ ዘለዉ። ነዚ ናይዞም ሓያላት እንስሳታት መስገደል ምስ ሰገረን መግቢ በዕሉ ክምእርር ምስ ጀመረን እዩ ዶክተር ፓንጂት ንሳጋሊ ንበይኑ ክገድፎ። ሎሚ እዩ ናብቲ ሕዛእቲ ክሰግር። ዶክተር ፓንጂት ብናይ ሳጋሊ ሚዛን ሰውነት ዓጊቡ ኣሎ።

እቲ ናይ ሙሉእ መዓልቲ ዝኾነ ጉዕዞ ድማ ፈለምዎ። ሙቐት ናይዚ ከባቢ ልክዕ 90 ዲግሪ ሰንቲግሬድ በፂሑ ኣሎ። ሳጋሊ በዚ ኣዝዩ ክረስን ይርአ ኣሎ። ዶክተር ፓንጂት መኪና ደው ኣቢሉ ሳጋሊ ንክዝሕል ንኣካላቱ ማይ ክደፍኣሉ ይርአ። ካብዚ ንድሓር ንመኪና ዝኸውን መንገዲ ስለ ዘይብሉ እዛ መኪና ካብዚ ንላዕሊ ኣይክትቅፅልን እያ። ንሳጋሊ ተሰኪሞም ብእግሮም ናይ 2 ሰዓት ጉዕዞ ክጓዓዝ እዮም። ንሳጋሊ ኣብዚ ማይኮፍ ምስ ኣበልዎ ክሕጎስ ተራየየ።

ድሕሪ ብዙሕ ድኻም ናብቲ ሰጋሊ ንኽዕርፈሉ ዝተዳለወ ቦታ በጽሑ። እዛ ስፍራ ብናይ ዶክተር ፓንጂት ጉጅለ ዝተሰርሐት ኮይና ምሸት ንኽትቅሰላ ውሕስቲ ኮይና ድማ እያ ተሰርሓ። ንዶክተር ፓንጂት ድማ ኣብ ጥቓ ሰጋሊ ኣብ ላዕሊ መዕረፍ ተሰሪሕሉ ኣሎ። ዶክተር ፓንጂት ነቶም ነዛ መዕረፊት ዝሰርሑ ትማሊ ሓራምዝ ናብዚ ኸባቢ መፂኦም ነይሮም ድዮም ኢሉ ምስ ተወከሶም በዚ ኸባቢ ክተሓላለፉ ከም ዝወዓልዮም ዝሕብርዎ ዘለዉ። ምስቲ ኣብዚ ኸባቢ መስመር ናይ ሞባይል ዘይሰርሕ ንኹሎም ንኽጥንቀቑ ይሕብሮም ኣሎ። ምኽንያቱ ዝኾነ እንተጋጢምዎም ናብ ሕክምና ንኽበፅሑ ናይ መዓልታት ጉዕዞ ስለ ዝኾነ። ወላ እኳ እዛ ግዜያዊት መዕረፊት እኹል ንብረት ኣይሃልዋ፣ ግን እዞም ጉጅለ ልክዕ ከም ኣብ ገዝኦም ዘለዉ ምቹእነት ክፈጥሩላዮም ዝረኣዩ ዘለዉ። ሻይ ፍሊሖም ክሰት ይጀመሩ። እዞም ጉጅለ ንሳጋሊ እናመሃሩ ን12 ሳምንታት ኣብዛ ስፍራ እዮም ክቕመጡ። ሳጋሊ ብህይወት ካብ ዝድሐን ወላ እኳ ልዕሊ 3 ኣዋርሒ ኣቑፂሩ እንተሃለወ፣ ግን ሎሚ እያ እታ ዝዓበየትን ዝተፈለየትን ናይ ህይወቱ መዓልቲ። ምክንያቱ ነዚ ጫካ ንነዊሕ ግዜ ተፈልይዎ ድሕር ምፅናሕ ዳግማይ ዝምለሰሉ ዘሎ እዋን ስለ ዝኾነ።

0: ካብታ ስፍራ ብጥንቃቐ ድሕሪ ምውራድ ነዚ ዘለዎ ከባቢ ኣዝዩ ክፈትዎን ኣብኡ ክሰራሰርኒዩ ዝተረእየ። ድሕሪ ነዊሕ እዋን ድማ ንመጀመርታ ግዜ ንዶክተር ፓንጂት ከይሰዓበ ብገዛእ ርእሱ ክኸይድ እዩ ዝረአ ዘሎ። ከባቢኡ ክፍትሽ ምኽኣሉ ጽቡቕ ነገር እዩ ይብል ፓንጂት። ቁሩብ ጸኒሑ ግን ንፓንጂት ክስዕቦ ጀመረ። ናይ ሎሚ ትምህርቱ ድማ ክጅምር እዩ። ዶክተር ፓንጂት ከም ዝሕብሮ ክሳብ ሎሚ በዓልናይና ክንምግቦ ጸኒሕና። ሎሚ ግን መግቢ ኣብ መሬት፣ ኣብ ሩባ፣ ኣብ ገረብ ክረክብ ከም ዝኽእል ክንምህሮ ኢና ይብል። ከም ኩሎም ዓለይቱ ሳጋሊ ኣዝዩ ፍሉይ ናይ ምሽታት ክእለት ኣለዎ። ካብ ናይ ወዲ ሰብ ብ2,000 ዕፅፊ ይበልጽ። ኣብዚ ቦታ ዝተፈላለየ ሽታ ስለ ዘሎ ግን ሳጋሊ ክሳብ ዝለምዶ ዶክተር ፓንጂት ኣየናይ ንመግቢ ክኸውን ዝኽእል ከርእዮ እዩ።
1: ኩችሚላ
0: እዞም ወርሓውያን ዝተሰሙዩ ዓሌት ድቢ መብዛሕትኡ እዋን በላዕቲ ሳዕሪ እዮም፣ ሓሸራ ድማ ይምገቡ እዮም። ሳጋሊ ብብዝሒ ጻጸ ረኺቡሎ። ሕጂ ጻጸ ኣበይ ከም ዝርከቡ ፈሊጡሎ። ሓሸራ 500 ዊት ናይ ወርሓውያን ድቢ ሸውሃትዮም ክዓፅ ዝኽእሉ

0: ኣዛ
1: ሳጋሊ በሊዑ ምስ ወድአ ናብ መዕረፊኦም ይምለሱ ኣለዉ። ግን ነዚ በዚ ከባቢ ተደኒቑ ዝርከብ ድቢ ቀልጢፍካ ክተደቅሶ ምሕሳብ ኣፀጋሚ እዩ።
0: ሳጋሊ ኪስኩ ድርጌ
1: ድሕሪ ቁሩብ ግዜ ግን ሳጋሊ ክተሓባበሪ ተራእዩ።

0: paisaje.
1: Uy, caca tu va.
2: ኣብተን ድሕረን ዝመጻ ሳምንቲ ሳጋሊ ነዚ ናይ እዚ ጫካ መስገድል ንምብዳህ ብዙሕ ትምህርቲ ይቐሲሙ። መብዛሕትኦም ወርሓውያን ድቢ ኣብ ምሕምባስ ንፉዓት እዮም። ሳጋሊ ግን ከምዚ እንዕዘቦ ዘለና ፈሪሕዎ ይርከብ። ስለዚ ዶክተር ፓንጂት እቲ ዝቐለለ ክሰግረሉ ዝኽእል ከባቢ ኣርእይዎ ኣሎ። ካብዚ ድማ ብዘይዝኾነ ጸገም ሰጊሩ ይርከብ። ናይ ምሕኳር ክእለቱ ድማ ካብቲ ዝነበሮን ላዕሊ ብዝተዓጻጸፈ ወሲኹ ይርከብ። ብቕልጡፍ ክድይብን ክወርድን ንዕዘቦ ኣለና። ኣብ ላዕሊ ናይዛ ገረብ ዝናኸሱ ሓሸራ ስለ ዝጸንሕዎ ግን ብቕልጡፍ ክወርድ እዩ ተራእዩ።

0: ድሕሪ 3 ወርሒ ሳጋሊ ዝወሓደ ግዜ ኣብታ መዕረፊቱ ዝኾነት ስፍራ ዝበዝሐ ግዜ ድማ ልክዕ ከም ካልኦት ናይ በረኻ ወርሓውያን ድቢ ኣብ ኣግራብ ክሕልፎ ጀመረ። ሽፋን ናይ ኣካላቱ ዝኾነ ጨጉሪ በዚሑ ኣሎ።
1: ሳጋሊ
0: ናይ ገዛእ ርእሱ ስፍራ ኣብዛ ገረብ ሰሪሑ ይርከብ። ሳጋሊ ንዶክተር ፓንጂትን ጉጅልኡን ካብ ላዕሊ ምውራድ ይኣብዮም ኣሎ። ሕጂ ኣብዚ ጫካ ንበይኑ ክነብር ድሉ ኮይኑ ከም ዘሎ ዶክተር ፓንጂት ተረዲይዎ ኣሎ።
1: ሳጋሊ
0: ባዕሉ መግቢ ክምእርር ምስ ጀመረ ዝበዝሐ ግዜ ካባና ተፈልዩ ክሕልፎ ጀሚሩ። ዳርጋ ወዲ በረኻ ኮይኑ እዩ ይብል ፓንጂት። ግን ብዝተኻእለ መጠን ከውርዶን ብዛዕባ ጥዕንኡ ክምርምርን ኣለዎ። ዶክተር ፓንጂት ከም ዝሕብሮ ሚዛን ሰውነቱ 20 ኪሎ በፂሑ ይርከብ። ቁሩብ ዋሕዲ ማይ ኣብ ኣካላቱ ይርከብ። ጥዕንኡ ግን ኣብ ፅቡቅ ኩነታት እዩ ዘሎ። ሕጂ ንሳጋሊ ኣብ ዝቕፅል ጉዕዝኡ ዘርእዮ ምዕባለታት ንክከታተልዎ ኣብ ክሳዱ ትእሰር ሓባሪት ክገብርሉ እዮም። እዚኣ ሳጋሊ ምስ ጎበዘ በዓላ ክትመልቕ እያ። ብዙሕ ንክትሕግዞም ድማ ይትስፈው ኣለዉ። ዶክተር ፓንጂት ነዚ ቅድሚ 6 ኣዋርሒ ዘድሓኖን ክናብዮ ዝፀንሐን ድቢ ሎሚ ከፋንዎ እዩ። ሳጋሊ ኣብ ከምዚ ደረጃ ብምብፅሑ ሕጉስ ከም ዝኾነን ክናፍቆ ምዃኑን እዩ ዝሕብሮ ዘሎ። ንሱ ወሲኹ ወላ እኳ ምስ ሳጋሊ ንኽንጣመር ነዊሕ ግዜ ይውሰደልና፣ ሎሚ ግን የፋንዎ ብምህላወይ ኣዝዩ ከቢድ እንሎ ይብል።

ልክዕ ከምቲ ውሉድካ ምስ ኣኸለ ካብ ገዛ ክወፅእ እንከሎ በቲ ሓደ ትሕጎስ በቲ ኻልእ ድማ ሕማቕ ዝስማዓካ ናይ ሰጋል ምፍልላይ ድማ ከምኡ ይንዓይ ይብል ፓንጂት።

0: ድሕሪ 9 ኣዋርሕ ኣብቲ ናይ ድሕነት ማእከል ዶክተር ፓንጂት ንሳጋሊ ብርሑቕ ምክትታል ኣይቋል ንሳጋሊ ምስ ኣፋነናዮ ሩባ ተሳጊሩ ኣብ ዝቐይሕ ሕብሪ ገይረሉ ዘሎ ከባቢኡ ክቕመጥ ጀሚሩ እዚ ብብዝሒ ድቢ ዝቕመጡሉ ከባቢኡ ግን ኩነታት ጥዕንኡ ብርግፅ ክንፈልጥ ኣይከኣልናን ዘለና ስለዚ ብዓይነይ ክዕዘብ ኣለኒ በለ 50 ተንቀሳቐስቲ ካሜራ ድማ ኣብቲ ቦታ ኣዳለዉ ፓንጅት ድማ ንሳጋሊ እንተረኣዮ ብምባል ክፍትሽ ጀመረ
1: ይ ፋርስ ለጋየ በላይ ስለግራይ

ብዙሓት ንሳጋሪ ካሃስዩ ዝኽእሉ እንስሳታት ኣብቲ ሳጋሊ ዘለዎ ቦታ ከም ዘለዉ ይዕዘብ ኣሎ። በዚ ድማ ኣዝዩ ሰግአ። ሓደ ድቡ እውን ረአየ፣ ግን ሳጋል ይኮነን። ንሳጋል ምስ ረአዮ ግን ኣዝዩ ተሓጐሰ።

ሳጋሊ ንጡፍን ጥዕንኡ ድማ ኣብ ድሓን ደረጃ ዘሎን ይመስል። እዚ ኩሉ ሳላ ፃዕሪ ናይዞም ናይ ዶክተር ፓንጂት ጉጅለ እዩ። ዶክተር ፓንጂት ኣዝዩ ተሓጎሰን ቀሰነን፣ ስርሑ ድማ ኣብዚ ከም ዝወድአ ይሕብር ኣሎ። ቅድሚ ሕጂ 61 ወርሓውያን ድቢ ናብ በረኻ ተመሊሶም እዮም። ንሳጋሊ ሓዊስካ 62 ኮይኖም ኣለዉ። እዛ ሰነዳዊት ፍዮም ምስናድ ምስ ኣቋረፁ ሳጋሊ ክሳብ ሕጂ ሙሉእ ጥዕና ወኒኑ ከም ዘሎ በቶም ሓለዋ ናይ ዝሕዛእቲ ዝኾኑ ወተሃደራት ክፈለጥ ተኻኢሉሎ። ዶክተር ፓንጅት ድማ ሕጂ ሓደስቲ ክልተ ኮራኹር ድቢ ረኺቡ ክናቢ ጀሚሩ ይርከብ።

0: 86 ክሳብ 89 ኢንፊዥን 140,000 ሊትሮ ንዓመት ከነፍሪ ንኽእል ነርና። እዚ ካብ 100% ሙሉእ ሙሉእ ናይ ትዘድልየና ዝነበረ ጠለባት ኣማሊና ስነሓልፎ ነርና። ከኒናታት ዳርጋቲ ብ6 ሚልዮን ንዓመት ነፍርዮ ዝነበርና ድሓር ግን ናብ 60 ሚልዮን ከኒናታት በፂሑ። ናይ ካፕሱል ከዓ ዝበዝሕ ኣንቲባዮቲክ ኢና ነፍረ ነርና ብካፕሱል ክሳብ 4 ሚልዮን ከፍሪ ዝነበሮ ዝኽእል ዓቕሚ ዝነበሮ ኣብዚ ከምዚታት በፂሑ ነይሩ። ኣብቲ እዋንቲ እቲ ሜላ ናይ ጥዕና ናይ ሕክምና ኣብ እቲ መሰረታዊ ክንክን ጥዕና ፕራይማሪ ሄልት ኬር ዝብል ዘተኮረ ስለ ዝነበረ ብዝከኣል መጠን ነቲ መሰረታዊ ዘድሊ መድሃኒት ክርከብ ከም ዝኽእል ብውኽል ዓቕን ማለት እዩ። ንኣብነት ኣብ እቲ ናይ ኢንፊዥን ካ ብመሰረቱ ምስ ምፍሳስ ንዝኾነ ናይ ኒውትሪሽን መተካእታ ዘገልግል ስለ ዝነበረ ብዙሕ ጥቕምታት ኣለዎ። እቲ ናይ ከናታት ግን ብመሰረቱ ንኣብነት ከምዞም ናይ ዓሶ ናይ ቱበርክሎሲስ ዘገልግሉ ከኒናታት ቫይታሚናት ከም ማልቲ ቫይታሚን ገለ ንኣብነት ቫይታሚን ሲ ብዙሕ ኣተኩሮ ዋሃቦ ነይሩ። ምክንያቱ ኣብቲ እዋን እቲ ኣብ ሜዳ እቲ ግሪን ዝበሃሉ ኣሕምልትን ፍረታትን ንርከብ ስለ ዘይነበረ ብዙሕ ሕማማት ናይ ጉድለት ቫይታሚን ሲ ነይሩ። እዚ ሕጂ ብዙሕ ኣተኩሮ ተዋሂብዎ ኩሉ ንኣብነት ኣባል ናይ ቤት ምሰውራ ኩሉ ሳዕ ቫይታሚን ሲ ከም ዝወስድ ክግበር ነይሩ። ሕጂ እቶም መድሃኒታት ንኩለንተን መሰረታውያን ዝበሃላ ነገራት ኣድረስ ከም ዝገብሩ ናብ 35 ኬናታት ነረን ኩላተን ኣዝየና ድለይቲ እየን ነረን እተን መስያት እቲ ብካብሱ ሕጂ ኣንቲባዮቲክ ፀረ ረክሲ ስለ ዝኾነ እዚ ናይ ረክሲ ሕማማት ከዓ እቲ ኣዝዩ ዝተጋነነ ዝበዝሐን ስለ ዝኾነ ኣብ ኤርትራ ዋላ ኣብቲ ሓራ ቦታታት እዚ እውን ብዙሓት ኣተኩሮ ተባሂብዎ ኣንቲባዮቲክ ከም ዝፈሪ ተገይሩ።
1: መጀመርያ እቲ ናይ ህፃናት ምግቢ ኢና ጀሚርና ማለት እዩ። እዚ ናይ ህፃናት ምግቢ ዲኤምኬ ንብሎ ዘለና ከዓኒ እቲ ሽሙ ክንገልፆ እንተሕር ኮይና ዲ ማለት ዱራ እዩ መሸላ ማለት እዩ። ኤም ማለት ሚልክ እዩ ፀባ ማለት እዩ። ኬ ማለት ከዓ ከብከበ ይበሃል ብዓረብ ዓተር ማለት እዩ። ሕጂ እዛ ሽም እዚኣ ዝወሰድናያ ምእንትን ኢንተርናሽናል ክትከውን ዲኤምኬ ኢልናያ። እንተዘይኮነ እቲ ትሕዝትኡ ከምዝገለፅክዎ ካብ ማሸላን ካብ ዓተርን ካብ ሽኮርን ካብ ፀባን እዩ። ሕጂ ብጀካ እዚ ተወሳኺ ምግቢ ናይ ህፃናት ብ1985 ናይ ፎርኖ ናይ ባኒን ናይ ባስታን ከዓ መስሬትና ማለት እዩ። ባኒ ምስቲ ዝነበረ ኩነታት ናህና ኩሎም ናህና ሓይልታት ባዕላቶም እዮም ዝሰርሑ ነይሮም ቅጫ እናሰንኮቱ ጣይታ እናሰንኮቱ። ስለዚ ነዚ ምእንትን ከነጉድል እዘን ፎርኖታት እዚኣተን መፅአን ባኒ ተሰሪሑ ኣብ ዝኾነ ግንባራት ባኒ ይዕደል ነይሩ ማለት እዩ። ስለዚ ካብ 1985 ኣትሒዝና ክሳዕ ነፃነት ፎርኖታት ነረናና ማለት እዩ ኣብ ዝኾነ ግንባራት። ከምኡውን እቲ ፓስታ ንህፃናት ጥራይ ዘይኮነ ንሕሙማት ንስንኩላት ተባሂሉ

እዚ ባስታ እዚ ከዓ ተመስሪቱ ሓደ ዓብይ ፋብሪካ ናይ ፓስታ እውን ጌርና ማለት እዩ። ኣብ መጀመርያ እቲ ህፃናት እና ገዛእካን ካብ ወፃኢ ዝመፅን እዩ ነይሩ እቲ መግቢ ተወሳኺ መግቢ ነቶም ህፃናት ዝወሃብ። ድሓር ግን እዚ ናይ ፋብሪካ ዲኤምኬ ምስ ተመስረተ ንናህና ህፃናት ጥራይ ዘይኮነ ነቶም ኣብ ከባቢና ዘለዉ ሰበ ክሳግን እውን ክንዕድል ክኢልና። ስለዚ ዓብይ ፍታሕ ተገይሩ ዓበይ ፍታሕ ነቶም ኣብ

0: ሽግራት ክፈትሕ እኳ እንተዘይከኣለ ብፍላይ ንኣብነት እቲ ኣብ ኢድ ህዝባዊ ግንባር ዝነበረ ኣፅዋራት ንኣብነት ታንክታት ታንኪ ትማርኻ ሞ ሕጂ ካብ ፍሉጥ ዓዲ ኣይተገዘአትን። ስለዚ እቲ ስፔር ፓርት ምስኣ ድመፅእ ይኹን ዋላ ፈሊኻ ካብ ዓዲ ክስቶ ኢልካ ትገዝኦ ነገር ኣይነበረን። ስለዚ ብቆሚ ንሰርሖስ ከም 23 ዓይነት መቀየርታት ፍሉጣት ኩሉ ግዜ ንኩናት ክኣትዉ ከለዉ ዝተማረ ክትቀይሮም ድዮም ጉሳይ ክገብሮ ዋላ ተናህና ተበላሽ እውን እ ነዚ ክትረኽቦ ዘይተ ኢንዲስፐንስብል ዝኾነ ነገራት እዩ ድሰርሕ ነይሩ። ዋላ ምስ ንፈልጦውን ንኣብነት መኪና ትበሃል ኣብ ዝኾነት ቦታ ተሰራትካ ወይ ብገለ ደው ኢላ ሲ እንድሕር መብዛሕትኡ ግዜ ምሽት ስለ ዝንቀሳቀሳ እንድሕራኡ ሓዲራ ሞ ነፋሪት መፅያ ክትብድባ ስለ ዝኾነት ክትለዓል ስለ ዘለዋ ብዝቐልጠፈ ስፔር ፓርት ሰሪሕካ ክተርክበላ ምክኣል ባዕሉ እዚስ ብገንዘብ ብገለ ኣይትመን እዩ። ስለዚ ኣዝዩ ኣብቲ ዝድለ ግዜ ብቕልጡፍ ገለ ሰሪሕካ ሳይ ክትገብር ምክኣል ሲ ኣዝዩ ንኩሉ መቃየርታት ንገብሮ ነርና ይብል ነ ግን ኣዝዩ ብግዜ ብገለን ገለ ክትመን ከሎ ኣዝዩ ልዑል ቁም ነገር እዩ ነርዎ።
1: ሜቲ ካሜቲ ጠለብ ናይ ውድብ በዚ ፋብሪካ እዚ ዝማላእ ነይሩ ናይ ሽዳ ኣብቲ ዝርህበሉ ግዜ 3 ግዜ ሽዳ ይቕየር ነይሩ ተጋዳላይ። ኣብቲ ዝፅንክረሉ ግዜ ከዓ ዋላ ብሓንቲ ሽዳ ዓመት ዝኸደሉ እውን ነይሩ። ኣብቲ ዝረኽበሉ ግዜ ነቲ ሓፋሽ ህዝቢ ኣብ ትሕቲ ዕቁባ ህዝባዊ ግንባር ዝነበረ እውን ይዕደል ነይሩ። ዳሕራይ ሞ ሓራ ቦታታት እንዳሰፍሐ ምስከደ ዋላ ዘን ህዝባዊ ድኳናት እውን ክሳዕ ብኡቢለን ምሸጥ እውን ተኻኢሉ ነይሩ ማለት እዩ።
2: እዘን ብሰፊሕ ርኣይ ዝተመስረታ ትካላት እዚኣተን ነዚ ገዚፍ ኣበርክቶ ክገብራ ዝኸኣላ ሳላ ትግሃትን ሓርኮትኮትን ኣባላትን እዩ ነይሩ። ፃዕሮምን ተወፋይነቶምን ኣብዚ ኣጋጣሚ እዚ ከይተዘከረ ክሕለፍ ኣይግባአን።
3: ኣነ ኣብዚ እዋን እዚ ክሪኦ ከለኩስ መግለፂ እውን ኣይረኽበሉን እየ። ምክንያቱ ንኩሉ እቲ ዘጋጥም ዝነበረ ሕፅረታት ምምላእ እሞ ከዓኒ ውሑስ ዝኾነ ናይ ጥረ ነገራት ቀረብ ኣዝዩ ምዕቡል ዝኾነ መሳርሒታት ኣብ ዘይነበረሉ ብምሉእ ድልትን ተበግሶን እሞ ከዓኒ ሙሉእ ግዜኻ ዋላ ለይቲ እውን ከይተረፈ እናሰርሑ ከማልኡ ዝህቁኑን ዘማልኡን እውን ዝነበሩ እዮም። ክሳብ ብፍላይ ናይ ኩናት ኩነታት ኣብ ዝህልወሉ እዋን እሞ ገለ ንከበድቲ ብረት ወይ ኣዝየን ኣብቲ ኩናት ዝሳተፋ መካይን ዘድሊ ኣቕሓ ተሰይሩሎ ክመላሉ እዋን ሙሉእ ለይቲ እውን ክሳብ ዝወድቁ ጠጠው ኢሎም ዝሰርሕሉ ዝነበሩ እዩ ነይሩ። ምስ ምዝላቕ ክሳብ ሕቆኦም ዝጉብጥ ወይ ናይ ሕቆ ፀገማት ዘጋጥሞም ነቲ ንብረት ኣብ ምግዓዝ ዝተወፈዩ ኮታ መግለፂ ክረክበሉ ኣይክእል እቲ ዝነበረ ተወፋይ ኣብቲ ናይ ኩናት ኩነታት እውን ከም ተደራቢ ኮይኑ ነቲ ናይ ወራር ኩነታት እውን ኣብ ምምካት ኣብ ወራራት እውን ዝሳተፍ ዝነበረ ስለ ዝነበረ ንተወፋይነቱ ብጣዕሚ መግለፂ ክረክበሉ ኣይክእልን። ካብኡ ዝድለ ከማልእ ብሓለፍቱ ከይተፀበየ ጥራይ መምርሒ እንታይ እዩ ክግበር ዘለዎ መምርሒ ክወሃቦ ዳኣ እምበር ነቲ ዝተዋሃቦ መምርሒ ብተዓፃፀፍነት ዝያዳ ማዕቢሉ ዝሰርሕ ዝነበረ ስለ ዝኾነ ንተወፋይነቱ መግለፂ እውን ክረክበሉ ኣይክእልን እየ።
4: ኣነ ሽዑ ዝነበረ ሰብ ሽዑ ዝነበርዎኒ ኣነ ሕጂ ክገልፀ ይክእልኒ ይሓፅረኒ ዋላ ቃላት ዝሓፅረኒ ምክንያቱ እንታይ ዚጋ ለይቲ ቀትሪ ምሸጥ ካልእ ዝበሃል ነገር ኣይነበረ። ንሕና ክነዝልእ ከለና ዝነበረና ኩነታት ናይ ማሽነርን ገለመል ንብረት ሕኛ ከይድ ነበርና 12 ዝኮኑ ሰብ ነሮም ክነዝልእ ከለና ምሳ እዞም 12 ሰብ 78 ማሽነር ማኪና ዘዝ ፅዒንካ ውረድ እዩ ለይትን መዓልትን 50 ማኪና ነሩና ኣብ ከረን ከለና ኣብ ውሽጢ 3 መዓልቲ ክንውፅ ነርና ዕላ በርዒት ሒጅዋ
5: እዚ ተወፋይነት ናይ ተጋዳላይ እዚ ሓደ መጀመርታ ክስለፍ ከሎ ወይ ክንስለፍ ከለና ንሕና

0: ከምዚ ዓይነት ስራሕ ኣብቲ ውድብ ክኸይድ እዩ ወይ ክነጥፍ እዩ ዝብል ዕላማ ሓሳብ ኣይነበረን። ንሕና ንፀላኢ ከመይ ገርና ፀሊግና ናፅነትና ንጭበጥ ዝብል ስታ ይነሩ መደብ ወይ ሓሳብ ሕጅና ኢና ንሕና ተሰሊፍና ወይ ሃገራዊ ግቡእና ንምፍፃም ኢናሰግና። እቲ ውድብ ግን ነቲ ክእለታዊ ዓቕሚ ክጥቀመሉ ኣለዎ ዝብል መደብ ስለ ዘውፅአ ወይቲ መሪሕነት ነዚ ክእለት እዚ ብዝተፈላለዩ ና ከም ሰበይቲ ናይ ክዳን ካልእ ናይ ቆርበት ናይ ቶርኒዮ ናይ ዕንጨይቲ ክምስርት ክኢሉ እቲ ተጋዳላይ ዝነበረኡ ከም ሓቂ ኣብ ኩሉ ውፍ እዩ ነሩ። ሓደ ከም ዕላማ ንሃገራዊ ግቡኡ ወይ ናፅነት ምውፃእ ዝተበገሰ ስለ ዝነበረ ዝሃብካዮ መደብ ይትግብር ባዕሉ እውን ሓሳብ ኣንቂሉ ከምዚ ክንገብር ኣለና ኢሉ ሰይ ዝገብር እዩ ነሩ። ኣብ ወታደራዊ ተበገስ ዝበልካ ይበገስ፣ ኣብ ገዛ ስራሕ ትበልካ ይሰርሕ መፅለሊ እዩ፣ ኣብ ፅርግያ ስራሕ ትበልካ ይስርሕ ኮታሲ ኣብ ዝተመደበሉ ተጉላብነት ዝበሃል ኣይነበሮ። ምክንያቱ ብዓብዪ እውን ሂወቱ ንምስዋዕ ወይ ንምምጃው ኢሉ ዝወፀ ስለ ዝነበረ
1: ብእግራ ሃይትካ ስካላት ተሰኪምካ መሳርሒታት ተሰኪምካ ምስኡ ከዓ መከላኸሊ ኣካላትካ ዝኾነካ ብረት ተሰኪምካ ካብ ሓደ ጫፍ ናብ ሓደ ጫፍ ምጓዓዝ ቀሊል ኣይኮነን ምስቲ ኩሉ ማለት እየ። ኣብዚ ተወፋይነት ስንኩል ከይተረፈ እዩ ክገብራ ስለ ዘለዎ መዓልታት ወሲዲ ድ ሰዓታት ብእግሩ እንዳኸደ ነቲ ፀገማት ንክፈትሕ ዝገብሩ ነበረ ተወፋይነት ቀሊል ኣይነበረን።
2: ምስቲ ኩሉ ዝበሃል ዝነበረ እቲ ትምህርትታት እቲ ነበርክቶ ዝነበርናስ ልዕሊ ሳይተ ዘይኮይኑ ትሕቲ ዛይ ዝኾነ ሰብ እዩ ኢልና ኣይኣምነን እዩ ነይሩ። እቲ ናይ ስራሕ ሰዓታት ዳርጋ ብቲ 24 ሰዓታት ዳርጋ እቲ 16 ሰዓት ሕጂ ኣብ ስራሕ ተፀሚድ እዩ ዘሕልፎ ነይሩ ተጋዳላይ። ምክንያቱ ምንም ዕረፍቲ ዝህብ ስራሕ ኣይነበረን። ብዙሕ ተካብ ፀገማት ነይሩ ንኩሉ ክብድሆ ነይርዎ። ኣብቲ ንኣብነት ዋላ እቲ ነፃነት ምስ መፀ ኣስመራ ምስተታሕዘ ብዙሕ ሰብ ይጎይ ነይሩ ኣስመራ። ሕጂ ኣብቲ ትካል ዝነበሩ ግን ሕጂ ኣብ ኣስመራ መድሃኒት ኣይርከብ እዩ ዝብል ግምት ስለ ዝነበሮ 24 ሰዓት ነቲ ኩሉ ዝነበሮ ጥረ ነገራት ክንሰርሖ ኣለና መድሃኒት ኢሉ ብምሉኡ ሰሪሕዎ 24 ሰዓት ሰርሕ ነሩ ንክልተ ወርሒ ሕጂ ክሳብ ዝሑንኮ ክትጥረ ነገራት ሰሪሑ ኣስመራ ሰዲድዎ። ኣብ ኣስመራ መድሃኒት ኣይነበረን ዳርጋ ክሳብ 992 በቲ ኣብ መወዳእታ 91 ዘፍረናዮ ብኡ ተካይዱ ክበሃል ክኣል ኣብዛ ዓዲ እዚ ካልእ ቲ ማሽነሪ ንዕኡ ከመይ ጌርካ ብዝበለፀ ብዝሓሸ ማለት ተኸናኺንካ ኣስመራ ምእታው ዝብል እንዳሓር ምስተወል ኩዳ ማለት እዩ እዚ ብስርዓት ብክንክንን ገለን ኣትዩ ሕጂ ዳርጋ ኩሉ እቲ ኣብ ክረን ተተኺሉ ዘለውን ዳርጋ 60% ዝሰርሕ ዘሎ ሕጂ እቲ ሽዑ ዝነበረ እዩ። ስለዚ እቲ ናይቲ ሽዑ ዝነበረ ተጋዳላይቲ ስታት ኣብዚ ክትሪኦ ትኽእል ኢኻ።
3: ዝበዝሑ ኣባላቱ ድሮ እቲ ጉቦኦም ፈፂሞም ኣብቲ ቅድመ ግንባር ናይ ኣካላዊ ስንክልና ኣጋጢሞም ተሳሒቦም ኣብ ደጀን ዝሰርሑ ዝነበሩ እዮም። ክሳብ 90% ዝኾኑ ኣባላት ናይ እንዳሽዳ ስንኩላን እዮም ነይሮም እንተበልና ሓቂ እዩ። ምክንያቱ ድሮ ናይ ኢድ ስንክልና ናይ እግሪ ስንክልና ዝነበሮም እዮም ነሮም መብዛሕትኦም እዚኣቶም እዮም ከዓ ዝሰርሕዎ ነይሮም እቲ ስራሕ። ኣብ ተወፋይነት መፂኻ እዋ ሕጂ ክትዝክሮ ከለካ ትምነዮ ነገር እቲ ናይ ሽዑ ተወፋይነት 24 ሰዓት ተሰርሑ ኩሉ ነገራት ሽፈኑ በዓል ኢድ ናይ ኢድ በዓል እግሪ ናይ እግሪ እንዳገበሩ ኩሉ እቲ ስራሕ የማልእዎ ነይሮም። መሐወስታ ኢና ነርና ውሕዳት ሙሉእ ኣካላት ዝነበረና። ስለዚ ኣበርክቶ ናይ ስንኩላን ተጋደልቲ እውን ኣብዚ ክስመረሉ ዝግባእ ነገር እዩ ነይሩ። ሕጂ ተመሊስካ ክትዝክሮ ከለካ እንኳዕ ተጋደልኩ እንኳዕ ኣበርኮትኩ ድምር ናይ ዝኩሉ ዝኢታት ከዓ እቲ ናፅነት ክውን

ኮይኑ ስለዚ ንድሕሪት ተመሊስካ ትምነዮን እንደገና ትብህጎን ካብቲ ሽዑ ዝነበረካ ኳሊቲ እውን ክፀንሓለይ ትብሎ እንተዘይኮይኑ ካልእ መግለፂ ትረክበሉን ኢኻ።

0: ደጀና በበገሲድያ ንኹርና ዓት ሃገርና
1: ጥቐንዲ ፀገም ዝነበረ ጥረ ነገራት ሳሙና መስርሒ ካበይ ትረክቦ ምክንያቱ ክትእዞም ትኾንካ ክወፃ ብቶናት ኢካ ክትእዝዝ እቲ ዓቕሚ ናይቲ ሽዑ ዝነበረካ ፀገም ነይሩ። ብዝኾነ ግን በቲሉ ብዓቕምና ደረጃ እስከ ንርአ ኢልና ብሓዊ ዝሰርሕ ሲስተም ናይ ሳሙና ባዕልና ኢና ተኺልና ምትካል ጥራሕ ዘይኮነስ እቲ መሳርሕታት እውን ባዕልና ኢና ሰሪሕ ነይሩ። ኣብዚ ልዑል ተራ ዝነበሮም ብፍላይ ክጠቕሶ ዝደሊ ብርሃነ ገብረኣብ ብዕንቅርቢ ዝፍለጥ ሕጂ ኣብ ኤሪሶክ ኣሎ እቲ ሓሳብን እቲ ዕላማን እቲ ፕላን ናይ ማሽን ታይ ክትኮን ኣለዋ ኢልካ እንድሕር ቁሩብ ሂንቲ ሂብካዮ ባዕሉ ሃንዲሱ ክሰርሓ ዝኽእል ሰብ ዝነበረ እዩ ባዕሉ ካ ይሰሪሕ ዋ ዳርጋ ብምእታታ ተሰሪሓ ኣብትጅምረሉ እዋን ናፅነት ኣርኪቡ ክስታይ ክሳብ 800 ሊትሮ ቮሊዩም ዝፍሓቱ መሳርሒ ብሓዊ ሲስተም ብቁጠባ ናይ ሓዊ ዕንጨይቲ ዘይውድእ ሲስተም ተገይሩ ሳሙና ምፍራይ ጀሚሩ እዩ ነይሩ። ቆሮታ ዝብለያ ነራታ ሳሙና እዚ ከረኒ ንዓደቀ ሓደ ማኪና ሙሉእ ፅዕነት ዓደቀ ሓራብ ዝነብረሉ እዋን ማኪና ሙሉእ ፅዕነት ነቲ ዕዳጋ ንምፍታን ተባሂሉ ናብ መጀመርያ ፍርያትና ግን ናይ መወዳእታ ንናፅነት ዘርከበሉ ግዜ ስለ ዝነበረ እምበር ክሳብ ከምኡ ተማጣጢሩ ነይሩ።

0: እተን ዝነበሮ ማካይን ክልተ ሰፈይቲ ማኪና ጥራሕ ነሮኖ ብክልተ ሰፈይቲ ማኪና ንሙሉእ ውድብ ክተዕግብ ኣይትኽእልን ኢና። ኣብ 77 ግን ምስ ምትሓዝ ከተማታት ናይ በዓል ደቂ ምሓረ ሙሉእ ፋብሪካ ካብ ደቂ ምሓረ ናይ ጫማ ትካል ነይሩ ብምሉእ ሓደ ካብ 20 ዝበዝሓ ማካይን ሰፈይቲ ተረኺበን። ካብኡ ንድሓር ብዓቕሚ ፀገም ኣይነበሮን። እቲ ፀገም ኣብ ጥረ ነገር እዩ ነይሩ። ጥረ ነገር ድማ ካብ ፀላእ ትረኽቦ ወይ ድማ ካብ ኣብ ገለ እዋን ድማ በቲ ዝፍቀደልካ ባጀት ካብ ሱዳን ከይድና ነምፅኦ ነይሩና። እቲ ሕፅረታት ኩሉ ግዜ ነይሩ እዩ። ፈትሊ ኣይትረክብን ክትረኽቦ ንድሕር ኮንካ ፈትሊ ብሱዳን ኢኻ ክትከይድ መቃየሪ ሓፀካ እዚ እውን ኣብ ዕዳጋ ሱዳን ኢኻ ክትረኽቦ እቲ ጥረ ቆርበት ብቐፃሊ ክትረኽቦ ይትኽእል ኒኻ። እቲ ተንዳታት እውን ኣይትረኽቦን ኢኻ ብቐፃሊ ምስ ምትሓዝ ማዓስከራት ናይ ፀላእይ ነቲኡ ዝነበረ ቴንዳታት ወይ ሳንጣ እውን ፈቲሕና ኢና ንጥቀመሉ ነርና። ብፍላይ ኣብ ምልፋዕ ቆርበት ምስኣትና ድማ እቲ ናይ ቀመማት ፀገም ነይሩ። ጀካት ናይ መሳሕርታት እቲ ናይ ቀመማት ፀገም ነይሩ። ኣብ ሱዳን ከይድካ ክትገዝእ ቀመማት ብቐሊሉ ይትረኽቦን ኢኻ። ስለዚ 2-3 ወርሒ ኣብኡ ተፀዲኻ ገለ ትረክብ ገለ ይትረክብን ግን በቲ ዝረኸብካዮ ድማ ነቲ ስራሕ ክትቅፅል ትፍትን ነርካ። ንኣብነት ኣብቲ መጀመርታ እቲ ምልፋዕ ክንጅምር ከለናስ ኣብ 80 እዩ ተፈቲኑ። ቀመም ዝበሃል ኣይነበረን። ሕጂ ኣብቲ እዋን እዚ እንታይ እዩ ከም እንታይ ሽምታ ኣሳትዩ ኣብኡ እምኑ ኖራ ኣብሲልካ ክንዲ ብቲ ዝተፈላለዩ ቀመማት ትጥቀም በቲ ኖራ ጥራሕ ገርካ ብ24 ሰዓት ክምለጥ ዝግብኦ ናብ 7 ናብ 10 መዓልቲ ክትመልጦ ኢኻ ትፍትን ነርካ። ስለዚ ብቲ መጀመርታ ድፈትናዮ ናይ ምልፋዕ ቆርበት ኣብቲ ናይ 86 እውን ነዚ ብ24 ሰዓት ክግበር ዝከኣል ናብ 7-8-10 መዓልቲ ተፀቢኻ እየ ዝግበር ነይሩ። ስለዚ እቲ ፀገማት ቀፃለ እዩ ነይሩ።
1: ዳርጋ ኩለን ዘን ኣካላት እዚኣተን ብዘይ እኹላት ኣባላት እየን ስራሐን ጀሚረን። ብፍላይ ገለ ካብኣተን ከዓ ብሕፅረት መሳርሒታት እውን ይሳቀያ ስለ ዝነበራ ናይ ቀፃሊ ተበላሓትነትን ሃለኽለኽን ህወት እየን ዝሕልፋ ነይረን።
2: ትውድብ ክነምፅኢና ብለካ ግን ክነምፅኢና ካበይ ክምፅእ ሞ ብግመል ዲ ክመፅእ ብኣድጊ ዲ ክመፅእ እንታይ ክትገብር ዘለካ? ስለዚ ፅባሕ መፅ ድሕሪ ፅባሕ መፅእ ሕልክስክስ ብል ጀመረ እንታይ ኮይኑ ሕጂ ኣብ መንጎ ሕጂ ተሰብሩ ብረት መፅ እዮም ሕጂ እዞም ሰብሩ ብረት ክንባላሓተሎም ኣለና። ምክንያቱ ከም ሰባት ተመዲብና ኢና ናብኡ ሓንቲ ብረት ጠጠው ኢላ ንድሕር ሓዲራ ወይ ውዒላ ድማ ተምፆ ሳዕባ ንርአካ ምስ ሽዑ ዝነበረ እዋን። ስለዚ መጀመርያ ሕጂ ሓርኮትኮት ኢልና ታንግብር ሓንቲ ካላሽን ካብ ናይ እሞዋን ናይ ገለ ዝነበረ ተሰብረ ናይ ፀላእ ብረት ማዕኮራ ቆሪጭና ታሰደፈ ዕሪና ሰዲድና ማዓት ዓወት ሰሚዕና ዳርጋ ተመክብለካ ንመይና ዓይነት እዩ ብድሕሪ እዙይ ገለ መለመፅ እየን እዘን እዙይ ክምኣት ሰየረን ኣምሊቆም መነተን እንታሽነተን ሽጉጠን ገመለየን እዚ ሕጂ ካብ ናይ ገለ ናይ ኢትዮጵያ ዝነበረ ካብ ብረት ተሰብረ እግሪ ቆርጭና ሓፂን ግን ሕጂ ከበይ ትምፃእ ሕጂ እዚኣ እንታይ ንግባራ ተባሂልና ከምዚ ገርና ካብ ከምዚ ንቁረፃ ኢለ ጅላድ ንዓና ቀትላ ኢለ ደርበ ያሉ ጅላድ ነይሩ ብለቃዶ ካብኡ ብክንደይ ገለ ዳርጋ ብስካርፔሎን ብገለመለን ጌርካ ነታ ሓፂን ከነምፃእ ዝወሰድ ዘለና ግዜ ንበይኒ ዳሕራይ መልሓሚ ይብልናን ሰልዳት ርሸ የላን ትራፓኖ ናይ ኤድ ጌርና ኩልና ተንዲኖን ማዕርያት ኮን ፀሪብና ብሓይሊ ከምተኣቱ ጌርና ናብታ ብረት ከምተኣቱ ጌርና ስራሕ ከምሰርሓ ገይረን ሕጂ እንታይ ማለት እዩ ባዕልና ካብቲ ዘሎ ናብ ከባቢና ሓርኮትኮት ኢልና ክንሰርሕ ጀሚርና መወዳእታ 4 ብረት ሴምሮፍ ሓደስቲ ዝመፀ ነፋሪት ወቂዓ ንዲዳ ተለና 4 ብረት ሕጂ እዚ ክንደይ ማለት እዩ ሓደ ግንባር እዩ በቲ እዋን ትክትሪኦ ከላ ተነዲዱ መፂእና እንታይ ንግበር ሕጂ ጥረ ነገር የለን ካልተካትሎ የለን መሳርሒ እውን የለን ማይ ንግበር ዕበል ኣሎፍቲ ሩባ ከም ትፈልጦ ሜድያ መፅለል ኢና ካልተካትሎ ና ካብቲ ዕሎብ ቆሪጨ ቆሪጭና እንጂ ነዚ ፀሪብና ኩሉ እቲ ስትራክቸርና ታ ስተሓዝና ክነቅዕ ጀሚሩ ክነቅዕ መጀመረ ካብቲ ናይ ብረት ዘይቲ ካሊእ የለን ብረት ዘይትን ካብቲ ርሽን ንዕፀረብና ሎን ገለ ጌርና ልኺልኺ ብልና ተካትሎ ምስ ገርና ጠጠው ኢላ ሕጂ ባጋ ናይ ብረት ዝበሃል ፀገም ዋላ ዝካልእ ዘሎ ናይ መራኩሶ ናይ ገልመለን ካብዚ ግራ ምሳና ዘለኹም ፈትሐ ኣለና ገለ ዝብል ገምጋም ወሲድና ሕጅታ ንገብር ጀሚርና ማለት እዩ ኣበል ክንቆርፅ ጀሚርና ኣብ ውሕድ ባሃል ነሩ ካብ ሸን ክብዓል ደርዓት ገለመለ ተካትሎ ክንገብር ጀሚርና ቆቆርጭና ሕጂ ክነምፀም ጀሚርና ሕጂ ማኪና የለን ብኢትካ ካ ሰርሖ ኣብቲ እዋንቲ ድማ ብረት ጠጠም ዝበለ ድማ ፀገም እዩ መጋዝ ብኢድ ጌርና ኢና ንቆርፆ ሕጂ ዲያሜትሮ 25 ሴንቲሜትር 30 ሴንቲሜትር ሜትሮን 30 ሜትሮን 40 ከምዚ ጌርካ ፈንፂካ ኣውፂኢኻ ንዑ ጨዲድካ እንደገና ቅርፀት ሒዝካ ብኢድካ ንዑ ነቲ ዘሎ ቅርፅታት ናይቲ ብረት ወዲእካ ሓደ ፍርቂ ጌርካ ተሓድር ንጎሳ 6 መጀመርና ስዓት 6 ናይ ምሸት ጥፍእ ብርሃን ጌርና ሓደር ነርና እዚ ሕጂ ተኣምራት እዩ ክትሪኦ ከለኻ
1: ከምዘን ትካላት እዚኣተን እምበኣር ከቢድን ኣህላኽን እዩ ነይሩ ንገለ ካብኣተን ድማ ካብ ባህሪ ስራሕንን ኩነታት ሜዳን ዝምንጩ ፍልይ ዝበሉ ፀገማት ነይሮማን እዮም
3: መፍረ መድሃኒት ካብ ኩሉ ዓይነታት መፍረ ኣብ ዓለም ሕጂ እቲ ኣዝዩ ቅፅፅር ዝግበረሉን እቲ ኣዝዩ ጥንቃቐ ዝሓትትን ብዙሕ ሕግታት ዝገዝኦን ዓይነት ኢንዱስትሪ እዩ ዳርጋ ብከምዚ ከምዚ ስለ ዝኾነ እውን ብዙሓት ኣብዚ መፍረ መድሃኒት ክኣት ኣይመርፁን እዮም ኣብቲ ሽዑ ኣብ ኤርትራ መፍረ መድሃኒት ኣይነበረን ዋላ ተመክሮ ውን ኣይነበረናን ኩላትና ብቲ ተማሃርናዮ ጥራይ ብቴዎሪ ከምኡ ንፈልጦ ነርና ግን ክቱር ድልት ክንጅምር ኣለና ጥራይ ዝብል ነይሩ በብቕሩብ ኣብቲ ፕራክቲካል ተጋብሩ ምስ መፃእና ሕጂ ብፍላይ እቲ ናይ ሕቶ ናይ ስተሪሊቲ ናይ ፅረሲ ብከመይ ክረጋግፅ እዩ ዝብል ሕቶ እቲ ዝለዕለ በዳሂ ነይሩ ነዚ ዝኸውን ህንፃ ክስራሕካ ኣሎ ተባሂሉ ምስቲ ክፍሊ ህንፃ ዝነበሩ ሽዑ ክኢላታት ብዙሕ መይ ተገይሩሉ ከምዚ ዶ ክንሰርሓልኩም ከምዚ ዶ ክንገብረልኩም እዳተባሃለ ኖ ከም ዝኸውን ኣይክእልን እዩ ልሙፅ መንደቕ ክሕፀብ ዝኽእል ብከምዚ ክንገብር እዚ ከም ዝድሕር ኮይኑ ዝኸብል እዩ ብፍላይ ናይ ኢንፊዥን ዝተፈላለዩ ናይ ሽኮራዊ ነገራት ናይ ጨው ዘለዎም ሳት ስለ ዘብሎ እዞም ማይክሮውስ ባክቴሪያ ከብል ክእል ከፍር ይኽእል ስለዚ መዓልታዊ ክሕፀብ ኣለዎ መዓልታዊ ዲስንፌክት ክኸውን ኣሎ ማለት እዩ እቲ ስተራይል ቴክኒክ ብምልኡ ሳ ከብል ኣለዎ እቲ መድሃኒት ከዓ ኣብ ደም ብቐጥታ ስለ ዝውሃብ ስተራይል ምዃኑ ክረጋገፅ ኣለዎ ስለዚ ኩሉ ዳርጋ ኣዝዩ ኣሸጋሪ ስለ ዝነበረ ድሕሪ ብዙሕ ምርድዳእ እዚ ኮንቴይነር ብፍላይ ከዓ እዚ ፋይበር ግላስ ዎል ዘለዎ ኮንቴይነር ተደልዩ ንዕኡ ኣዋሳሲብና ናጋጣጢምና ክንሰርሕ ኣለና ኢልና ምስቶም ናይ ክፍሊ ህንፃ ተረዳዲእና ሕጂ እቲ ከምዚ ዓይነት ኮንቴይነርስ ከዓ ናይ ውድብ ማለት ብበዝሒ ኣብ በዓል ስዋኪን ኣብ ፖርቱጋል ነይሩ ኣብኡ ኮይና ፈቲሽና ረኺብና ነቲ ኣሃዱ ኢንፊዥን ዝኸውን ሕጂ ሰለስተ ኮንቴይነራት ነናሓሕ ተጋጣጢሙ ነቲ ናይ ቁፅፅር ብቕዓት ላቦራቶሪ ከምኡ ክልተ ኮንቴይነራት ተጋጣጢሙ እቲ መንጎ ዘሎ ስፔስ ብመንደቕን ብገለ እንተቢሉ ናይ ብሓቂ ውሽጢ ፅሬት ዝሓለወን መተሓላለፊ ርስሓት ዘለዎን ናይ ባኞ ክፍልታት ዘለዎ ናይ መምከኒ በቢ ዓይነቱ ናይ ዲስቲሌሽን ሩም በብናቱ ተገይሩሉ ተሰሪሑ ነዚ ስራሕ እዚ ዳርጋ ኩሉ ተሓባቢርዎ ብፍላይ ኣብዚ ክትቀሱ ዝግብኦም ናይ ኢደ ስራሓት እቶም ናይ ዳርጋሳቶም ክፍሊ እቶም ናይ ዕንጨይቲ ናይ ሓፂን ናይ ኤሌክትሪክ ካብቲ ፋብሪካ ተፈልዮም ኣይፈልጡን እዮም ክሳብ መወዳእታ ዳርጋ ኣካል ናይቲ ፋብሪካ ነይሮም ክበሃሉ ክኣሉ ነቲ ኩሉ ንሕና ንህቦም ኢንስትራክሽንስ ብርግፅ ኣብ ግብሪ ሰሪሖም የቕርቡልና ነይሩ ስለዚ ምትሕባር ናይ ብዙሓት ነይርዎ ብከምዚ ናይ ከሊና ሕጂ ንርእሱ ከተፍር ተረኣ ኮይንካ እቲ ሙቐት ናይ ውሽጢ ክላይማቲክ ኢንቫይሮንመንት ኣብ ውሽጢ ውሱን ክላይማቲክ ኢንቫይሮንመንት እዩ ክፈር ዝኽእል ቴምፕሬቸር እቲ ሂሚዲቲ እውን እቲ ጠሊ ክትቆፃፀሮ ኣለካ ምክንያቱ ዝተፈላለዩ ፓውደርስ ስለ ዝኾኑ ነዚ ከዓ ከምዚ ናይ ኤር ኮንዲሽነር እንዳገበርና ትሕቲ መሬት ኮይኑ ሂሚዲቲ ከምዘይልዕል መቆፃፀሪ ተገይርዎ እዚ ዳርጋ ተባላሒትና ጌርናዮ ዳርጋ ነቲ መምዘኒታት ዝበሃል እውን ክነረጋግፆም ንኽእል ነርና ንኣብነት ዘይጠቀስክዎ ኢንፊዥን ስተራይል ጥራይ ኮነ ክኸውን ዘለዎ ስተራይል ምዃኑ ናቱ መረጋገፂ ኣለዎ ናይ ማይክሮባዮሎጂካል ቴስት ግበረሉ ነይሩ ኣብ ርእሲኡ ፓይሮጂን ፍሪ ክኸውን ኣለዎ እዩ ዝብል ንኡ ከዓ ቴስት መግበሪ ኣብ ማናቲለታት ክሊኒካዊ መርመራታት ክተካይለለከ ነፍስ ወከፍ ዝፈረየ ኢንፊዥን እዚ ከዓ እተን ማናቲለታት ኣብ ሜዳ ከም ዝፈርያ ተገይሩ ኣብኣተን እንዳተፈተነ እተን እዳተረጋገፀ ኣብ ከምዚ ደረጃ ይበፅሕ ነሩ እቲ

0: እቲ ቀንዲ ፀገም ዝነበረ እቲ ጥረ ነገራት ሞዴስ ንመስርሒ ከባቢ 7 ዝኾኑ ተፈላለዩ ናይ ወረቐት ጠባይ ዘለዎም ብዶሮናን ብማይን ተባላሸውቲ ስለ ዝኾነ ዝዓበየ ፀገም ናይ ስቶሬጅ ናይ ምዕቀቦም ከይባላሸውካ እዞም ጥረ ነገራት እዚኣቶም እቲ ፀገም ዝነበረ እዚ ከረኒ ብርቱዕ ዝናብ ኣብ ዘንበሉ እዋን ብምሉእ እቲ ኣባል እቲ ዝናብ ኣብ ዝባኑ እዩ ዘፅሕዮ ንውሕጅ ክፀርግ ነቲ ጥረ ነገራት ክኣሊ ከልዕል ከብል ምክንያቱ ዋላ ተሰርሑ ዝተወደአ ሞዴስ ንርእሱ ማይ ክትንክፎ ዶሮና ክትንክፎ ሴንስቲቭ ፅሬት ከማልእ ዘለዎ ነገር ስለ ዝኾነ ኣብ በረኻ ኮንካ ከዓ ንምሉእ ዚታት ከተማልእ ከዓ ዓብዪ ፀገም እዩ ነር ምክንያቱ ኣብ ስንጭሮ እቲ ፋብሪካታት ብዝተፈላለየ ምክንያት ናይ ነፈርቲ ኹኑ ናይ ካልእ ናይ ፀላይ ኣድቫንቴጅ ከይረክበሉ ተባሂሉ ነዚ ንምብዳ ሕጂ ብፍላይ ዝናብ ኣብ ዘንበሉ እዋን ማዓት ፀገማት እዩ ዝረአ ነይሩ እቶም ኣባላት ከዓ ሓንቲ ነገር ንከይትባላሾ ክፅዕሩ ብማለት ከዓ ዝረአ ዝነበረ ተወፋይነት ካል ነገር እዩ
1: ተጋዳላ ኣይ ዝብሎ ኳስታ እዩ ፍጥረታይ
2: ባፀንድሕርኢና ሕጂ ፀገማ ናይ ርእሲ ነይሩ ምክንያቱ ብሂና ዝዓነወ ትካል ኢና ተረኪብ

0: ንዑ ዝሓፀረ ግዜ ንምስራሕ ዝነበረ ብልሓት ቀሊል ኣይነበረን። እቲ ቀንዲ መደበር ተሃስዩ ነይሩ እዩ። ስጥራይ ደይኮነ ኣረግቶት መሳርሒታት እዩ ነይርዎ። እቲ ስልክታት ድማ ኩሉ ተበታቲኹ ስለ ዝነበረስ ንእለቱ ኸማን ከመይ ጌርካ ክወሃብ ክኣል ክትባላሓት ነይርዎ። ዳርጋ ብሓፂር እዋን እዩ ዘይረሲዐዮ ሕጂ ኣብ ውሽጢ ሰሙንሲ ዳርጋ ኤሌክትሪክ ተረኺቡስ መጥሓን ጥሒነን ፎርኖ ተሰንኪቱ ባኒ ነቲ ሰብ እውን ክወሃበሉ ዝኽኣለ እቲ ዝነበረ ዝካየድ ነበረ ፃዕርታት ናይ ሽዑ ዝከረኒ ማለት እዩ። ኣብ ዓዲ ቀይሕ እተገብረ ስራሓት እውን ቀሊል ኣይነበረን። ተሃሲ ነይሩ እቲ ፓወር ፕላንት ቁሩብ ተማፀይቱ ግን ነተን ጀነሬተራት ዘይንፈልጠን ጀነሬተራት ኣቲኻ እንደገና ኣቴን ስኢካ ነቶም ስራሕተኛ ሒዝካ ኣገልግሎት መቐፃል እውን ቀሊል ኣይነበረን። ናይ ሰንዓተን ናይ ሰገነይትን እውን ከምኡ ተመሳሳሊ ሽግራት ነይርዎ። ቀንዲ ካልእ ግን ኣብ 89 ሕጂ ሓንቲ መስርዕ ከይዳ ንትግራይ ኣብ ትግራይን ኣብ መቐለን ኣብ ኣክሱምን ዝነበረ ፀገማት ክትፈትሕ ክኢላ ሳላ ዝኸደት እውን ነቲ ናይ ኤሌክትሪክ ዕደላ ኣገልግሎት እንደገና ከምዝትንስእ ገይሮም ኣረኪቦም መፅኦም እዮም። እቲ ከቢድ ዕማሚ ነይሩ ቀሊል ስራሕ ኣይነበረን። እንተባላሒትካ ከዓ እዩ እምበር ሓድሽ ክመፅእ ኣይኮነን። ሓንቲ እተሃርመት ተላ ኮይና ካብቲ ሓንቲ ነቲ ሓንቲ ወሲድካ ምግባር ነይሩ እዩ። ኣብዘይ ትፈልጦ ቅድሚ ሕጂ ዘይረኣኻዮ ከምኡ ንክትሰርሕ ፍሉይ ብልሓትን ክእለት ከምነበረ
1: ተጋዳላ ኣይ ዝብሎካ ስታዩ ፍቅረታይ።
2: እዘን ትካላት እዚኣተን ኣገባብ ኣሰራርሐአን ካብ ግዜ ናብ ግዜ እናመሓየሻን ምህርተን እናፅፈፋን እናካዕበታን እየን ዝኸዳ ነይረን። ኣብ መወዳእታ ከዓ ንዓበይቲ ጠለባት ውድብን ህዝብን ኣብ ምምላእ ዝነኣዳ በርክቶ ገይረን እየን።
3: ምናልባሽ ብሚእታዊት ክትገልፆ ኣፀጋሚ እዩ፣ ግን ንመሰረታዊ ጠለባት ማለት ነይሩ ኣካላት ወይ ንእስ ኮሚስዮናት ናይቲ ኮሚሽንሲ ንብምሉኡ ጠለባት ናይቲ ውድብ ዘገልግል ስራሓት የማልኣ ነይረን ክትብል ዝከኣል እዩ። ግን ብሕፅረት ናይ ክቕረብ ዝኽእል ጥረ ነገራት እንተዘይኮይኑ ብመሰረቱ ካብቲ ዝኽተል ዝነበረ ጭርሖ እቲ ዝነበረ ጭርሖ ሲ ንፀላኢ ብብረቱ ብንብረቱ ባህርያዊ ከባቢና ምንጪ ጥረ ነገራትና ኩሉ ስንጨሮታትን ጉቦታትን ናብ ከተማታት ክንቅይሮ ኢና ዝብል ስለ ዝነበረ በዚ መንፈስ እዚ ሕጂ እቲ ካብ ማዓስከራት ናይ ፀላኢ ዝረኽቦ ዝነበረ ከምኡ ካብ ከተማታት ሒዝዎ ዝኣተወ ብፍላይ ኣብዚ ሓራ ከተማታት ኣብዚ ሓራ ቦታታት ሰፊሕሉ ዝነበረ ከበሳታት ኣቲናሉ ዝነበርና እዋን ከዓ ኣዝዩ ብዙሕ ንብረት ካብዚ መዐደኒታት ናይ ከበሳ ዝነበረ ናይ ዓዲ ንፋስ ናይ ዕድና መሳርሒ ናይ ምድሪ ዜን ዝነበረ ከምኡውን ካብዚ መንገዲ ባፅዕ ዝርከብ ዝነበረ ኩሉ እዚታት ምንጪ ናይ ጥረ ነገሩ ገይሩ ጥቀመሉ ነይሩ እዩ። ስለዚ በዚ መሰረት እዚ ኩሉ እቲ ሰረት ናይ ፋብሪካታት ወይ ናይ ኢንዱስትሪ ዝበሃል ተኺሉ ንኩሉ ከማልእ ፅዕሪ ነይሩ ዋላ እኳ ሓደ ሕፅረት ናይ ጥረ ነገራት ጋ

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ ንወፃእ እንትርከቡ ክቡራትን ክቡራን ተኸታተልቲ መደብ ናትራን ከመይ ቀኒኹም? ናትራን ናቦኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ ከም ወትሩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርት ካሜራ ንሓውስ ከተማ ማይ ድማ ዘላለዩ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነጥበብ ዝተፈላለየ ኣጭበቕቲ ጥበብ ዝተሓወሰ መልክዕ ገይሩ ፅቡቕ ክዳውንቲ ዝሰፊልና ዘለዎ ሰፈይቲ ክዳን ስራሕቶም ዘላለዩ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ፍናት ህይወት ተጋደልቲ ኮይነን ብሓሳብ ዝተጋደላሞ ሎሚ ድማ ኣብ ማዓስከር ደንደን እትርከብ ክለብ ብሓባር ዘካየድኣ ዘለዋ ተጋደልቲ ደቂ ኣንስትዮ ተመክሮኦን ብሓባር ክንከፍሉ ኢና። ብዘይካ እዚ ተኸታታይ ድራማ ሳውን ከምኡውን ፋንክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደብና ብደርፊ ክፍልሚሞ ናብዛ ተቐፅል ደርፊ ከስክረኩመ ሰነ ምስትምቃር

ልብስ መደብና ዓለም ስነ ጥበብ ቀፂላ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ብዝተፈላለየ ኣጭርቕቲ ገይሮም ኣዝዩ ጥበብ ዝተሓወሶ ስራሕ ሰርሑ ዘለዎ ሰፈይቲ ክዳን ናብኹም ኣቢልናዮም ኣለና። ኣብዚ እዋኑ ዘመቸም ኣብ ዝተፈላለዩ ኣጋጣሚታት ከም ንዕዘቦ ዘለና ደቂ ኣንስትዮ ብባህላዊ ክዳን ግን ከዓ ዘመናዊ ስፌት ወቂበን ክወፃ ንዕዘበን ኣለና። እዚ ድማ ጥበብን ውሕነት ናይ ሰፈይቲ ኣዝዩ ዘንፀባርቕ ኮይኑ ይስማዓና። ፈጥራውነት ብዝተሓወሰ መልክዕ ኣብ ድማ ሰፊይዎ ዘለዉ ክንደይ ዓይነት ስራሓት እዮም ዝሰርሑ? ፍሉይነት ስራሖም ከ ብሓባር ነተዓዘቦ ናብ ደላዊ ተዛመደ ብፌሩዝ ቢንያም ከስክረኩም እየ።

0: እንኽደኖም ክዳውንቲ ኪኖ ሽፋን መግለፂ መንነትናን ጠባይናን ህልው ኩነታትናን እውን እዩ። በዚ መንገዲ ኸዓ ነብሲ ወከፍ ሕብረተሰብ ናተይ ዝብሎ ኣካዳድና ክውንን እንዕዘብ። ካብ ዝሓሊፉ እውን ንዝተፈላለዩ ኣጭርቕቲ ኣደናቂ ቅዲ ብምውፃእ ዝሰርሑ ሰብ ሞያ ክህልዎ ዝኽኣለ ካብቶም ደቂ ሰባት ዘድልይዎ ኣገደስቲ ነገራት እውን ከይኮነ ይተረፈን። ኣብ ሰሙን እምበኣር ብዛዕባቶም ኣብ ሃገርና ዝተፈላለዩ ኣጭርቕቲ ተጠቂሞም ባህልን ልምድን ሕብረተሰብና ከይበረዙ ካብ ዘቕርቡ ክኢላታት ተመክሮኦም ከካፍሉና ዓዲምና ዘዳለናዮ መደብ ክኸውን ሰናይ ምክህጻል።
1: ኣቃድዳ ማለት ቅዲ ሞዴል ክወፅእ ከሎ ምስቲ ሕብረተሰብ ኩልግዜ ናህና ባህሊ ኣለና ወላ ብደገ ዝመፀ ዲዛይን መፅኢ ኢልካ ምስቲ ናቶም ባህሊ ክትከይድ ኣይትኽእልና። ባህልኻ ባህልኻ እዩ። ነቲ ባህልኻ ከመይ ጌርካ ተማዕብሎ ዳ እምበር ናይ ባህልናትካ ገዲፍካ ብካልእ ክፅጋዕ ኣይትኽእልና። ኣብነት ዕድመ ሓደገኛ እዩ ይቕይረካ ክእል እዩ። ኣብ መጨረስታ ግን ናመንካ ትመፅእ ናብቲ ናትካ ባህሊ ኢኻ ትመለስ። ጅነት ናትካ ባህሊ ከመይ ጌርካ ተማዕብሎ ነቲ ካብቲ ዘሎ ቁሩብ ስፌት ድዩ ዲዛይን ድዩ እንዳወሰኽካ ትኸይድ ማለት እዩ።
0: ኣብ ዝተፈላለዩ ናይ ባህላውን ዘመናውን ክዳን ዝሰፊዩ ሰብ ሞያ ብትኸደሉ ብብዝሒ ዝተፈላለዩ ዓይነት ኣጭርቕቲ ኣብ መናድቕ ተሰቒሎም ኢኻ ትዕዘብ። ከከም ዓይነቶም ኣብ ቅዲ ኣሰፋፍያ እውን ብኽሊ ዕድመ ክፈላለዩ ናይ ግድን እዩ።
2: እጂ ንኣብነት ኣብቲ ሽፉን ብብዙሕ ዓይነት ስታይል ክንሰርሖ ንኽእል ኢና። ከም ናይ ቆልዓት ጌርና ክንሰፊ ንኽእል፣ ከም ናይ ደቂ ኣንስትዮ፣ ከም ናይ ኣንስቲ፣ ከከምቲ ዕድሚኦስ ክንፈልየሉ ንኽእል ኢና። ከምኡ ኣብ ረጊ ጨርቂ ኣሎ ወላ እቲ ረጊ ጨርቂ ማስቲ ንኣሽቲ ዋልዲ ምልከት ማለት ኣይኮኑን ምሳ ንስተ ዓይነት ስፌት ክኾን ይኽእል እዩ። ዘሴ ከከምቲ ዕድመት ማቴርያል ዓድመሰ የብልን ኣብ ደስ ዝበለካ ዲዛይን ከምናትካ ተዓፃፀፍነት ክተእትዎ ትኽእል ኢኻ።

0: ካብዞም ኣብዚ ዝፈሪ ክዳውንቲ ሓሊፍና ዝበዝሐ ግዜ ካብ ካልኦት ሃገራት ዝመፁ ኣልባሳት ንጥቀም ኢና። እዚ እውን ናቲ ፅልዋን ጎናዊ ሳዕቤትን ዘለዎ እዩ። ከመይ ባህለ ልምድን ናይ ሃገርና ዝተፈለየ ብምዃኑ መንነትካ ክትርስዕ ካብ ዘገድዱ ነጥብታት እዮም። ኣብዚ ግዜ ብብዝሒ ኣብ ሃገርና ዝፈረየሉ መንገዲ ይፍጠር ምህላው ግን ዘምፅኦ ለውጢ ውሑድ ኣይኮነን።
1: ብዙሕ ኣለዎ ብዙሕ ብጣዕሚ ምክንያቱ እዚ ኣቐዲመ ክብለክ ዝፀናሕ ጎዝናይ መርዓ እዚ

0: ኩሉ ሰብ ድረስ ናይ ወፃእ ተሰፊዩ ከም ዳ ሬድሜድ ዶላር ተዓዲጉ ዝመፅእ ብደገ ዓዲጉ ዝመፅእ ድረስ እዩ ዝገዝእ ነይሩ። ሎሚ ግን ስ ድረስ ትተሪፉ ተዓለባ ንሱ እዩ ዲዛይን ቀይርና ምሳና ዝኸይድ ዲዛይን ገርና ንዑስ ዳርጋ ተሪፉ እዩ ተበልኩስ ምዝነ ባዕልና ንገብሮ ዲዛይን ይበልፅ ካብትና ሓደ ሕብሪ ኣሎ ደለዮ ዲዛይን ትገብር ብዓቐነን ሰለስተ ብልጭ ኣለዎ ካብቲ ናይ ብደገ ትገዝኦ
1: ኩሉ ክላና ደቂ ኣንስትዮ ሲ ፅቡቅ ኣካባድና ፅቡቅ ንዓና ዝመስል ማለት እዩ ምስ ነፍስና ዝኸይድ እንታይ ንክደን ክንፈልጥ ኣለና ኣበይ ናይ እዋን ናይ ድራር ናይ ምሳሕ እቲ ንወፆ ነገር ርኢና ሲ ምስ ስቕልካ ሰብ ተኸይድና ወደ ይኮነን ክስቶም ሓሳይ ተኸይድና እሞ ኣነ ከዓ ከምዝክልኒ ዘይኮነስ ንዓኸ እንታይ መልክዓልኪ ወይ ምሳኽ እንታይ ይኸይድ ምክንያቱ ኣብ ሕብረሰብ ስጋዕ ዝሃለና ሲ ነቲ ነላእትና ዓድና ንነብስና ነቲ ባህልና መሲልና ክከይድ ይግባኣልና ማለት እዩ።

0: ኣብ ሃገርና ዝፈርዩ ዘለዉ ዲዛይነራት ከም ብዝሖም ዝተፈላለየ ኣደነቕ ዝኾነ ስራሕ ክቕርቡ ንዕዘብ ኢና። እዚ እውን ተወዳዳሪ ምዃን ጠባይ ናይ ዝሞያ ከም ዝኾነ ይገሊጹልና። እዚ ማለት ከዓ ገለ እኳ ብዓማዊል ዝመጽእ እንተሃለወ ኣብዚ ዓውዲ ዘለዉ እውን ፍሉይ ስራሕ ምስ ዘቕርቡ እዩ ዝያዳ ተጠላብነትን ኣኸብረትን ክረኽቡ ዝሕግዞም ክብል እዩ ዲዛይነር ኣሚር ዝገልጽ። እንትኾነ ግን ኣብ ገለ ኣጋጣሚታት ከም ዲዛይነራት ዘሸግሮም ነገር ኣሎ።
1: ኣብ ምንታይ የሸግረካ ምስሊ ግን ሓደ ካስተመር መፅ እዩ ምስ ቅርፁ ዘይከየድ ዓይነት ትእዛዝ እዩ ዝፅእካ። ምስኡ ሱት ባላ ፊት ክገብር ዘይክእል እንተኮይኑ እሱ ስለ ድሌቱ ጥራሕ ኣብ ስእለ ስለ ዝረአየ ከምኡ ፊት ክመፃለኢሉ ዝእዘካ ኣሎ። ኣብ ከምዚ ሕጂ ሽግር ኣሎ። ነቲ ዓማይል ንኸተዓግብ ኢልካሲ እቲ ዲዛይንካስ ዘይዕጉብ ኮንካ ትሰርሑ ማለት እዩ። ኩሉ ግዜ ሲ ምስቲ ቐርፅና ምስቲ ሕብሪ ገፅና ዝኸይድ ከለር ክንመርፅ ከለና ንኩላትና እንታይ ይባሃል እዩ ዕጋበት ንዑ ንክሰምዖም ጥራሕ ኢልካ ሲ ንቲ ሞያኻ ዝተፍክሰሉ ግዜታት ኣሎ። ኣብ ከምዚ ሽግር ኣሎ እምበር መብዛሕትኡ ግዜ ጋሩዶ ነገር ኣሎ። ከምዚ ሕሸኪልና ሓሳባት ንውህብ ኢና። ካብቲ ሓሳባሲ ስለ ዝበላና ብኡ ጥራሕ ንጓዓዝ ማለት ኣይኮነን። በርክስ ኣነ ሰሪሐ ንሓንቲ ነገር ስካ ዓግበላ ኣለኒ ማስቲ እሰ ዋላ ዓጊባ ወፅስ ኣነ እንተዘይ ዓጊበላ ግን ከምዚ ዕጉብሰ ኣይከውኒ ኣነ እቲ ካስተመር ዝመፅእ ሲ ምስቲ ሕብሪ ገፁ ይኹን ምስቲ ፊዚካሉ ምስቲ ዕድሚኡ ዝኸይድ ሓሳባት ክቐርብ ዝያዳ ፅቡቅ እዩ። ካብኡ መንፃር ከዓ ንሕና ተወሳኺ ኣይዳ ንቦ ማለት እዩ። ዝያዳ ከምዚ ተገርከያ ንፅብቕ ንብሎ ማለት እዩ። እቲ ዝበለፀ ሲ ምሳናስ ክሰማማዕስ ኣለዎ። ሕጂ ባድላይላ ሓንቲ ነብሳ እዚያ ገጃፍቲ መፅያ ምስ ዓይነት ዝኸይድ ዲዛይን ገይረላ ሲ ኖኖ ባድላይ ደሊ ዘይኮነ ትብልስ ከምዚ ኢላስ ናብ ዓናስ ሓሳባትናስ ክስምዖ ኣለዋ ማለት እዩ።

ፅቡቅ ብጣዕሚ ፅቡቅ ኣሎ። ምክንያቱ ከምዚ ክንገልፆ ዝፀናሕና እቲ ዲዛይን ሓድሽ ዲዛይን እቲ ዓለባ ምስቲ ዲዛይን ዝመፀ ስለ ዝኾነ

እቲ ሽፎን ኣብ ዓበይቲ እዩ። እቲ ድረስ ዝመፅእ ዘሎ ግን ኣብ ዘናእሽቲ እዩ። እዘናእሽቲ ሕጅብ ክንዲ ሽፎን ንክደና ድረስ ናይ መርዓታት ናይ መሓዙት እዚ ብብዝሒ ኣብ ድረስ ብጣዕሚ ፀላው ኣለዎ ክብለኪ ይኽእል እዩ። ካብ ሕጂ ካብ ሽፎን ንሰፍዮስ ድረስ ንሰፍዮ ይበዝሕ። ስለዚ እቲ ጠላብነቱስ ብጣዕሚ ፅቡቅ እዩ ክብለኪ ይኽእል እዩ።

0: ከምዚ ክግለጽ ጸንሐ ኣብ ውራያትን ሃገራዊ ፅምብላትን ባህላዊ ኣልባሳት ልሙድ እዩ። እንተኾነ ግን ካብዚ ሓሊፉ ኣብ መዓልታዊ ሂወትና እውን ክነዘውትሮ ከም ዘለናዮም ገሊፆምልና።
1: እንታይ ደ ዓቢልና ኣለና ምስሊ ከም ዲዛይነራት ከም ሰርቶ ኣብዚ ዓዲ ንሰርሖ መብዛሕትኡ ግዜ ኣብ መራዕታ ጥራሕ ዝዝውተር ዘሎ ከም ኣብቲ ሓቂ መፂና ክንዛረብ ዝኾነ ባህላዊ ክዳውንትና ኣብ መርዓታ ጥራሕ ዝብል ዝኾነ ደቂ ኣንስትዮ ኣብ ውራያት ክመፅእ ከሎ እየ ባህለን ኢለን ዝክራ። ስለምንታይ ኣብ መዓልታዊ ንጥፋታትን ዘይብሎ ንምንታይ ኢና ብባዕዳውያን ተፀሊና ኩሉ ዓይነት ንምንታይ እዩ ዝፀቕጥ ዝግብር ዘሎ ዝኽሉ ሲ ከም ነፍሰይ ጀሚር ክንቅፍቲ ኮይና እናትና ሕምቀት ጥራሕ ኢላ ክብል ዝኽእል ብኩሉ ዲዛይን ስከንሪዮስ ንኽእል ኢና ናትና እንታይ ይበሃል ባህላ ክንሰፊ ኣለና ሱት ክንሰፊ ኣለና ናብ ዕዳጋ ስክቐርብ ኣሎ ዝኽእሎ ከዓ ናይ ኩላትና ሓላፍነት እዩ ሞዴላት ይኹን ዲዛይነር ናይትን ናይትን ከይብልና ካብ ነፍሰይ ጀሚርካ ናይ ኩላትና ሓላፍነት ገርና ባህልታትና ኣመሓይሽና ናብ ዕዳጋ ቀሪብና ሲ ንዚኦም ሓድሽ መፃኢ ወይ ኒው ጀነሬሽን እዚ ይባህልኩም እዚ ክብሩታትኩም ክንብሎም ኣለና። ከምዚኦም ዝክደኑ ነሮም ኣይኮኑን ኢሎም ክዕልሉ ዘለዎ እዚ ልብስና ኢሎም ስክዕልሉ ኣለዎ እዚ ከዓ ናይ ኩላትና ሃላፍነት እዩ። ናብ ማርኬስ ከነቅርቡ ኣለና ስራሕትና ካብ ሽፎን ድረስ ወፃኢ ኣብ ባላ ስረታ ጅንስ ጎደና ስመራታ ሲ ብባህላዊ ኣልባሳት ና ወቂባ ክትሪአ ከላ ሲ ማዕር ክንደይ መንነትናስ ንገልፅ ኣለና ማዕር ክንደይ ክብረታትናስ ንገልፅ ኣለና። ሕጂ ኣብዚ ግዜ እዚ ኖርማሊቲ ዝብል ይፀልወና ኣሎ ንኩላትና መንእስያት ኣብ ገለ ሆዱይ ዝረአ ክዳውንት ኣሎ ናይ በዓል ስሞኪን ገለ ዝብሉ እንግሊሽ ደረፍቲ ሽጋራ ሒዞም ኣብ ዝተሰኣልዎ ገለገለ ትሪያ ካብኡ መስሪቶም እቶም ቆልዑት ኣይፈልጥዎን እዮም ንዑ ገይሮም ኤርፎን ናቶም እንግሊሽ እዮም ሰምዑ ናይቲ ስእሊ ርኦም ቆልዑት እዮም ደቂ 16 ዓመት እዮም ሽጋራ ክሰት እዩ ገለገለ ትሪዮም ማዕር ክንደይ ፅልዋ ኣለዎ እዚ እዚ ናይ ባዕዳውያን ክዳውንትና ካብ ተራ ነገርስ ማዕር ክንደይ ፅልዋ ኣለዎ። እዚ ክዳውንቲ ብበዕል ኣብርሃም ኣፈወርቂ የማነባርያ ተተኪዩ ዘይወፅእ ሲ ኣብ ኢዶም ሽጋራ ሒዞም ምስኡ ክዳን ከብሉስ ፊተይ ምስ ገበሩ ዋላ ንዑም ስም ሰብሉ ስለዚ ክብርታትና ዓቂምና እቲ ዝመፅእ ዘሎ ነጌቲቭ ነገር ሲ ሸለል ክህብልናስ ክንምክቶስ ግቡእና እዩ ፅባሕ ከይበልና ከማ ካብ ሎምስ ኩላትና ከም ሓደ ቲም ኮይና ሲ ሓደ ማርኬቲንግ ክንፈጥር ሲ ከም ግዴታትና መልእኽቲ ክመሓላልፋ የደሊ በዚ ጋጣሚ ማለት እዩ።

ክብራት ኸኣተልትና ኣልባሳትና ከም ቀሊል ነገር ዝውሰድ ከም ዘይኮነ ክግለፅ ጸኒሕ እዩ። በዚ መንገዲ እውን ኣብ ቅዲ ክዳን ዝነጥቡ ሞዮኦም ንሕና እውን ዕላማን መልእኽትን እንለብሶም ኣልባሳት ምልላይ ይግብኡና እዩ። ካብ ፅምብላት ሓሊፍና ነዞም ንዕዘቦም ዘለና ኣልባሳት ኣብ መዓልታዊ ህይወትና እውን ንባህልና ከይበረዝና ዘመናዊ ቅዲ ኸቲልና ክንክደኖም እውን ናይ መደብና መዕፀዊ ለቦዋ ይኸውን።

ናትናን ይኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ብምቕፃል ንኡስ መደብና ዘዋርድ ካሜራ ተቐሪባ ዘላ ሎሚ ዘዋርድ ካሜራና ናብ ዞባ ደቡብ ናብ ሓውስ ከተማ ማይ ድማ እያ ተንቀሳቀሳ ዘላ ማይ ድማ ካብ መንደፈራ 60 ኪሎ ሜትር ንሸነኽ ምዕራብያ ትርከብ ብዘይካ እዚ 18,000 ህዝቢ ዝነብራ ብዕደጋ ኣዝያ ፍለጥቲ ሓውስ ከተማ እያ ምስኣ ዘላለዩ ትሕሶ መደብ ክህልወና እንታይ ተዓለ ፀጋታት ይህልዋ ይኸውን ብሓባር ንላለያ ናብ ዝሲራ ስክረኩም እየ

0: ሓንቲ ኻብተን ድሕሪ ናጽነት ዝተመስረታ ከተማታት ሃገርና እያ። ካብ ግዜ ናብ ግዜ ዕብየትና መዝገበት ከኣ ኣብ 2004 ካብ ሓውስ ኸተማ ናብ ደረጃ ኸተማ ተሰጋጊራ። ንዞባታት ደቡብን ጋሽ ባርካን ከመላግቦ ብምዃን እውን ካብን ናብን ንዝግበር ንግዳዊ ንጥፈታት እተሰናድእ ከተማ እያ። እቶም ሰንጢቖማን ተቐኒቶማን ዝሓልፉ ሩባታትን ወሓይዛትን ብጸጋታት ማይ ሃብታም ክትከውን ዝገብርዋዮም። እቲ ካብን ናብን ተውዛሕዛሕ ብዝብሉ ነጋዶ ዝመልአ ሰፊሕ ዝርግሐ ዘለዎ ኣብ መዓልቲ ሓሙስ ዝካየድ ዕዳጋኣ ድማ ነታ ኸተማ ተባሃጊድ ካብ ዝገብራ እዩ። ኣብቲ ካበየ ኸባቢታት ሃገርና ዝመጽዎ ዕዳጋ እውን ዘየለ ነገር የሎን ከተማ ማይ ድማ
1: እተን ብተሰነይ ዝመጻ ብጋሽ ባርካ ድመጻ ብባሮንቱ ዝመጻ ኣብዚ ይዕርፋ እተን ብመንደፈራ ከዓ ኣብዚ ተመሳሳሊ ማለት እዩ። ስለዚ ናይ ቦታ መቀያየሪ ናይ ትራንስፖርት እዩ ክንብሎ ንኽእል። እዚ ቦታ እዚ ማእከላይ ቦታ ስለ ዝኾነ ካብ ባሮንቱ ዋላ ሓጂ ሓራት መፅያ ትመፅእ ማለት እዩ። ካብ ኣስመራ ካብ መንደፈራ ከዓ ብላዕሊ ይወርዳ። ስለዚ መላግቦ ናይ ክልተ ዞባታት እዩ። በዚ ደቡብ ዑበል ዝበሃል ሰፊሕ ናይ ሕርሻ ቦታ ወይ ጎላጉል ዘለዎ ቦታ ዝርከቦ እዩ። በዚ ሰሜን ከዓ እዚ ናይ በዓል ደንበላስ ክንረዳእ እዚ ህዝቢ ዘለዎ ነቲ ንግዳዊ ንጥፈታት ናይዛ ከተማ ብፍላይ ከዓ ንዕዳጋ ዝያዳ ኣገዳሲ ክኸውን ካብ ዝገብርዎ ቦታታት እዮም ማለት እዩ። ማእከል ናይ ዕዳጋ እያ ትበሃል ትካኣል እያ። ከምዚ ናይ ሎም ዓቲ ዝሪኢኹሞ ማለት እዩ። እቲ ሕጂ ሎሚ ንኣብነት ፆም 4 ብዝተኻለ መጠን ሎሚ ርትድ ሓደ ክስታ እዩ። ግን ኩሉ ግዜ ኣሎ እዚ ዕዳጋ ዕሙር እዩ። ካብ ሻምቦቆ፣ ካብ ዞባጋሽ ባርካ፣ ካብ በዓልቲ ኮምቢያ፣ ካብ ኩሉ ናይ ዞባጋሽ ባርካ በዚ ድበልኩም በዞም ድበልኩም ከዓ ብዕበል ድመፅእ በዚ ደንበላስ ድመፅእ ክሳብ ካብ ሰፍኣ ድመፅእ ናይዚ ከባቢና ከዓ ብሓፈሻ ናይ ዝንኡ ዞባ ዓረዛ ኩሉ ዕዳጋ ናይ ጥሪት ኣብዛ ከተማ ስለ ዝኾነ እቲ ዕዳጋ ዕሙር እዩ። እዚ እቲ ዝያዳ ትልለየሉታ ከተማ ማለት እዩ። ታሪካዊ ቦታ ግን መጀመርታ እዚ ከባቢ ቀፃሊ ኣብቲ ሓርነታዊ ቃልሲ ይኹን ድሕሪኡ ብዚ ናይ ወራራት ናይ መኸተ ቦታ ከም ዝነበረ

ቀንዲ መበገሲ መዋፈር ናይ ሰውራ ከም ዝነበረ ኣብዚ ናይ ሳልሳይ ወራር ንብሎ ናይ 2000 ዓመተ ምህረት ከዓ እዚ ከባቢና ካብዚ ከባቢና ቁርብ ኪሎ ሜትር ንምዕራብ ዘሎ ዓዲ ንፋስ ዝበሃል እቲ መሪር ውግእ ዝተካየደሉ

0: እንቲ ካብ ከተማታት ዝዋደቡ ኮይና ኣብ ንኡዘቡ ዓረዛ ትርከብ። ካብ ከተማ ምሳ ካብ ሓውሲ ከተማ ዓረዛ ከዓ 18 ኪሎ ሜትር ከተማ ማይ ድማ 3 ምምሕዳር ከባቢታት ዝሓዘት እያ። ንሳተን ድማ ምምሕዳር ከባቢ ዓዲ ገባ ሓድሽ ዓዲ ምላድ ማንታ ይበሃል። ዓበይቲ ፋብሪካታት እኳ እንተዘይብላ ኣስታ 360 ዝበፅሕ ውሃብቲ ኣገልግሎት ኣለዋ። እንዳ ፈርኖ፣ ጥሕናታት፣ ፋግሮ፣ ፈለኛሞ፣ ሆቴላት፣ ቤት ምግብን መስተን፣ ባራትን ካልእ ንግዳዊ ንጥፈታትን ይርከቡ። ማሕበራዊ ኣገልግሎት ከም ቤት ትምህርትን ማእከል ጥዕናን እውን ይርከቡ።
1: መንግስቲ ካብ ቀዳምነት ሰሪዑ እቲ ካሽሙ ትገብር። ስለዚ ብሓቂ ነዚ ርሑቕ ገጠራት እዩ ወይ ርሑቕ ከተማ ዋላ ከተማ ኹን እምበር ካብቲ ዝረሓቐ ከባቢ እዩ። ሕጂ ዝበልክዎ ዘመናዊ ስርዓተ ማይ ቅረብ ማይ ከም ዝተኣታተዎ ስለ ዝገበረ ናይ ማይ መስተሮት ኣሎ ናይ መብራህቲ ከምዚ ንብሎ ዘለና እዩ። ስለዚ ነቶም ጎዲሎምና ዘለዉ ናይ ምምላእ ቀፃሊ እዩ ማለት እዩ። ስለዚ ምስፋሕ ህዝቢ ምውሳኽ ኣሎ ጠለብ ከዓ እንዳ ዓበየ እዩ ዝኸይድ። ስለዚ ኩለን ዘን ኣብያተ ትምህርቲ ሕጂ በዓልና ብህዝቢ ኮብ ሰረቱ እንዳተባሃለ እንዳወሰኸ እዩ እምበር ፅበት የምፅእ ማለት እዩ። እዛ ጁኒየር ንብላ ዘለና ኣብዚኣ ልዕሊ 2200 ተምሃሮ ኣለዋ። ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኹል ጌይርካ ስለ ዝተሰርሐ እምበር ሕጂ ክሱኽ ተደሊ ተኣሽሙ መእተው ውን ኣይርከብኒ። ስለዚ ዕብት ናይቲ ከተማ ብንታይ ዝረጋገፅ ብዙሕ ህዝቢ እንዳወሰኸ ይኸይድ ከም ዘሎ ዕብት እንዳርኣየ ኸይድ ብዙሕ ተምሃራይ እንዳ ዓበየ ይኸይድ ኣሎ። ስለዚ ኣብያተ ትምህርቲ ክውስኻ የድሊ። ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ጋሽ ባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ

0: ፈነውና ምክትል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉ? ሎሚ ሓሙስ 7 ጉንበት ሰዓት 5 ዘለዉ ዜናታት ሽ መፃን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምስ ኣቕራ ቤት ቋንቋ ምልክት ሰናይት በረኸት ምዃን ኢና ፈለማ ርእሲ ዜና። ሚኒስትሪ ዜና ኣብ ልዕሊ ኤርትራ ዝፀንዐ ዘይምኹኑ እገዳታት ንክላዓል ብዛዕባ ዝተጋውሒ ሓበሬታ መግለፂ ውፅኡ። ኣብ ዝሓለፈ 35 ዓመታት ዝተሰርሓ ከዘንቲ ማይ ኣብ ሕርሻዊ ልምዓት ዓብዪ ድርኺት ከም ዝፈጠራ ተሓቢሩ። ኤርትራውያን ማሕበረኮማት ኣብ ስዊዘርላንድ፣ ኣውስትራልያ፣ ጀርመንን ስዑድያን ዝተፈላለየ ንጥፈታት ኣካይዶም። ኣብ ዜናታት ወፃኢ ሩስያ ኣብ ልዕሊ ዩክሬን ከቢድ መጥቃዕቲ ክትካየድ ከም ትኽእል ኣጠንቂቓ። ዝርርብ መራሕቲ ኣሜሪካን ቻይናን ኣብ ምፅባብ ፍልልያት ሃገራቶም እወታ ውፅኢት ከም ዝህልዎ ተኣሚቱ። ፓራጓይ ንፖሊሲ ሓንቲ ቻይና ክተኽብር ሚኒስትሪ ጉዳያት ወፃኢ ቻይና ፀዊዑ። ሚኒስትሪ ዜና ልዕሊ 20 ዓመታት ኣብ ልዕሊ ኤርትራ ዝፀንዐ ዘይምኽንዩን ዘይሕጋውን እገዳታት ንክላዓል ተገዳስነት ከም ዘሎ ንዝተጓውሐ ሓበሬታ ዝምልከት መግለፂ ውፅኢ ኣሎ። ሙሉእ ትሕዝቱ ቀፂሉ ቀርብ እዩ።
1: ጋዜጣዊ መግለፂ ምልዓል እገዳ። ኣብዚ እቲ ንልዕሊ 20 ዓመታት ኣብ ልዕሊ ኤርትራ ዝፀንዐ ዘይምኽንይ እገዳታት ንክላዓል ስጉምቲ ናይ ምውሳድ ተገዳስነት ከም ዘሎ ዝእመተሉ ዘሎ ህሞት ንታሪክን ነቲ ዝበሃል ዘሎ ቆኑዕ ኣንፈት ንምትሓዝን ንድሕሪት ተመሊስካ ዕቱብ ገምጋም ምክያድ ኣገዳሲ እዩ። ኣብ መወዳእታ 2009 ኣብ ቅንያት ክሪስማስ ምምሕዳር ኦባማ ዝፈብረኾን ዝደፍኣሉን ዝኾነ ጭብጢ ወይ መርትዖ ዘይነበሮ ዝኾነ ሕጋዊ መስርሕ ዘይተኸተለ ዓላቑ እገዳ ብስም ባይቶ ፀጥታ ሕብራት ሃገራት ተበይኑ። መጎታዊ ኩነኔና ሽዑ ኣውጅ

0: እቲ ዘገርም ሽዑ ናይ ፌደሬሽን ሩስያ ወኪል ኣብ ኒውዮርክ ንናይ ምምሕዳር ኦባማ ዓሎቕ ብምሉእ ክድግፍ እንከሎ፣ ናይ ቻይና ወኪል ከዓ ስማዊ ኣብስተንሽን ኣብቲ ግሁድ ዓሎቕ ኣመዝጊቡ። ድሕሪ ናይ 9 ዓመታት ኣዕናዊ ሳዕቤናት እቲ ዓላቑ እገዳ ኣብ 218 እገዳ ይለዓል ኣሎ ምስ ተባህለ እውን ዋላ እኳ ደንጉ ዝመፀ እወታዊ ስጉምቲ እንተነበረ ይቐንየልና ኣይበልናን። ምእንቲ ሓቅን ፍትሕን ክረጋገጽ ብቐደሙ ስለምንታይ እገዳ ክምለሽ ኢና ጠሊብና፣ ዛጊት ከዓ ኣይተመለሰን። ንሸባብ ዝድግፍ ዝነበረን ዘሎን መን እዩ? ናይ ዓላቑ እገዳታት ተሓታት ኸዓ ኣብ ቅድሚ ሕጊ ይቕረብ። ከም መቐጸልታ ዝንቡዕ ሕርያታት ምምሕዳር ባይደን ንኣመሉ ኣብ 2021 ዓላቑ ዘይሕጋዊ በይናዊ እገዳታት ወሲኑ ጭንቀትን ቅርሕንትን ዘበገሶ ዓሉቕ እዩ ነይሩ። ኣብ ሰዓቱ ኸዓ ተኾኒኑን ተመኪቱን። ኣብዚ ቕንያት እዚ እቲ ብሕቡራት መንግስታት ኣሜሪካ ዝተበየነ ዘይሕጋውን በይናውን እገዳታት ኣብ ቀረባ ግዜ ክላዓል እዩ ዝብል ጸብጸባት ኣሎ። እዚ ስጉምቲ እዚ ነቲ ጉጉይ ፖሊስታት ብዘላቕነት ብምእራም ፍትሒ ሕጋውነትን ርትዕን ዘረጋግጽ ክኸውን ተስፋ ንገብር። ሚኒስትሪ ዜና ኣስመራ 6 ግንቦት 2026
1: ናብ ካልእ ዜና ምስ ንሰግር ኣብ ዝሓለፈ 35 ዓመታት ዝተሃንፃ ልዕሊ 700 ከዘንቲ ማይ ኣብ ምርሃው ሽግር ስተ ማይ ሰብን ጥሪትን ከምኡውን ኣብ ምስፋ ሕርሻዊ ልምዓት ዓብ ድርኺት ከም ዝፈጠራ ተሓቢሮ ህዝባዊ ርክባት ሚኒስትሪ ሕርሻ ዝለኣኹ ዝትሕዝቶ መልክዕ ጸብጻብ ተዋሂድሎ ያሲን ሳሌሕ ከቕርቦ እዩ።

ኣብ ዝሓለፈ 35 ናይ ናፅነት ዓመታት ዘተሰርሓ ከዘንቲ ማይ ኣብ ሕርሻዊ ልምዓት ወሳኒ ተራ ይፃወታ ከም ዘለዋ ጸብጻብ ሚኒስትሪ ሕርሻ ሓቢሩ። ብመሰረቲ ጸብጻብ ኣብ ፈለማ ዓመታት ናፅነት ኣስታት 130 ጥራይ ዝነበረ ቁፅሪ ዲጋታት ኣብዚ እዋን እዚ ብልዕሊ 6ዱሽተ ኣፅሒ ብምውሳኽ 850 በፂሕሎም። እዘን ካብ ደረጃ እስትራቴጂያውያን ዲጋታት ክሳብ መጠነ ንኡስ ዲጋታትን ዲጋ ከትርን ዝዝርግሓ ከዘንቲ ማይ ኣብ ርእሲቲ ንሰብን ጥሪትን ዝፈጥሮ ሩፍታ ንልምዓት ኣሕምልቲ ብልዕሊ 6ዱሽተ ኣፅፊ ንልምዓት ፍረታት ድማ ብልዕሊ 7 ኣፅፊ ከም ዝዕበዮ እቲ ሓበሬታ ብተወሳኺ ኣፍሊጡ። ኣብ መላእ ሃገር ዝርከቡ ተጠቀምቲ ናይ ዘን ከዘምትኖም ኣብ ምርሃው ሽግር ስተማይ ሰብን ጥሪትን ከምኡውን ኣብ ምስፋሕ ልምዓት ጀራዲንን ምስሳን ኣሕምልትን ፍረታትን ዓብዪ ኣስተዋፅኦ ይገብራ ከም ዘለዋ ይምስክሩ። ኤርትራ እትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ ባዳናትን ዝተቓልዐ ብምዃኑ መንግስትን ህዝብን ኤርትራ ንመዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማይ ካብ ዓበይቲ ቀዳምነታት ሰሪዖም ብንጥፈት ክሰርሕሉ ጸኒሖም ኣለዉ። በዚ መሰረት ኣብ ዝሓለፈ 35 ዓመታት ዘተሰላሰለ ንጥፈታት መዕቃብ ሓመድን ማይን ልዕሊ 293,000 ሄክታር ኣብ መሬት ሕርሻ ልዕሊ 135,000 ሄክታር ኣብ ማይ ኩዕታት ከምኡውን ልዕሊ 6.2 ሚሊዮን ቦከትርታት ከም ዘጠቓለል ጸብጻብ ሚኒስትሪ ሕርሻ የነጽር።

0: ኣብ ስዊዘርላንድ ኣውስትራልያ ጀርመን ስዑድ ዓረብን ዝርከቡ ኤርትራውያን ማሕበረኮማት ኣብ ምብራኽ ንቕሓት ኣባላት ምሕያል ውዳቤታት ከምኡውን ብድንፋዕ ሃገራዊ መደባ ዝተኮረ ዝተፈላለዩ ንጥፈታት ተካይዶም ከካብ ቦትኡን ዝበፅሓና ሓበሬታ ጋዜጠኛ ኣርሴ ማስመሮም ብመልክዕ ፀብጻብ ኣዋሃይደቱላ ገፂሉ ቐርብ እዩ።
1: ብመሰረት ከካብ ቦትኡ ዝበፅሓና ሓበሬታ ማሕበር ሞያውያን ኤርትራውያን ኣብ ስዊዘርላንድ ብሰለስተ ጉንበት ኣብ ከተማ ዙሪክ መስራተ ኣኼባ ኣቃኒዖም ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቀዋሚ ልኡኻ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀነቫ ኣቶ ሃብቶም ዘርኣይ ኣብ ዘስምዖ ቃል ውዳቤን ዓቕምታትን ናይ ምረባሕ ዕዙዝ ተራ ከም ዘለዎ ብምጥቃስ እዚ ናይ ሞያውያን ውዳበ ምስተን ካልኦት ውዳበታት ብስድመት እናሰርሐ ኤርትራዊ ዓቕምታት ኣምሕያልን ሃገራዊ ረብሓታት ኣብ ምስማርን ልዑል እጃም ከበርክት ዘለዎ እምነት ዓብ ምዃኑ ገሊጹ ሓላፊ ህዝባውን ኮማውን ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ

0: ምስራት ማሕበር ካብ ሓሳብ ክሳብ ግብሪ ቀሊል ከም ዘይኮነ ብምጥቃስ ማሕበር ሞያውያን ኤርትራውያን ናብ ስዊዘርላንድ ናብዚ መድረኽ እዚ ምብፅሑ ፈላሚ ቅኑዕ ስጉሚ ናብቲ ክበፅሖ ዝደሊ ሸቶ ከም ዝኾነ ሓቢሮም። ግዜያዊ ኣቦ ወንበር ማሕበር ሞያውያን ኤርትራውያን ናብ ስዊዘርላንድ መንእሰይ ኢሳያስ ሓድጉ ድማ እቲ ዕላማ ኤርትራዊ ሞያዊ ዓቕሚ ኣወሃሂድካ ሃገራዊ ኣበርክቶ ንምዕባይ ብዓብዪ ድማ መንእሰያትን ኣብ ዲያስፖራ ተወሊዶም ዝዓብዪ ቆልዑን ጠመቶኦም ናብ ሃገሮም ንክገብሩ ንምምእዛን ከም ዝኾነ ኣብሪሆም። ደጋፊ ቃልሲ ኤርትራ ንናፅነትን ናይ ክብሪ ቆንስል ኤርትራ ኣብ ስዊዘርላንድን ዶክተር ቶኒ ሎኸር ኣብ ዘስምዖ ቃል ህዝባዊ ግንባር ንብድሆታት ተፃበኦታትን ፀገማትን ብስጡም ውዳብን ፅንዓትን ዝስዕር ውድብ ስለ ዝኾነ ኤርትራውያን ነበርቲ ስዊዘርላንድ ከም ኣካል ናይ ዝውርሻ እዚ ምስ ኤምባሲኦም ብጥምረት ብምስራሕ ብብድሆታት ስደት ከይተፃዕዱ ሃገራዊ እጃሞም ክዕዝዙ መድረኽ ዝጠልቦ ከም ዝኾነ ገሊጹ። ተሳተፍቲ ብወገኖም ምቓም ማሕበር ሞያውያን ዋላ እኳ እንተደንጎየ ሞያዊ ብቕዓቶም ናብ ሃገራዊ ረብሓታት ንኸውዕልዎ ጥጡሕ ባይታ ዝፈጥር ስለ ዝኾነ ዝያዳ ክሕይል ተላብዮም። እዚ ከምዚ ኢሉ እንከሎ ንኣባላት ማሕበረኩም ውዳቤታት ህግደፍ ሃማደን መንእስያት ህግደፍን ኣብ ከተማታት ፐርስ፣ መልበርን፣ ኣደላይድ፣ ብሪዝቤንን ሲድኒን ኣውስትራልያ ሓድነትናን ማሕበራዊ ስኒትናን ዋሓስ ህላወና ብዝብል ቴማ ህዝባዊ ሰሚናርን ናይ ስራሕ ገምጋምን ተኻይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ያሲን ዑመር ድማ ኣብ ቆንስላዊ ኣገልግሎታት ኣፈታትሓ ግርጭታትን ምሕደርኡን ዘተኮረ መብርሂታት ሂቦም። ጠቕላሊ ቆንስል ኤርትራ ብኣውስትራልያን ኒውዚላንድን ኣቶ እንድርያስ ኣብርሃም ብወገኑ ዝተዋህበ መምርሒታት ስራሕ ብኣተኩሮን ምስትውዓልን ክትግበር ከም ዝግባእ ጠቒሱ ውዳቤታቶምን ሓድነቶምን ኣሐይሎም ኣብ ልምዓታዊ መደባት ኣበርክቶኦም ከዕዝዙ ተላብዮም። ብካል ወገን ሃማደ ጨንፈር ጀርመን ብ25 26 ሚያዝያ መበል 22 ጉባኤኡ ኣብ ከተማ ፍራንክፈርት ኣቃኒዖም። ኣብቲ ወከልቲ 24 ንኡስ ጨናፍር ዝተሳተፋሉን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወሉ ዝተረኽበሉን ጉባኤ ፀብጻብ ናይቲ ኣብ ዝሓለፈ 3 ዓመታት ዝተሰላሰለ ዕማማት ክቐርብ እንከሎ መንስያት ደቂ ኣንስትዮ ንምጥርናፍ ብዝለዓለ ክስራሕ ኣብ ምርድዳእ ተበፂሖም። ኣደንበር ሃማደ ዞባ ኤውሮጳ ወይዘሮ ንግስቲ ፀጋይ ብወገና ምሕደራ ውጥን ግዜ ብዝብል ኣርእስቲ ንተጋባእቲ ኣስተምህሮ ሂባ። ኣብ መወዳእታ ንዝመት 3 ዓመታት ዘስርሕ መርሓ ጎደና ተዳልዩን ኣካያዲት ኣካል ተመሪፃን። ብተመሳሳሊ ንመራሕቲ ንኡስ ጨናፍርን ጉጅለታትን ሃማደእን መንእስያትን ኣብ ጅዳ ስዑድያ ካብ 20 ክሳብ 30 ሚያዝያ መባእታ ስነ ሓሳብን ፖለቲካን ስነ ኣእምራዊ ኩናትን መኸተናን ታሪክ ህዝቢ ኤርትራ ኣድላይነት ግደ ውደባ ሃይማኖትን ሃይማኖታዊ ጥሩፍነትን ሃገራዊ ቻርተር ውድባዊ ስርዓት ህግደፍ ሃገርን ሃገራውነትን ባህርያትን መለለይን ካድርን ዘጠቓልል መባእታ ስልጠና ካድር ተዋሂቦም። ኣብ መዛዚ ምስ ንስርዓት ጠቕላሊ ቆንስል ኣቶ ዓብድራሕማን ዑስማንን ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኣሕመድ ጃዕፈርን ኣገዳስነት ካድር ኣብ ምሕያል ኤርትራዊ ውዳበታት ድሕሪ ምግላፅ ዝቐሰምዎ ስልጠና ብኣድማዕነት ክዓይሉ ተላብዮም። ብዘካዚ ካብ 18 ክሳብ 25 ሚያዝያ ምሕያል ውዳቤታት ዘተኮረ ዓውደ ዘተ ኣብ ጅዳ ከም እተኻየደ እቲ ዝበፅሓና ሓበሬታ ኣረድዩ።
1: ኣብ ባሮን ትውቅ ንመንእስያት ውዳበን ምሕደራት ከባብን ሰራሕተኛታት መንግስትን ንዞባ ብ4ን 5ሽን ጉንበት ተኻይዱ። እቲ መንእስያት ምሕደራት ከባቢ ሶሱና፣ ሻካት፣ ኮና፣ ካርካሻ፣ ክልኩን፣ ዳስን ከምኡውን ሰራሕተኛታት ከተማ ባሮንቱ ዝተሳትፎ ቕነ ባህላውን ስነ ጥባውን ውድድራት ምህዞን ሰንዓን ሓፈሻ ፍልጠትን ዘጠቓለለ ምንባሩ ሓላፋ ሃማማት ኤርትን ንዞባ መንእሰይ ፎርቱናቶ መሓመድ ሳልሕ ገሊጹ። ፀሓፈ ግደፍ ኣብቲ ንዕዞባ ኣቶ ዳንኤል ኣብርሃ ብወገኑ እቲ ትምህርታዊ ባህላውን ስፖርታዊ ንጥፈታት ኣብ መኽስኳስ ክብርታት ሕብረተሰብን ምምልማል ብቑዓት መንእስያትን ፃውቶ ግደ ቀሊል ስለ ዘይኮነ ብዕቱብ ክስራሐሉ ኣዘኻኺሩ ኣብ መወዳእታ ንዕውታት ሽልማት ተዓዲሉ። ጨንፈር ሚኒስትሪ ትምህርቲ ዞባ ዶባ ቆሕ ባሕሪ ኣብ ኣፋምቦ ብቕዓት ትምህርቲ ምርጋፅ ዘተኮረ ርክብ ምስ ርእሰ መምህራን ወዲቦ። ሓላፍቲ ጨንፈር መምህር ፍሳይ ኺዳነ ብቕዓት ትምህርቲ ንምርጋፅ ኣብ ዝግበር ፃዕሪ ውፅኢት ተምሃሮ ኣብ ኩሉ ደረጃታት ናብ ልዕሊ 75 ሚታዊት ምዕባይ ምስራሕ ከም ዘድሊ ኣገንዚቡ። ነዚ ዕላማ ዝን ምስማር መምህራን ንጥፋትን ጉዱሳትን ክኾኑ ብውጥን ዝምራሕ ኣገባብ ኣመሃራ ክሰርፅ ድኻም ዘርኣዩ ተምሃሮ ክሕገዙ ርእሰ መምህራን ድማ ኣቶ ብምቁፃር ክገብሩ ኣቶ ፍሳይ ኣዘኻኺሮም። ኣብ መወዳእታ ድማ ተሳታፍነት ደቂ ኣንስትዮ ማኣዲ ትምህርቲ ንምዕባይ ኣብ ምብራኽ ንቕሓት ሕብረተሰብ ዝተኮረ ስራሕ ክሰላሰል ከምኡውን ኣእምራውን ምዕባላውን ስንክልና ዘለዎም ዜጋታት ናይ ትምህርቲ ዕድል ዝረኽብሉ ኩነታት ምፍጣር ውህድ ፃዕሪ ክካየድ ተማሕፂኑ። ዝኸልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ሩስያ ኣብ ልዕሊ ዩክሬን ከቢድ መጥቃዕቲ ክተካየድ ከም እትኽእል ብምጥንቃቕ ኣህጉራውያን ዲፕሎማሰኛታት ካብ ርእሰ ከተማ ኪየቭ ክወፁ ፀዊዓ።

ፕረዚዳንት ዩክሬን ቭላድሚር ዘለንስኪ ርእሰ ከተማ ሞስኮ ዕላማ ዝገበረ መጥቃዕቲ ከም ዝካየድ ምእማቱ ዝፍለጥ ኮይኑ እቲ ውጥን ምስትግበር ካብቲ ናይ ቅድሚ ሕጂ ዝዓበየ ናይ መልሰ ግብሪ መጥቃዕቲ ከም ትካየድ ያ ሩስያ ኣጠንቂቓ ዘላ። ሩስያ ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ኣብ ልዕሊ ዩክሬን ተካየድ መጥቃዕትታት ን89 ግንበት ከም ተወንዝፎ ገሊጻ እያ። እዚ ከምዚ ኢሉ እንከሎ ዩክሬን ናይ 5-6 ግንበት ዝጸንዕ ምቁራፅ ተኽሲ ክትግበር ዝወሰደቶ በይናዊ ስጉምቲ ብሩስያ ከም ተጣሕሰ ኸሲሳ። ክልተን ሃገራት ዝኣወጅኡ ኣብ በበይኑ መዓልታት ዝትግበር ግዜያዊ ምቁራፅ ተኽሲ ውሕስነት ክህልዎ ከም ዘይክእል ክእመት ጸኒሕ እዩ። ሩስያ ኣብ ልዕሊ ዩክሬን ተካየድ ወታደራዊ ስርሒት ብፍላይ ኣብዚ ዓመት እዚ ብዓይነትን መጠንን ሰፊሑ ከም ዘሎ ጸብጻባት የረድኡ። ፕረዚደንት ኣሜሪካ ዶናልድ ትራምፕን ፕረዚደንት ቻይና ሺጂንፒንግን ዝመፅእ ሰሙን ከካይድዎ ተመዲቡ ዘሎ ዝርርብ ኣብ ምፅባብ ፍለያት ሃገራቶም እወታ ውፅኢት ክህልዎ ከም ፀሓፊ ግምጃ ኣሜሪካ ስኮት ቤሰንት ኣሚቱ። እቲ ዝርርብ ብቐንዱ ኣብ ጉዳይ ደሴት ታይዋንን ቅልውላዊ ዞባ ማእከላይ ምብራቕን ከም ዘተኩር ዝገለፀ ቤንስ ዲፕሎማስያውን ንግዳውን ዝምድንአን ናብ ምምሕያሽ ተርኡ ልዑል ክኸውን ዘለዎ ተስፋ ገሊጹ ኣሎ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺጂንፒንግን ዝመፅእ 14-15 ግንበት ኣብ ከተማ ቤጂን ቻይና ተራኺቦም ክዝትዩ መደብ ከም ዘሎ ይፍለጥ። እቲ ዝርርብ ኣብ ዝሓለፈ ወርሒ መጋቢት ክካየድ ተወጢኑ እኳ እንተነበረ ብዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ዘይርግኡ ወታደራውን ፀጥታውን ኩነታት ከም ተናዋሒ ዝጥቀስ። ክልትዮ መራሕቲ ኣብ ወርሒ ጥቅምቲ 2025 ኣብ ከተማ ቡሳን ደቡብ ኮርያ ተራኺቦም ከም ተዘራረቡ ዝዝከር እዩ። ፓራጓይን ፖሊሲ ሓንቲ ቻይና ክተኽብር ሚኒስትሪ ጉዳያት ወፃኢ ቻይና ሎሚ 7 ግንበት ኣብ ዘውፅኦ መግለፂ ፀዊዑ። እቲ ሚኒስትሪ ነቲ ፃውዒት ዘቕረበ ፓራጓይ ምስ ደሴት ታይዋን ንፀንሓ ኩሉ መድያዊ ዝምድና ከም እተስፍሖ ድሕሪ ምግላጻ እያ። ፕረዚደንት ፓራጓይ ሳንቲያጎ ፔና ኣብ ሳልሲ እዚ ብታ ኣካል ልዕላውነት ቻይና ዝኾነ ደሴት ዑደት ብምፍጻም ኣብ ክልታኦም ትሕጋዝ ዝተኮረ ስምዕ ከም ተፈራረመ ዝግለጽ ዘሎ። ነቲ ስጉምቲ ብትሪ ዝኾነ ነት ቻይና መንግስቲ ፓራጓይ ምስታ ደሴት ዘለዎ ዝምድና ክበትኽ ኣተሓሳሲባ ኣላ። ፓራጓይ ሓንቲ ካብተን ምስ ደሴት ታይዋን ጥቡቕ ዝምድና ዘለዎን 12 ሃገራት ምዃና ጸብጻባት የረድኡ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ኣብ 6 ግንበት ምስ ኢራን ውፅኢታዊ ዝርርብ ከም ዘካየደት ብምግላጽ ክልተን ሃገራት ኣብ ናይ መወዳእታ ስምዕ ክበጽሓን ልዕሊ 2 ዋርሒ ዝቐጸለ ኩናት ኣብ ዘቐልጥፈ ግዜ ክዛዘም ትኽእሉ ከም ዘሎ ኣፍሊጡ። ፕረዚደንት ትራምፕ ኣቐዲሙ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ ኢራን ብኣሜሪካን ዘቕርበላ እማመ ተቐቢላ ኣብ ስምዕም ዘይትበጽሕ ኣብ ልዕሊኣ ካብ ናይ ቅድሚ ሕጂ ዝኸበደ መጥቃዕቲ ከም ዝካይድ እዩ ኣጠንቂቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃ ኢራን ሃገሩ ብኣሜሪካን ዝቐረበላ 14 ነጥብታት ዝሓዘ እማመ ትምርምሮ ከም ዘላን ብመንገዲ መንጎኛ ፓኪስታን መልሲ ከም ትህበሉን ኣፍሊጡ። መዚ ብዝተኣሳሰር ዋጋ ነዳዲ ብዕዳጋታት ዓለም በርሚል ካብ 116 ናብ ትሕቲ $100 ከም ዝወረደ ተሓቢሩ ኣሎ። ብካልእ ወገን እስራኤል ትማሊ 6 ግንበት ኣብ ደቡባዊ ክፋል ቤይሩት ደብዳብ ኣካይዳ። በዚ ስምዕ ምቁራፅ ተኽሲ ኣብ መንጎ እስራኤልን ሊባኖስን ካብ 17 መያዝያ ተግባራዊ ካብ ዝኸውን ድሓር ኣብ ከተማ ቤይሩት ዝተኻየደ ናይ መጀመርያ መጥቃዕቲ ላዕለዋይ ወታደራዊ ኣዛዝ ምንቅስቓስ ሕዝቡላህ ዝርከቦም 13 ሰባት ከም ተቐትሉ ማዕከናት ዜና ቃሊሕን። ሰራዊት እስራኤል ኣብ ዘውፅኦ መግለፂ እቲ ደብዳብ መልሰ ግብሪ ናይቲ ምንቅስቓስ ሕዝቡላህ ኣብ ልዕሊ ወታደራት ዝተኻየደን ናይ ሰብ ኣልቦ ነፈርቲ መጥቃዕቲ ከም ዝኾነ ሓቢሩ ኣሎ። እስራኤልን ምንቅስቓስ ሕዝቡላህን ብምጥሓስ ስምዕ ምቁራፅ ተኽሲ ንሓድሕዶም ይወቃቕሱ ከም ዘለዉ ዝፍለጥ እዩ። ሃገራዊ ባይቶ ፈረንሳ ብእዋን መግዛእቲ ዝተዘምተ ጥንታዊ ቅርስታት ናብ መበቆል ዓዶም ንምላስ ዝኽእል ንድፊ ሕጊ ኣጽዲቑ። እቲ ማሊ 6 ግንበት ብታሕተዋይ ባይቶ ፈረንሳ ብምሉእ ድምፂ ዝጸደቐ ሕጊ ነቲ ካብ 1815 ክሳብ 1972 ዝተዘምተ ጥንታዊ ቅርስታት ጥራይ ዝምልከት ኮይኑ ንዝነበረ ነዊሕን ዝተሓላለኽን መስርሕ ዘቃልል እዩ። መሰረት እዚ ሓድሽ ሕጊ ዝኾነ ቅርሲ ናብ መበቆል ዓዱ ቅድሚ ምላሱ ብፈረንሳን በታ ቅርስታታት ዝምለሰላ ዘሎ ሃገርን ብዝቆመ ሓበራዊ ኮሚቴ መጽናዕቲ ክካየደሉ እዩ። ይኹን እምበር እቲ ሕጊ ተግባራዊ ክኸውን ብላዕለዋይ ባይቶ ፈረንሳ ማለት ሰኔት ክትጸድቕ ኣለዎ። ፕረዚደንት ፈረንሳ ኢማኑኤል ማክሮን ናብ 2017 ቡርኪና ፋሶ ዝበጽሓሉ ኣብ ሃገሩ ንዝርከብ ጥንታዊ ቅርስታት ኣፍሪቃ ንምላስ ቃል ከም ዝኣተዎ ዝዝከር እዩ። ልዕሊ 90,000 ጥንታዊ ቅርስታት ኣህጉር ኣፍሪቃ ብእዋን መግዛእ ተዘሚቱ ኣብ ኣብያተ መዘክር ፈረንሳ ከም ዘሎ ጸብጻባት የረድኡ። ሰሜን ኮርያ ንፍራይ ንምዝርጋሕ ኒኩሌሳዊ ኣፅዋር ብዘገትእ ዝኾነ ይኹን ውዕል ከም ዘይተቐየድ ኣፍሊጣ። እዚ ዝተገልጸ ኣሜሪካን ካልኦት ሃገራት ምዕራብን ኣብቲ ንውዕል ዘይምዝርጋሕ ኒኩሌሳዊ ኣፅዋር ዝግምግም ዘሎ መበል 11 ዋዕላ ውድብ ሕቡራት ሃገራት ንመደባት ኒኩሌሳዊ ኣፅዋር ሰሜን ኮርያ ኣብ ዝነቐፋሉ ዘሎ ኣዋን እዩ። ልኡኽ ሰሜን ኮርያ ውድብ ሕቡራት ሃገራት ኪም ሶንግ ኣብ ዝሃቦ መግለፂ ኒኩሌሳዊ መደባት ሃገሩ ኣብ ቅዋም ዝሰፈረ ከም ዝኾነ ብግዳማዊ ፀቕጥን ካብ ካልኦት ሃገራት ብዝቐርብ ክስታትን ከም ዘይቀየርና ነፂሮ። ሰሜን ኮርያ ብ2003 ካብ ውዕል ከም ዘይምዝርጋሕ ኒክሌሳዊ ኣፅዋር ድሕሪ ምውፃእ ካብ 2006 ክሳብ 2017 6 ኒክሌሳዊ ፍትነታት ከም ዘካየደ ጸብጸባት ይሕብሮ። ባይቶ ዝጸጥታ

ሃገራት ብጉዳይ ንክሌሳዊ ምድባት ካብ 2006 ኣብ ልዕሊ ሰሜን ኮርያ እገዳ ኣፅዲቑ ከም ዘሎ ዝፍለጥ ኮይኑ እታ ሃገር እገዳ ንክለዓለላ ነቲ መደብ ከም ዘይተቋርጾ ክትሕብር ጸኒሓ እያ። ኒክሌሳዊ መደባታት ንግዳማዊ ተጻብኦ ብሓፈሻ ካብ ኣሜሪካን ደቡብ ኮርያን ክመጻእ ንዝኽእል ወታደራዊ ስጋኣት ድማ ብፍላይ ንምካት ወሳነ ተራ ከም ዘለዎ እያ ሰሜን ኮርያ ትገልጽ። ሰሜን ኮርያ ኣገዳሲ ንዝኸውን ተወሳኺ ኒክሌሳዊ ፈተነታት ከተካየድ ከም ትኽእል እያ ከተጠንቀቕ ጸኒሓ። ቪየትናምን ህንድን መጠን ዝገብርኦ ንግዳዊ ምልዋጥ ክሳብ 2030 ናብ 25 ቢልዮን ዶላር ንምዕባይ ቃልኣት የን። ዝተገልፀ ቪየትናም ናይ 3ለስተ መዓልታት ምብፃሕ ዝፈፀመ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ምስ ፕረዚደንት ቶም ላም ኣብ ከተማ ሃኖይ ኣብ ዘካይድዎ ርክብ እዮም። ኣብቲ ርክብ ክልቲኤን ሃገራት ኣብ ፅላታት ፋይናንስ፣ ዲጂታላዊ ክፍሊት፣ ባህሊ፣ ብርቂ ማዕድናት፣ መድሃኒት፣ ትምህርቲ፣ ቱሪዝምን ርክብ ህዝቢ ምስ ህዝብን ሓያሎ ናይ ምርድዳእ መዘክር ተፈራሪመን። ብዘይካ ዚ ክልተኣዊ ዝምድነአን ናብ ኩሉ መዳያዊ እስትራቴጂያዊ ሽርክነት ንምዕባይ ኣብ ስምዕ በፂሕና ኣለዋ። መጠን ንግዳዊ ምልዋጥ ህንድን ቪየትናምን ኣብ 2025 ልዕሊ 16 ቢልዮን ዶላር ከም ዝነበረ ጸብጻባት ይሕብሩ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ሚኒስትሪ ዜና ኣብ ልዕሊ ኤርትራ ዝፀንዐ ዘይምኹኑ እገዳታት ንክለዓል ብዛዕባ ዝተጋውሐ ሓበሬታ መግለፂ ውፅኡ። ኣብ ዝሓለፈ 35 ዓመታት ዝተሰርሐ ከዘንቲ ማይ ኣብ ሕርሻዊ ልምዓት ዓብ ድርኺት ከም ዝፈጠረ ተሓቢሩ። ኤርትራውያን ማሕበረ ኮማት ኣብ ስዊዘርላንድ፣ ኣውስትራልያ፣ ጀርመንን ስዑድያን ዝተፈላለየ ንጥፈታት ኣካይዶም። ሩስያ ኣብ ልዕሊ ዩክሬን ከቢድ መጥቃዕቲ ከተካየድ ከም ትኽእል ኣጠንቂቓ። ዝርም መራሕቲ ኣሜሪካን ቻይናን ናብ ምፅባብ ፍልያት ሃገራቶም እወታ ውፅኢት ከም ዝህልዎ ተኣሚቱ። ፓራጓይን ፖሊሲ ሓንቲ ቻይና ክተኽብር ሚኒስትሪ ጉዳያት ወፃኢ ቻይና ፀዊዑ። ባርከ ዝኽርኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ስዛዝ ምሎ ስለምክታልኩም ነመስግን። ምስትረፍ መደባትና ንሓድገኩም ብወገና ሰናይ ምሽት።

ሳሕል እዩ። ሳሕል እዩ ዝሰሓለ ሰብ ምስ ምረት ሕይወት ዝመርመረ ንጽምባረ ብፍጥነት ምሒር ብድሆ ዘየጣዕስ እምነት በጃ ንዅሉ ብልቢ ንምስዋትነት ገድልን ገደልን ዕምርኻ ዝኸትካዮ ቋሕ ኢልካ ዕልበት ናተይ ዝበልካዮ ኩሉ ፊደላት ንዓወት ዝዓየኻዮ ንሓላል መስዋእትኻ ክብሪ ንዘለናዮ ማእገር ተዳዕኒኑ ዝሓገየ ዝኸረመ ዝብሎ ዘይብሉ ንጊዜ ዘለበመ ዘመና ዄናት ንዕራርቦ ዝዛዘመ ደምና ነዛሪምና ደሪዑ ዝገዘመ ንዘክር እሞ መሸከልካ ሑፃ ዝውሕጥ ጐላጕል ጸጥ ሰጥ ዝበለ ሓዊ ዝቕበል ዘስተንፍስ ፍጡር ዝነብሮ ዘይመስል ሰብ ዩ ነይሩ በሉ ሓዲሩ ዝውዕል ንዘክር እሞ ኲናት እናተገተሩ ዓይኒ ዝተዋጠሩ መታን ከይተኸሱ ንዕቋራት ማይ ኣማኢት ብንጣብ ዝተርከሱ ቁርስራስ እንጌራ ኣብ ራሕባ ዝተኾሱ ሓሳኹ ኸስዐ እናወጨጩ ገጽ ዝፍሶ ንዘክር እሞ ካብ ሩባ ንኣኽራን

ፍርሃፅ ክሕለብ ኣብራኽ ቈርዓራዕ እናበለ ክሕምበብ ኃይሊ ፍጡር ተራእዩ ብዘይ መኽሰብ ኣዒንቲ ርሑቕ እናረአያ ብዘይ ሓሳብ ሳሕል እዩ ዝሰሓለ ሰብ ምስ ምረት ሰብ ዝሓተተ ዛራደም ንመስዋዕትነት ደም ተመጺኡ ኣካላት ጸውሊጉ ዓይኒ ጥሒሉ ምዕጉርቲ ማጢጉ መንጋጋ ተወጥዊጡ ሓሬት ተማዒጉ ሕርኽራኽ ከስዐ ቕሚጡ ሕይወት ክምለኽ ምረት ተጨሊጡ ዕላባ ዝበዝሖ ርካብ ድቃስ ደሎ ኩሉ እናተቐበልካ ኸምንጣጢዕ ዓመቕሎ ባሩድ እናስተንፈስካ ሕይወት ትቕጽሎ ምርጫ ሓለፋኻ መስዋእቲ ትብሎ ንዘክር እሞ ንድኅሪት ተመሊስና ሜትሮ ዘይኣክል ጥቃዕ ልጋብ ልባስና ብቑርጽራጽ ጨርቂ ዝተኸበ ሕፍረትና ብርቃሕ ዝበዝሖ ሥጋ ነፍስና ዕርቃን ከቢሩ ምንባር ብብልሓት መሪጽና ንዘክር እሞ ጎሎን እንግድዓን ያሒት ጸይረን ኣእጋር ብስጉሚ ጕያ ነጢረን ኣብ ትረመጽ ሑፃ ብኒሕ ወጢረን ይራባረባ ነይረን ጽላል ዘይብለ ንዘክር እሞ ነዚ ክሳድና ዘንቃዓርር ኣኽራን ካብ ጫፍ ዓላኬብ ክሳብ ጥርዚ ወድጋን ማራት ተክል ጠግሕ ደብረ እምን ምስ ወዲ ፈንቅል ዒላ ጻዕዳ ተጠማሚተን ኣፀይነት ማኅበርነት ደስነት ተር ብተር ተሓዋቒፈን ማይ ካላሽንግዋ ኣሰር ኣሰረን ስዒበን ሰብ ገድልየን ጸይረን ዝነብራ ነይረን ሥጋ ነፍሲ እናተዘቈ ደው ዘይበለ ሓንጎሉ ድባሕ ከይሓሰበ ኒሕ ወኒኑ ወርትግ እሙንትኡ ሕይወት መኒኑ ትር ኢሉ ይጓዓዝ ብትውፊት ንመስዋቱ ሰብ ይበሉ ኣብ ሳሕል ዝተሳሕለ ብምረት ሰብ ዝሓተተ ዛራ ደም ንመስዋዕትነት ብምጽውዋር ጾሩ ኣዕቲቡ ብመስመር ጽንዒ ሰሚሩ ብመትከል ተኽሊ ፈልሲ ተኺሉ ተጓዒዙ ንኺዳን ማዕተቡ ንሕይወቱ ምሕላፍ ብደቓይቕ ዘነኣእሳ ምእንቲ ዝዓደይ እናበለ መከራ ዝነኸሳ ነቶም ዘለዉ ይጥዓሞም ይኹ እናተይካሕሳ ይደጋግሞ መውጋእቲ እናቐጸለ መስዋእቲ ንመሬት ዋሕሳ ሰብ ይበሉ ኣብ ሳሕል ዝተሳሕለ ብምረት

ንዘክር እሞ ከይጸልመተ ዝወግሐ ወቕቲ ተደቢርካ ዝቕዳሕ ማይ ብለይቲ ብኮ ዝሓኾኽ ኣብ መንቀራቕሮ በዓቲ እናተዋህለላ ማዕጎ ይላገብ መዓልቲ ሕጂ እውን ንዘክር እሞ እቲ ዝነበረ ዘረብረበ ኣሻኽ ኳኺቶ እንስሳ ዘይበልዖ ቈጽሊ ቈርዒዶ ብለይቲ ኽእረ ኸም ሓውለይቶ ይብሰል ኣይብሰል ኣብ ሓዊ ትስኽትቶ ንሻሕለለ ኸስዐ እናወግአ ትኸቶ እዙ ይበሉ እዙ ይበሉ ምንባር ዝነበረ ብእምንቶ ንዘክር እሞ እዛ ብርሃ ዝተጠቅዐት ክዳን ዝበዝሓ ላቐባ ማይ ጥዒማ ምስ እምኒ ኽትጋጮ እናተፈትሐ ልጋባ ብተብተብ ክጭቕጮቕ ብዕሪ ዒቃፍ ረጋባ ትንቀጽ ኣይትንቀጽ ተለቢሳ ጉዕዞ ንህምባ ንዘክር እሞ ድራብ ዘይብሉ ኾንጎ ሳእንና ኣብ ሓዊ ሕፃ ንጐየሉ እናነደድና ሰማይ ዝተሓተ ዝመስል ንዓና ኣሚንና ድማ ንስኽተት ፀሓይ ከተፍልሓና ክሳብ ንስዋዕ ኵሉ እናሰርሐ ንዘክር እሞ እናዘክርና ዝብ ንበል ዝበላዕናዮ ዘይብልና ቁማላት ክበልዑና ንሳቶም ክሰብሑ ንሕና ኸይሃጠርና ካብ ምንታይ ኮኑ ይኸውን ሕማም ዘይቀትለና ቅቡእ መሰውኢ መንነት ጥራሕ ስለ ዝሓለ እስከ በሎ ኣብ ምንታይ ገንጺልና ንግለጾ እቲ ዝሓለፈ ጉዕዞ ዝመጾ ኣብ ጉራማይለ እምባታት ተገየጾ ንሱን ጊዜን ጥራሕ ከይተሓለለ ዝመጾ በእጃኹም እባ ናይ ዝፍጡር ሰብ ዘዂርዕ ንጐሩኒ ምስጢሩ ንምጽማሙ ዘጽንዕ እናሻዕ ደጋጊሙ ዝብርትዕ ሓዊ እናተኸዓወ

ዕበባ ዝመስል ይሕበና ኣለኹ በሉ ብኤርትራዊ ፍጥረታት ንእልቢ ጅግንነት ዘይተረኽቦ መለክዒታት ክቡር ኤርትራዊ ኣብ ዝኾነ ይኹን እዋናት መስዋእቲ ዝቕበል ጽባሕ ጽባሕ ነገር ገደል ዝብልዎ ገድሊ ኣይፈለጥዎን እምበር ልቢ እምሮዩ ዘለሊ ብጽንዓት ሰብ ዘየብሊ ጊዜ መስዋእቲ ዘይፈሊ ብጽሕጎ ዒቃ ክዳን ክዳኒ ገደል ዝብልዎ ገድሊ ኣይፈለጥዎን እቶም ጽንዕና ዝመሃሩ ጽዋራት ርሑቕ ዝሓበሩ ተብዓት እምነት ዘትረሩ ጽኑዓት ንሳቶም እዮም በሉ ናይ ትማሊ ስውኣት ንሳቶም እዮም ብሕድሪ ዝቕጽሉ ዘለዉ ህልዋል ብዓይንኻ ዘይትውድኦም ቆማታት ተገይጾም ዝተገተሩ እምባታት ንማይን እንጌራን ቁንጣሮታት ሓኹርካ ኽትወርዶም ብጽንዓት ንሰብ ጽንዒ ዘዋህለለዩ መሬት ሳሕላ ሕጂ እውን ብሕልናና ንኺድ ናብቶም ዓበይቲ ኽራናት ንዘክሮም እቶም ፍሒርና ዝቐበርናዮም ስውኣት ክድይቡ ኽወርዱ እናተታኾሱ ኽወድቁ ዝበሉ ዓወት ኩሉ ዝሓለፈ ዝመረረ ግን ከዓ ዝጠዓመ ንሓርነት ንነጻነት ሳሕል እዩ ዝሰሓለ ሰብ ዝስምረት ሰብ ዝሓተተ ዛራድን መስዋዕት ካብ ሳሕል ኢና መጺና ናብ ሳሕል ኢና ተመሊስና ዕረሓሞት ጥዒምና ተኸርባ ኣለና ሓንቲ ስጉሚ ኣብ መሬትና መስዋእቲ እናኸፈልና ካብ ጽንፊ ጽራድ እናጸረግና ደይና ትእንግርቲ ዂሉ ዝሓለፈ ብሰዓትን ዕለትን ታሪኽ ኤርትራ ታሪኽ ወለዶታትን ጽንዓትን ተጸዋርነትን ምጽማምን ተወፋይነት እና ዞንተኻ ኽትግረም እምበር ዘርዚርካ ኣይውዳእን ኣቦኻ እንተሎ ኣደይ ኣላ ሓውኻ እንተሎ ሓፍተይ ኣላ ኣብ መሬት ሳሕል ደም ዝኽዓውላ በጃ ዂሉ ዝሓለፉ ነዛ ሰላም ዘለናላ ንዘለዓለም ይቕሰኑ

ኣብና ትራንዝ ዝቐርቡ መደባት ገሊኦም ኣዛነይቲ ገሊኦም ሓበሬታት ረኽብሎም ገሊኦም ድማ መሃርቲ ትሕሶ መደባት እዮም። ገለ ካብቶም ንዓኹም ንምዝናይ ነቕርቦም ትሕሶና ድማ ፋኒ ክሊፐ ነብሶ ከፍሰውን ካብትን ካብ ማሕበራዊ ሚድያ ብዝተወስዱ ትሕዝቶ ክትስሕቆም ምባል ነቕርበላ ትሕሶ መደብና እያ ድማ እዞም ዝስዕቡ ከዛኒና ይኽእል እዮም ተባሂሎም ቀሪቦም ኣለዎ ሞ ነቦም ከስክረኩም ሰናይ ምስትምቃል።

ብረታዊ ቃልሲ ህዝቢ ኤርትራ ልዑል ንቕሓትን ሓያል ውዳብን እንተዘይህልዎ ነይሩ ኢልካ ክትግምቶ ምስ እትፍትን ምናልባት እቲ ቃልሲ ኣብ ውሽጢ 30 ዓመት ክውዳእ ኣይምኽኣለን ልዕሊኡን ዕፅፍን ግዜ እውን መወሰደ ይኸውን። ትራ ንቕሓትን ውዳብን ቀሊል ከም ዘይነበረ ይትረፍዶ ኣብቲ ክስተት ዝነበረ ዝኾነ ሰብ ዝግምቶ መስክረየለይ ዘየድልዮ ጉዳይ እዩ። እዚ ኩሉ ድማ ኣብቲ ውድብ ምስ መፁ ዝተምሃርዎን ዝተመከርዎን ነገር እዩ ነይሩ። እቶም ካብ ዝተፈላለየ ቦታ መጺኦም ዝተፈላለየ ልምድን ባህልን ነንበይኑ ኣነባብራን ኣመለኻኽታን ዝውንኑ ዝነበሩ ናብቲ ቓልሲ ምስ ተጸንበሩ ኣብ ሓንቲ ቁራዕ በሲሎም ዝነበሮም ድሕረ ባይታ ረሲዖም ኣብ ሓደ ቕኒት ክመፁ ኽኢሎም ንሳ ኸኣ ቃልሲ ኣንጻር መግዛእት እያ።

0: ተጋደልቲ ሓደ ዓይነት ንቕሓትን ሞራልን መታን ክህልዎም ኩሎም መድያዊ ጐስጓስ ይወሃብ ነበረ። እቲ ዝውሃብ ዝነበረ ንቕሓት ዘዕቢ ጐስጓሳዊ ሓበሬታ ብኸም ኣኼባታት፣ ሰሚናራት ከምኡ ውን ሰብራዊ ደርፍታት ድማ ናብ እዝኒ ተጋደላይ ክበጽሕ ይኽእል ነበረ።
1: እንታይ ይዝክር መስለካ? ከምዚ ዋዛ ገለ እያ ኮይና ተቐርብ ግን ብክልቲኡ ዋይላ ፀዋታ ነይረን ደቂ ኣንስትዮ ክበሮ ፀዋታ ፀዋታ እጂ ጠጠው ብልዎ እንታይ እዚ ዋይላ ወዱ ጋል ግዳን ኒ በልዎ ብል ኣሓር ርሕቕ ኢሎም መሊሰን ፀዋታ ሽዑ ጀሚሩ ንባዕሉ ጀሚሩ ጀሚሩ ጀሚሩ ጀሚሩ ምስቲ ህርመትናተን ከይዱ ከይዱ ከይዱ ስዒርዎ ኣብ ማእኸለን ኣትዩ ሳዕ ስዒርዎ እጂ ሙዚቃ ሲ ኩሉ ሰብ ዝደልዩ እዩ ዳርጋ ምስ መትንታት ዝተኣሳሰረ ምናልባት ናይ ስነ ኣእምሮ ሊቃውንቲ ከመይ ክትንትንዎ ክእሉ ናቶም መገዲ ህልዎም ኸውን ግን በቲ ህወትና ንሪኦ ሙዚቃ እዝዩ ተንካፊ ንስምዒታትካ ዘንቀሳቕስ
2: ሓይሊ ናይ ደርፊ ኣብ ገድሊ ዝለዓለ ተራሂ ነይርዎ ማዕረቲ ቦምባን ጥይትን ማዕሪ እዩ እየ ዝብሉ ኣነ ምክንያቱ እዚ ክንዲ መግለፂ ሂብካ ወይ ሰሚናር ሂብካ ተብሎ ሓንቲ ደርፊ ደሪፍካ በቃ ይውደብ ይነቅሕ ሰብ ኮነ ገባር ይኹን ወላ ተጋደላዊ ይኹን ወላ ሓድሽ ሰብ መፅኡ በቲ ደርፊ ኢኻ ትልውጦ ትኽእል ካብ መግለፂ ክንዲ ዝተራዩ ነይርዎ እየ ዝብላኒ ወገን።

0: ኣብ ሜዳ ብዝተፈላለዩ ቋንቋ ዝፈርዩ ዝነበሩ ደርፍታት ገሊኦም ንማሕበራዊ ሸነኻት ህይወት ናፍቖት ምፍልላይ ዝድህስሱ ክኾኑ ከለዉ፣ እቶም ዝበዝሑ ግን ጅግንነት፣ ተጻዋርነት፣ ቆራጽነት፣ ዓቕሊ ምጽማም ዘይምብርካኽ ተጋደላይ ኣጉሊሖም ዘንጸባርቑ ምንባሮም ናይ ትማሊ ተዘክሮ እዩ። ቅድሚ ኩናት ንሰራዊት ሓንጎሎም ብምሕዳስ ኣዛንዮም ናብ ኩናት የፋንዉ፣ ድሕሪ እውን ነቲ ውዕሎ የዘንትዉ። ብሓፈሻ ግን ኩሎም እዞም ንጠቕሶም ዘለና ደርፍታት ንመድረኽን ኩነታትን ዘዘኻኽሩ እዮም።
1: ኣብ ሓባራዊ ኣጠማምታ ኣተሓሕዛ ንህዝባዊ ሰራዊት ክገልፆ እንትኮንካ ግን ጅግና ዘይሰዓር ዘይምብርከኽ ንፀላእቱ ኣላሽ ኣቢሉ ሓደ መዓልቲ ክዕወት ዝኽእል ምዃኑ ኩሎም እዮም ማለት እቶም ዝበዝሑ ርእስታት ብከምኡ ኣተሓሕዛ ተሓዙ ነይሮም እዮም። ይከኣሎ እንተኢልከያሲ ይከኣሎ ኩሉ ነገር እዩ ሉ ነገር እዩ ይከኣሎ። ስለዚ እንታይ እዩ ነቲ ናይ ሓባር ስራሕ ነቲ ናይ ሓባር ዕዮ እዩ

0: ኣብ ሜዳ ዝፈርዩ ዝነበሩ ደርፍታት ንተጋዳላይ ዳርጋ ሂይወት እዮም ነይሮም ክበሃል ይከኣል። እዞም ደርፍታት ቅድሚ ድምፂ ሓፋሽ ምጅማራ ንምዝርግሖም ኣጸጋሚ ነይሩ። ብመልክዕ ዑደት ወይ ድማ ብሬድዮ ርክብ ናብቲ ተደልዩ ዘሎ ዕላማ ከም ዝበጽሑ ይግበር ድማ ነይሩ።
1: ኣብ ገለገለ እዋናት ብሬድዮ ዘናይ ርክብ ሬድዮ ብአን ገይሮም ሙዚቃ ስምዑ ነይሮም ደርፍታት ስምዑ ናይ በዕሉ ትኽእል ገለ ደርፊ ሓደሓደ ክራር ዝጀመሩ ሽዑ ማለት እዩ ይስማዕ ነይሩ። ንምንታይ ይኸምኡ ዝግበር ሕጂ መብፅሒ ማለስቲ ደርፊስ በየን ኢኻ ተብፅሖ እያ ታሕቱ ዳዓር ግን ዓብዪ ፍታሕ ገይሩ ህዝባዊ ግንባር ምስ ምዝላቕ እዩ ንድምፂ ሓፋሽ ተኺልዋ ዕለት ሓደ ወርሓ ሓደ 1979 ማዓሚደ ነርና ዘከረነቲ እዋናት እቲ ካብዚ ንዳሓር ሕጂ ዝርከቦም ደርፍታት ብማዕበል ክመፁ ጀሚሮም ማለት እዩ። ሕጂ እዚ ዓብዪ መጎስጎስ መሳርሒ ነይሩ። ስለዚ ብፍላይ እዚ ናይ ድምፂ ሓፋሽ ምስ መፀ ዓብዪ ናይ መጎስጎስ መሳርሒ ነይሩ። ዓብዪ ፍናን ይህቦ ነይሮም ሰራዊት ህዝባዊ ሰራዊት ነቲ ዝሰርሖ ምስሉ ይግለፀሉ ስነ ጥበብ ከዓ ኹም እዩ ስነ ጥበብ ሲ ምስልካ ምግላፅ እንዩ ሕጂ ነቲ ዝሰርሖ ተገሊፁ ብስነ ጥበብ ክመፀ ከሎ ብደርፊ ክመፀ ከሎ ብድራማ ክመፀ ከሎ መሊሱ ዝያዳ የድንቆ ይጉስጎሰሉ ስምዒቱ ሞራሉ የልዕለሉ ቁርብነቱ ንመስዋዕት መሊሱ ይበርኸሉ።
0: ነፍሲ ወከፍ ደርፊ ኣብ ዝኽሪ ተጋዳላይ ረዚን ዝኽሪ ከም ዘለዋ ርዱእ ኮይኑ ክመፅእ ንዝኽእል ኩነታት እውን ይእምት።
1: እዚ ብዙሕ ደርፍታት ነይሩ ንኣብነት ሓየት ሓርበኛ ትብል ደርፊ ንባሮንቱ ዝኸተቱ ንባሮንቱ ምጥቃዕ 1985 ዝኸዱ ሰባት ሓየት ሓርበኛ ትብል ደርፊ ክሰምዑ ከሎ ፍሉይ ተዘክሮ ከምፀሎም ይኽእል ሳሊና እንተይሉ ወዲ ትኹል ሳሊና ዝነበረ ሰብ ፍሉይ ተዘክሮ ከምፀሉ ይኽእል ሰላሊዓ እንተይሉ እኳ ክሳድ ዓዲሽሩም ምድምሳስ እዝናደውን ምፍራስ ግንባርና ኣፋን ዝነበረ ከምፃልካ ይኽእል ይከኣሎ ከምኡ በቢ መድረኹ ኣውገተይ እንተይሉ ትኹል ናይ ኣውገት መጥቃዕቲ 1984 ዝተደምሰሰ እዚ ናይ ደርገ ዝሃኽረካ ኣብኡ ዝውዕለ ክመፁ ይኽእል። ስለዚ እቲ ደርፍታት በቢ መድረኹ እዩ ዝኸይድ መድረኽ ይፀልዎ እዩ ነቲ መድረኽ ነቲ ኣብቲ መድረኽ ዝተፈፀመ ጅግንነታትን ዓወታትን ከዓ ይገልፆ መሊሱ ከዓ ንሱ ምስ ተገልፀ ከዓ ንካልእ ስራሕ ንክሰርሕቲ ሰራዊት ከዓኒ ስንቂ ይኮኖ። ስለዚ ብዙሓት ደርፍታት እዮም ንንመድረኹ ዝውክሉ ምልኦም እዮም።
2: ንሕና ኣርኢና ናብ ኩነታት እንድሕረሎ መጀመርያ ተርእዮም ኢኻ ንምንታይ እዚ ሕጂ ንተቢዑን ፀኒዑን ተበራቢሩን ክፀንሕ እቲ ሰራዊት ኮሚቲ መደብ ኩሉ ዑደት ንገብር እጂ ንኣብነት ኣነ ኣብ ቀሕቱምባበ ከለኹ ጀሚረ ናብ ሰራዊት ዝኸይድ ሓደሓደ እዋን ትምህርትና ቋሪፅና ማዕረ ወርሒ ዝኸውን ንምሉእ ሰራዊት ክነርኢ ዑደት ገርና ሕጂ ሰራዊት በቲ ሓደ ወገን እቲ ንእስነትና ክስታ ይገብሮ እዚኦም ኣብ ዝበረኻ ማለስ እሶም ከባና ቅርዑ ብዩ ንሕና ከዓ ቤት ምሰራ ተምሃሮ ከለና ስቲ ንእስነትና ናይ ብሓቂ ክስታ ይገብሮም ይስሕቦም። ሕጂ ንኣብነት ኣነ ሕጂ ክደርፍ ከለኹ ሓደ እዋን እዚኣ ሳብ ብሽክሊትካ እቲኻ ክንወስዳ ንድፋዕ ይብሉ ነይሮም እቶም ተጋደልቲ። ሕጂ እዚ እቲ ንእስነት ርእዮም እዮም ናይ ብሓቂ ተመሲጦም እዮም ከምኡ ዝዛረቡ ነይሮም እቶም ተጋደልቲ። ሽዑ ጎስጊስና ኣርኢና ድሕሪኡ ዝፍፀም ኩነታት ዓወትን ገለን ድሕሪኡ ትሰምዑ መሊስካ ከዓ ነቲ ዓወት ዝተረኽበ ከዓ ንዑ ከዓ ትደርፈሉ

0: ደርፍታት ገድሊ ሞራልን ወንን ተጋዳላይ ኣብ ጥርዚ ከብፅሑን ከለዉ፣ በንጻር እውን ሕልና ጸላኢ ናይ ተስፋ ምቑራጽን ውድቀት ሞራልን የኸትልሉ ነይሮም እዮም። ዋላ እውን ብቐጥታ ዘሕድሮ ኣሉታዊ ጽልዋታት ቀሊል እንተመሰለ፣ ንቕሓትን ወንን ተጋዳላይ ዝኣክል ምልኣት እንተረኺቡ ግን ኣብ ልዕሊ ጸላኢ ክወርድ ዝኽእል ዕንወትን ክሳራን መዳርግቲ ኣልዎ እዩ።
1: ሓደ ሓደ እዋንሲ ነቲ ጉጅሌታት ባህሊ ይደልዩና ነይሮም። በቃ ንምንታይ እዩ ስለሰዓርናዮም፣ በቲ ደርፊ ጌርና ስለሰዓርናዮም። ሓደ እዋን ዝክረ ድሕር መስመር ከርዲኖምና እዮም። በቃ በዛ ኢትኩም ኣውፅዎም እዮም ተባሂሎም ክኣስሩና ደልዮም። ሽዑ ተኸርዲኑ እቲ ዝክራ እቶም ፍርቆም ኣባላትና ከቲቶም ፍርቅና ከዓ ምስቲ ቑሑት ተሪፍና። ንምንታይ እዚ ማዕረኽ ንደይ ስዒርዎም ኣሎ እቲ ደርፊ ናይ ኣብ ገድሊ ዝካየድ ዝነበረ
2: ዳሃሊ እዩ ነይሩ። ደርፍታትና ዳሃሊ እዩ። ነቲ ንጻር ዘሎ ሲ እንታይ ግን ይሕግዞ ነይሩ ኣብ ናዕቶ እዩ ዝብልናዮ ናዶ እንድሕር ደምሲስካዮ እሞ ይከኣሎ ኢልካ እንተደሪፍካ ሲ ክልቲኡ ተገይሩ ዘሎ ደርፊ ንበይና ኣይኮነትን ከይዳ ዘላ። ስለዚ ነቲ ንባዕሉ እቲ ስራሕ ናይ ህዝባዊ ግንባር እንዳሓየለ እቲ መጥቃዕትታት እንዳሓየለ ሓራቦታታት እንዳስፋሕ ካብ ትኸደሉ እዋናት እቲ ናይ ጸላኢ ስምብራት መሊሱ ከዓ ብስነ ጥበብ እንድሕሪ ክሰምዑ ይበሃል ማለት እዩ።

0: ደርፍታት ገድሊ ዓቕመተ ጋዳላይ ኣብ ምጉልባት ዝነበሮ ኣበርክቶ ቐሊል ከም ዘይነበረ ውፅኢት ጽልኡ ናብ ሜዳ ብዝውሕት ዝነበረ መንእሰይ ዝግለጽ እዩ።
1: ድምፂ ሓፋሽ ምስ መፀት ዋላ ብትሕቲ ጸላእ ተሸጒጡ ዘሎ እውን ድሃይ ደቆ ክሰምዕ ዜና ክሰምዕ ይኸፍታ ብቐንዱ እቲ ድሃይ እዩ ዘድልዮ ምስቲ ድሃይ ተሓዊሱ ከዓ ደርፊ እውን ይመፆ እቲ ደርፊ ከዓ ንሓደ መድረኽ ንሓደ ዝተፈፀመ ነገር ዝገልፅ ይኸውን ዘንደጋጊምና ንብለን ዘለና ማለት እዩ። ሕጂ ኩሉ ተደማሚሩ ብጥብቂ ይከታተሎ ከም ዝነበረ እቲ ህዝቢ ዓብዪ ፅልዋ ይፈጥረሎ ከም ዝነበረ ኣብዚ ገምጋም ኣለና። ኣብ ደርፍታት ዝነበሮ ፅልዋ ልዑል ከም ዝነበረ ባህሪኡ ከዓ እንታይ እዩ ደርፊ ከዓኒ ዋላ እዚ ናይ ባህሊ ጉጅለታት ክንቀሳቀስ ከሎ ከዓኒ ኣዝዩ ፀላዊ እዩ። ሓደ ናይ ክፍለ ሰራዊት ኣዛዚ ዝበላ ቃል እየ ብዙሕ ግዜ ይለያ ቅድሚ ሕጂ ከምኡ ኢኻ ትዝክር ካብ ናይ ሰለስተ ሰዓት ሰሚናር ሓንቲ ጉጅለ ባህሊ ሓንቲ ደርፊ ናይ ሓንቲ ጉጅለ ባህሊ እቲ ጉስጉሶ ይሕይል ዝብል መግለፂ ሂቡ ነይሩ ኣስተብሂሉሉ እዩ እቲ ፅልዋ እቲ ኣብ ሰራዊቱ ዝፈጥሮ ናይ ሰራዊት ኣዛዚ ነ ኣብ ህዝቢ እንተኸይድካ ከዓ ልክዕኹም እዩ። ኣነ ዝክረኒ ኣብነት 1988 እናደቡ ምስተደምሰሰ ሱዳን ምስ ሓንቲ ጉጅለ ባህሊ ከይድ ዕድር ረኺበ ነረ ኬና ነርና ክንጉስጉስ ማለት እዩ ከነርኢ መደባት ተፃዒኖም እዮም ብመኪና ዝኸዱ ካብታ ምርኢት ኣብኡ በቃ ወኖምም ገለ እንታይ ምስኮነ በቃ ክኸድ የኢሎም ኣይፋኖኦም ከማ ምስ ድሮም ገሊ እዮም ብመኪና ተፃዒኖም ሽዑ ለይቲ ዝኸዱ ምሳሕል ሕጂዚ እቲ ሓይሊ ናይቲ ደርፍታት ሓይሊ ናይ ድራማ ናይ ስነ ጥበብ ባሕርሻ ኣዝዩ ፀላዊ እዩ ነይሩ ብህዝቢ

0: ኩናት ኩናት ምዃኑ ኣይትርፎን እዩ። ዘውርዶ ሃሰያ ቀሊል ከም ዘይኮነ ዝኾነ ሰብ ኣይስሕቶን እዩ። ኣካልካ የጉድል፣ ብዓብዪ ድማ እታ ዘይትድገም ህይወትካ ትኽፍለሉ ዓውዲ እዩ። ተጋዳላይ ምእንቲ ሓፋሽ ህይወቱ ክብጅዋ ድሉብ ምንባሩ፣ ልዕሊ ዝኾነ ሰብኣውነት ዝለበሰ ምንባሩ ህያው መረጋገጺ እዩ። ብጻዩ ቐቢሩ ኩናት ምዛዘመ ግን ጨጨጓሩ ንውሽጡ ገይሩ ገጹ ኣብርህዩ ናብ ጓይላ ዘምርሕ ነይሩ።
1: ተጋዳላይ ይስዋእ ይውጋእ ኩናት እዩ። ኩናት ጥዑም ኣይኮነን፣ ግን ንዕኦም ደሊና ቃዚና ሓዚና እቲ ብድሕሪኡ ዝመፅእ ዘሎ ዕዮ ክስራሕ ኣይኮነን፣ ክንዕወት ኣይኮናን፣ ከምኡቶን ንገብር ነና ኣይምተኣወትና። ስለዚ ጓይላ ይግበር፣ ምዝንጋዕ ይግበር፣ ኩሉ ሰብ ይዋሳእ፣ ወላ ተዋስኦ ዘይገብር ኩሉ ተሳቲፉ ጓይላን ደርፍን ጌርካ ነቲ ዝነበረ ኩነታት ንክትርስዖ ረሲእካ መሊስካ ንዝያደ ዓወት ፍናንን ንክገብር ተባሂሉ ኣብ ፈቓድኡ ኣብ ክፍልታት ይኹን ኣብ ሓይልታት ይኹን ጓይላ ነይሩ በብዓቕምኻ ወላ ጀሪካን ጌርካ ወላ ብሓይልታት ኣብ ትሕቲ ገረብ ጓይላ ይተኽሉ።
2: ስዋእካ ከሎ እቲ ብፃይካ ስማዕካ ስምዒት ኣሎ ምሳኻ እዩ ዝበልዕ ሰቲ ነይሩ ተን ዝርካበን ምሳኻ እዩ ዝጠሚ ነይሩ ምሳኻ እዩ ዝኽሉ ይጎይ ነይሩ ነፀላ ኣውዲቕካ ክትቀብሮ ከለኻ ስማዕካ ስምዒት ናይ ሓቂ እቲ ሰብኣዊ ሸነኹ የለን ማለት ኣይኮነን። ግን ከዓ ሓደ ዓብዪ ዕማም ከዓ ኣለካ ፀላእ ክፅረግ ኣለ ናፅነት ክትመፅእ ኣለዋ። እዚኣ ከዓ ብመስዋእቲ እያ ትመፅእ። ብመስዋእቲ እንድሕሪ ክትመፅእ ኮይና እንድሕሪ ብዘዘጋጠመ መስዋእቲ ቃዚንካ እንድሕሪ ርእስኻ ክተድንን ኮይንካ ክትቅፅላ ይኮንካ እንታ ጉዕዞ ይትቕፅላን እኒኻ። ስለዚ ነዚኣ ክትሰብራ ክትገጥ ኣለካ። ነዚኣ ክትሰብራ እንድሕሪ ኮይንካ ከምዘየጋጠመ ስኻ እውን ንድሕሪኡ ምስዓብ ንባዕሉ ተቐሪብካሉ ዘለካ ሓላል ጉዳይ ምኳኑ ኮይንካ ፍትናንካ ከተልዕል ክትክእል ኣለካ።

0: ከምቲ ክልተ ርእሲ ካብ ሓደ ርእሲ ይበልጽ ዝበሃል ደርፍታት ሜዳ ናይ ሓባር ስራሓት እዮም። ኣብ ቃል ሂወት ሰዂዖም ኣብ ዜማ መቕረት ወሲኾም ውሽጣዊ ስምዒት ብዝትንክፍ ኣገባብ ተዋሂዶም ይቐርቡ ነይሮም። ውሕልነት ጽባቐኦም ድማ ኣብቲ ናይ ሓባር ስራሕ ጐሊሑ ይረአ ነይሩ።
1: ደርፍታት ሜዳ ናይ ሓባር ስራሕ ተሓጋጊዝካ ንኣብነት ኣነ ድሕር ዜማ ዓቕሚ ኣለኒ ዜማ የውፅእ እቶም ሙዚቀኛታት ተዓራርዩለ ባዕሎም ኣማዓራርዮም ትቐርብ ግጥሚ ከዓ ባዕለ ይፍትን ካልእ ቋንቋ ምሳይ ዘሎ ንዕኡ የርእዮ። እዚ ናይ ሓባር ስራሕ እዩ። ከመይ ስለ ከምዚ ዝገበርና እዩ ዝያደ ኣድማዒ ዝኸውን ነይሮም።

መደባት ናትራኒኹም ብትከታተሉ ዘለኹም ብምክትታልኩም ድማ ነመስግነኩም። ብመቐፀብና ፍኖተ ህይወታ ተቐሪባ ዘላ ሎሚ ፍኖተ ህይወትና ኣብ ማዓስከር ደንደን ዝርከባ 30 ዛኽላ ደቂ ኣንስትዮ ተጋደልቲ ብሓደ ብምዃን ዘካየዳ ዘለዋ ክለብ ስርሐን ወይ ድማ ተመክሮ ህይወትን ብሓዋል ክንዕዘቦ ኢና። ኣብ ግዜ ገድሊ ብሓደ ኮይኑ ንዝተጋደላ ኢን ብሓሳ ነረ ማለት እዩ ኣብ ሓደ ኣሓዱ ድሕና ፅነት ድማ መንግስቲ ብዝፈጠሩ ዕድል ነታ ክለብ ብሓንሳብ ኮይነን ዘካየዳኣ ዘለዋ ክሳብ ሕጂ መፅንኦ ዘለዋ ናይ ህይወት ተመክሮ ንክብ ይመስል ንካታተላ ናብ ሜሪ ኣማኑኤል ከስክረኩም እየ።

0: ኣብ ማዓስከር ደንደን ዝርከባ ስንኩላን ኩናት ዝኾና ጀጋኑ ደቂ ኣንስትዮ ካብ ናይ ገድሊ ግዜኣት ሒዘን ኣብ ዝተፈላለየ ፅንኩር ቃልሲ ብሓባር ኮይነን ተሳቲፈን ዝሓለፋ ሎሚ እውን ልክዕ ከም ሓደ ስድራ ብምዃን ኣብ ሓደ ስራሕ ተጠርኒፈን ክሰርሓየን ረኺብና የን።
1: ክንጅምር ከለና ብ30 ደቂ ኣንስትዮ ኢና ጀሚርና ኩላህና ብዚ ማዓስከር ዘለና ስንኩላን 30 ደቂ ኣንስትዮ ብምሉእና ብሓንሳእ ጀሚርና የን። ከም ብርኪ ና ከዓ ከ2,000 ውፅኢና ኢና ጀሚርና እያ። እዚኣ ክትወሃበና ኮላ ብማሕበር ስንኩላን እያ ተዋሂባትና። ንኣኸን ከም መዘናግዕን ከም መእከብን ተባሂሉ ተዋሂባትና። ካብኡ ዝጀመርናዮ እቲ ስራሕ ከዓ በብቕሩብ ማለሲ ከምቲ ዝድለ ኣታዊታት ኩሉ እኳ ተዘይከኣለ ከምዚ መእከቢ ይኮነና። ኣብ ፍሉይ ግዜ ከዓ ተዛዊርናሉ ንመፅእ ብፍልፍል ጌርና በፅሕ ጌርና በፅሕና ንመፅእ ከምኡ እዩ እቲ ናህና መደብ በቲ ማሕበር እውን ንሱ እዩ ነይሩ ዕላማኡ። ንስኻት ክንስ ብከመይ ሓንጎል ክንትሕደሳ ኢሎም ዝሃቡና ማሕበር እዩ። ብከምኡ ከዓ ንቕፅል ኣለና። ንኣካይዳ ስራሕና ዝምልከት ከዓኒ ብኮሚቴ እያ ትካየድ። ኮሚቴ ኣለዋ። ኣብቲ ርእሲ እቲ ኮሚቴ ከዓኒ ቦርድ ኣለና ማለት እዩ። ኣካይዲ ስራሕ ግን ኣለዋ ኮሚቴ። ብከመይ ኢና ጌርና ንካየድ ማለት እዩ።
2: ካብ መሰረታዊ ካብቲ ቃልሲ ዝመፀና ኢና ብሓባር ኢና ቦርሱዳን ነይሩ ስዋኪን ነይሩ ፈላለ እምበር ኩላና ንፋለጥ ኢና። ኣብዚኣ ከዓ ብሓባር ንቕመጥ ኣለና ክሳዕ ሕጂ ማለት እዩ።
0: ክሳብ 30 ዝኣክል ብዝሒ ዘለዎን እሞ ከዓ ንንውሕ ዝበለ ዓመታት ማለት ን30 ዓመታት ብሓባር ኮይነን ክሰርሓ ብኸመይ ክኢለን፣ ንዝኾነ ኣብ ስራሕ ዝፍጠር ዘይምርድዳእኸ ብኸመይ ይፈትሖ።
1: ሓደ እዚ ብዙሕ ከምዚ ምሰሓሓ ብዙሕ ዘጓነፈና ነገር የለን። ቅልል ቅልል ዘለ ብስራሕ ጓንፈካ ገለ ተራዳዲእና ከዓኒ ብወልቁ ኮይና ተራዳዲእና ማለሲ ኣብቲ ስራሕ ዘሎ ኮይና ኣኼባ ጌርና ከዓኒ እንተን ኣካየቲ ስራሕን እንተን ቦርድን ኮይኑከ ነቲ ዘሎ ፀገማት ንፈትሖ ማለት እዩ።
2: ብዙሕ ፀገማት እኳ ይጓነፈና እንድዩ። ካብኡ ናብኡ ግን እቲ ዓይነት ማህረም ትፈላለ እዩ። ኩላህና ኣይኮና ናብ ስራሕ ንሳተፍ። ፓራፕሬጅ ኣሎ፣ ካብ ዓንዲ ሕቆ ኣሎ፣ ናይ ርእሲ ማህረምቲ ኣሎ፣ መሓውር መቑረፅቲ ኣሎ። ከምዚ ታቲቲ ማህረምትና ከቢድ እዎ። እተን መብዛሕትአንሲ ህስያት ስለ ዝኾና ኣብ ውሱናት ሰባት ስለ ዝኾነ ይኸብደካ እዩ። ግን ክትምክቶ ክትክእል ኣለካ። ክትነብር ተኮንካ ሲ ክትምክት ጥራይ ዘለካ። ተዘይኮይኑ ከቢድ እዩ። ማህረምትና ከቢድ እዩ። ንፀላኢካ ከማናይ ትትሙነየሉን። ግን ፀርናዮ ንኸይድ ኣለና። ተራዳዲእና ከዓ ኣጆኹን ኣጆኺ እቲ ሓንቲ ክደክም ከላ እቲ ሓንቲ ትቕይራ ኣብ መንጎ ዓመት ከይኣኸለ ንድሕርዳ እቲ ሓንቲ ሓሚማ እቲ ሓንቲ ትቕይራ ከምኡ እንዳገበርና ኢና ንኸይድ እንዳተራዳዳእና ማለት እዩ።
0: ፈለማ እዛ ስራሕ ብመንግስቲ ክትወሃበንን ከላ እናስርሓ ኣእምረን ከዘናግዓ ብዝብል ዕላማያ ተመስሪታ። ኣታዊታት እዛ ትካል ካብ ግዜ ናብ ግዜ እናጎደለ ክመፅእ ብዝጀመሮ ግና ንዝተባላሸወ ቦሎፎን ወይ ናሕሲ ክዕርያ ኮነ ካልእ ዕብይ ዝበለ ፅገናታት ክገብራ ካብ ዓቕመን ንላዕሊ ስለ ዝኾነ

0: ዝተፈላለየ ጉዱሳት መንግስታውያንን ዘይመንግስታውያንን ወገናት ካብ እንከይ ተፈልዩ ክሕግዝዎን ጀመሩ።
1: እቲ ገዛ ክወሃበና ከሎ እዚ ጠውሉ ጠውሉ ናይ መንግስቲ እዩ። እቲ ገዛ ከምዚኣ ተዋሂባሃና ኣብዚ ዘተኣታተነ ኣብዚ ቀረባ ግዜ ግን ብሓደ ብሓገዝ ዲያስፖራ ዝመፀ ሶላር ኣብ ሶላር ጌርና 9 ፓነላት ዘለዎ ከምኡ ውን ነዚ ገዛ ንምሕዳስ ተባሂሉ ብዝተፈላለየ ኣብ ደገ ደለዉ ኤርትራውያን ሓገዝ ብምግባር ኢና ኣብዚ ደረጃ ዘነዚ ለውጢ ክንገብረሉ ክኢልና ማለት እዩ። ወፃኢታት ከዓ ብዙሕ ወፃኢታት ተገይርዎ ካልእ እውን ፈርኖ ላህናፍቲ ሰብኣይን ሰበይትን ገነትን ክኤልን ዝበሃሉ ሰብ ሓዳር ኣብ ሆላንድ ዝነብሩ ሳቶም ውን ንዓ 150,000 ሂቦም ንዓ ገዚኦምሉና ማለት እዩ። ካልእ እዚ ናይ ሶላርን ነዚ ገዛ ምፅጋንን ካልእን ዝተገብረ ወፃኢታት ግን ኣብ ደገ ዘለዉ ዲያስፖራ ብብዝሒ ኣዋፂኦም ገንዘብ ዝሰደዱልና እዩ ማለት እዩ። ካልእ እዚ ዚንጎ ናይዚ ገዛ ብሙሉእ እዩ ተቐይሩ። እዚ ክቕየር ከሎ ሕጂ ብሓገዝ ማሕበር ስንኩላን ናይ ማሕበር ስንኩላን ሓገዝ መፅኡ ብከምኡ ዝተቐየረ እዩ ማለት እዩ። ካልእ ንሕና ዝገበርናዮ ኣጓዱ ኣለዋ ናብዚኣ ኣለዋ ኣጓዱ ብዚኣ ኣለዋ በዚኣ ካለ ሓንቲ ሳተን ብናህና ወፃኢታት ገርና ዝገበርና እዩ።
2: ክንደጋግሞ ተደይ ኮይኑ እምበር ከምቲ ዝበለት ኪ ዚንጉኡ ኣረጊት ማይ እዚ ብሻሕሻሕ ዝብል ዝነበረ እዩ። ገለመንታት ኩሉ ዚንጎታት ካብ ደገ መፅኡ ሓፍ ደይብል ዚንጎ እዩ። ከምዚ ናይ ዝስመራ ከማና ይኮነን ኳሊት ኣለዎ ተዓርዩ ዝትርዮ ደለኹ ኩሉ ሳላሩታ ነጋሽያ ማይኮ ከ እኒሄለ እንዳፀውዑ እንዳተራዳድኡ እንዳደወሉ ኣብ ከምዚ በፂሕና ኣለና። ዝትርዮ ደለኹ ገዛ ኩሉ ለውጥታት ሳለኦም እዩ ሳላ ዲያስፖራ ራብዓይ ግንባር እዩ ማለት እዩ። ተወሳኺ ማሕበር ሶንኩላን ሚኒስትር ዕዮ ረጊፅናዮም ከይናሓለፍካ እንዳተደጋገፍካ እዩ።
0: እዞም ክጥቀሱ ዝፀንሑ ኣብ ወፃእ ዝቕመጡ ዜጋታት ንኸምኦም ኣብ ደገ ዝቕመጡ ብዙሓት ኤርትራውያን ብምጉስጓስን ብምውሃድን ነዘን ነብሰን ክኽእላ ዝፅዕራ ዘለዋ ዋዕሮታት ዝከኣሎም ሓገዝ ኣበርኪቶም። ብዘይካቲ ብወግዓዊ መንገዲ ብማሕበር ስንኩላን ኩናት ኤርትራ ዝግበረለን ደገፍ ውልቃዊ ተወግሶ ብምውሳድ ሓገዞም ዘበርከቱ ዜጋታት እውን ኣለዉ። እዚ ናይ ብዙሓት ኣብ ደገን ውሽጥን ዝርከቡ ዜጋታትን ትካላትን ዝተዋሃደ ኣበርክቶ እምበኣር ኪኖ ኣብ ባይታ ዘምፅኦ ለውጢ ኣብ ሞራልን ተስፋን እዘን ንሃገር ዝተወፈያ ሓርበኛታት ቀሊል ከም ዘይከውን ርዱ ይገብሮ።
3: ሽመይ ሚካኤል ዘካርያስ ባይሮ ይበሃል። ቀደም ኣብ ሰሜን ኣሜሪካ ዝነብር ነይረ። ጠቕሊለ ናብ ኤርትራ ካብ ዝኣቱ ከዓ 8 ዓመት ይሒዘ ኣለኹ። እዚ ዘለናዮ ክላብ ሳሕል ቁርብ ፀገማት ነይርዎ ማለት እዩ። ከምዚ ዓንቱ ወይ ክገልፆ ፀንሃ በዓል ኣበባ ናብና ሰገን ተስፋይ ጉራጌ ከይድና ምስተዛረብናዮ ንስውን ክምስገን ጉብኦ ብንፁህ ልቢ ተቐቢልና ሸዓ ኣብቲ ኦፊስ ንከለና ነቶም ጂኦሜትራ ነቶም ኢንጂነር ዝፀውዕዎም ማለት እዩ። ሕጂ ከይድኩም ኩሉ እቲ ዝግበር ጌርኩም እቲ ቢል ኦፍ ኳንቲ ዝበሃል ኣውፅኹም ቶም ፅለይልዎም ማለት እዩ። ካብኡ ተበጊሱ ከምዚ ንሪኦ ዘለና ቁሩብ ትንፋስ ሂቡ ክንብሎ ንኽእል ኢና።
4: ከምዚ ዝብለኪ ብጣዕሚ ዝገዛና ማሲ ገፊሕ ወፃኢ ተገይርዎ ናይ ብሓቂ ማለት ብሓገዛት ክትሪኦ ከለኻ ዳርጋ ደይተሳተፈ የለን ከማን ክትብል ትኽእል ኢኻ። እቲ ንዓና ዝድግፈና ሰብ ማለት እዩ እንዳሰገን ገፊሕ ክስታይ ወሲዶም ኣተዓራርዮም እዮም። ማይ ነጥብ ነይሩ እዩ ዝገዛ እዚ ማለት ናይ ብሓቂ ዘይጨንቐና ዝነበረ ነገር እዩ። ንሕና ኣብ ዓቕምና ክንገብሮ ዘይንኽእል ዝነበርና ተሰሪሑ ማለት እዩ። ዓራይ ቅድም ማለት ብዓቕምና ኤሌክትሪክ ንኸፍል ብዓቕምና ገዛ ክራይ ንኸፍል ገለ ነይሩ። ዳሓር ግን ምዕቃን መሬት ምስ በፅሐ ካብ ዓቕምና ንላዕሊ ገዛ ክራይ ተሓቲትና ማለት እዩ። ካንቸሎ ኩሉ ምስ ተዓቐቐነ ገዛ ክራይ ተሓቲትና ገዛ ክራይ ክንከፍሎ ይከኣልና ሓቂ ንምዝራብ ማለት እዩ። ወርሒ ወርሒ እስክንድኡ ክንከፍል ኣይንኽእል ኢና። እጂ ከምኡ ስለዝኾነ ንሕና እንታይ ጌርና ናብ መንግስቲ ሓቲትና እዚኣ ኸዓ ነፃ ተባሂላትና ማለት እዩ። ወላ ሓንቲ ገዛ ክራይ ክኽፍላ የብለንን ተባሂልና። ኤሌክትሪክ ግን ከም ሰብና ብግቡእ ንኽፍል ኢና። እዚ እውን ሓገዛት ናይ መንግስቲ ብሓቂ ተሓይሽ ናይ ብሓቂ ብድጎማ ኢና ንኸይድ። ተበልካስ ምግናን ኣይኮነን ኩሉ ነገር ብድጎማ ኢና ንኸይድ ማለት እዩ። ብዝገበረልና መንግስትና ከዓ በዚ ኣጋጣሚ ክነመስግኖ ንኽእል ንደሊ።
0: እዘን ስንኩላን ኩናት ዝኾና ደቂ ኣንስትዮ ካብ ሕብረተሰብን መንግስትን ዝግበረለን ሓገዛት ወፃኢ ንገዛ ርእሰን ኮይነን ንፅጉማት ወገናት ክሕግዛ ድሌት ከም ዘለዎን ብምግላፅ ኣብ መፃኢ ነዚ ትካል ንዝተፈላለየ ናይ መርዓ ፅምብል መካረዪ ንምሪት ቅዲ ክዳን ኮነ ንዝተፈላለየ ወርክሾባት ምክራይ ብዝለዓለ ክሰርሓሉ ዕላማ ከም ዘለዎን ገሊፀን።
4: ናይ ወፃኢ ሓገዝ እውን ብሓቂ ህዝቢ ኤርትራ ክምስገን ዝግብኦ እዩ። ኣብ ልዕሊ ስንኩላን ዘለዎ ናይ ብሓቂ ሓልዮትን ክብርን ኣለዎ። ብጉልበት ከይተረፈ እዮም እዞም ዝብለክ ዘለኹ ኣበርክቶኦም ከማ ክንገልፆ ይንኽእል ኢና። ናይ ሩታን ናይ ሚኬለንሲ ናይ ብሓቂ ደዲሕረና እንዳጎየት ብፍላይ ሩታ ደዲሕረና እንዳጎየት እዚኣ ጎዲላ ኣላ እዚኣ ምላኣ እዚኣ ከምዚኣ ክትከውና ኣላ ስጋብ ሕጂ ብፋይናንስን ብጉልበት ናታ ከይበቐቐት ኣብ ከምዚ ደረጃ እዚ ኣብ ቂዓትና ሕጂ ከዓ ንሕና ንዕኡ ክተመስግኖ ሲ ፍረፃሙኡ ክትቦ ኣለካ ብዝብል ሓሳብ እዩ። ሕጂ ንሕና እዛ ገዛ ብሓቂ ተዓርያ ኣብ ዝኾነ ኣድቨርታይዝ ጌርካ ሰሪሕና ንክንልወጥ ንዝብል እዩ። ሕጂ ዕድሚኡ ሰብ ሙሉእ ክሕገዛ ይነብርን እዩ። እዚ ዝኣክል ገዛ ከዓኒ ክንሰርሓሉ ክንክእል እንተሰሪሕናስ ንሕና እውን ክንሕግዝ ንኽእል ኢና ማለት በታ ዓቕምኻ ንሓና ከዓ ካብቲ ካባና ትሕት ብዝበለ ሰብ ክንሕግዞ እንተ ደኣ ሰሪሕና ተማቂልካ ብላዕ ስለ ዝኾነ ኢቲ ንሕና ናይ መፃኢ መደብና እዛ ገዛ እዚኣ ተፈሊጣ ከምዚ ክትብልዮ ፀናሕኺ ፒያኖ ባር ክንገብር መደብ ንገብር ናይ መርዓ ክካር ክእል እዩ። ዝገዛ እዚ ብጣዕሚ ፅቡቅ ገዛ እዩ። ንፀጥኡ ዝምልከት ወላሓንቲ ፀገም ዝበሃል የለን። ብሓፈሻ ኩሉ ነገር ሲ ክንቅይሮ ንኽእል ዝብል ገምጋም ኣለና። ሕልምና ክሰምረልና ከዓ ተስፋ ንገብር።
3: ኣነ እንታ ክብል ደሊ መንግስቲ ኤርትራ ምስቲ ኩሉ ክብደት ዘለዎ ሃገራዊ ዕማም ነዚ እውን ብዓቕሙ ይገብረሉ እዩ። መንግስቲ ኤርትራ ነቲ ኣብ ደገ ዘሎ ህዝብና እውን እሱ ከዓ ብዓቕሙ ይገብር እዩ። ካብ ቁፅሪ ሓደ ሰውራ ዝጀምረሉ ስካብዛ ሕጅዝ ኣብ ጎኒ ህዝቡን ሃገሩን መንግስቲ ዘሎ ግን ሓደ ሓደ ግዜ ኣብ ደገ ዘሎ ህዝብና ሓበሬታ ከዓ ይጎድሎ እዩ። ከምቲ ዓንቱ ንዕሉ ዝነበርና እንተ መፀብዝስ ወይ እና ሰዓል ወይ እና ቅድስቲ ማርያም ወይ ገለገለ እዩ ዝብል ብዛዕባ ዝትካል ከዓ ብሓፈሻ እዩ ስእሊ ዘለዎ እምበር ብፍላይ ብዛዕባ ናይ ደቂ ኣንስትዮ ሓበሬታ ይብሉን እሞ እዛ ናይ ሎም መዓልቲ መደብ ተስፋ ገብር ፅቡቅ ጌራ ምስ ዓለም ክተላለየ እያ። ኣነ ግን እንታይ ክብል እንተለኹ ሕፅር ብዝበለ ከምቲ ኣቦና ሰማይ ነሶም መሓሮም ኣቦይ ስራጅ ዝበልዎ ክንድቅስ ክንትስእ ኤርትራ ኣይንረስዕ ደኢሎም ንሓቀይ ኣነ ኸ ነቲ ኣብ ደገ ዘሎ ህዝብና እንታይ ንበልክዎ ክንድቅስ ክንትስእ ኩለን መዓስከራት ኣከለ ስንኩላና ኣይንረስዕ ንበልክዎ ነይረ ምስቲ ዘሎ ካልእ ዝገብሮ ወባያታት ፍልይ ብዝበለ ከዓ ነዚ መዓስከር ናይ ኣከለ ስንኩላን ኣብ ስመራ ዘሎ ጥራሕ ዘይኮነስ ኣብ ካልእ ከተማታትና እውን ንትሕር ኣሎ ብፍሉይ ከዓ ነዚ ቆላሕታ ክገብርሉ ኣብ ርስቲ ዝገብሮ ዘይተኣደነ ሓገዛት ማለት እዩ። እዚኣ ከዛ ጥራሕ ምተለኹ

0: ዓድና ስረ ሰብኣይ ዓጢቐ ሓውን ሓሰር እንተዘይኮይነክስ
1: ባቲቶ ኣትዋ እንተ ዝርኢ ዝዓዲ
2: ወይ ክትብ ኣያ ንስኻ ዘይተባሃልኩ ዶ ኮይና ኣንታ እታርቡ ብሓፍተይሲ
3: ኣባህለ ልግዳ ዓዲ ካብ ዘሎ ቁም ነገርን ካልእ ወረን ሓንጊድካ ልብኻ ሸፊቱ ሲ ፅቡቕ ኣለኹ ዶ ትብል
4: እንታ ወደ ኣነስ እንታ መን እዩ ዝልእኮ ዘሎ ዝሰብ እዚ እንታይ እየ ዝገብሮ
5: ሕጂ ሲ እንታይ ፀይቡኒ ኢለካ ኢኻ ትዛረበ
3: ዝፀበበካ ዶ
6: ልበይ ባሙ ኢላ ነይራ ንዑ ዝበልክን መሲሉ
5: ዘየለ
6: ሞዘይ ተርድ እዮ
7: ስለትፎክሰኒ ኢና ባኻ መፅ እምበር ሳንዴ ዓይኖ
2: ዓይኖ ዓይኖም እዛ ጓደብርሃ
7: እዎ ሳንዴ ዓይኖ
2: ንስሕር እንታይ ኣጋጢሙ
7: ምስ ኣቦ እንተባይ ሰነ ይቀኒ
2: እንታይ ባእሱ
5: ንሓንዶ ቀኒኹም ዋ ቁርባይ ትበርህ እንዲኻ ዝገራታ እዝገር ባፍራ
8: ማ ከብዝሎ ድመፅእ መሲሉ
5: ገደደ
9: ተዘይተመርዓኺሉ ሕንይን ክብለላ ቐኒ
10: መቆልዓኸ እንታይ በለት
9: ኣይፈተወት
10: ኣይትፈቱን ዓይኖም ከዓ ትርር ኢላ እንድያ
9: ወይ እቲ ትራሲ ሓሳባ መዓር ወለላ ክንሱ ኣይፅላእን ይፍፁም
11: እዋ ድሓኒ እቱው ኢልካ ቡን መስተይ ዝኸውን እዋ ስምዓ ኣባ ዋ እንታይ ደኣ ኮይነ እንተ ሳንዴ ዓይኖም ሎም ስምሳና ዘይመፃ ዶ ስምዓ እስኪ እዚ ዳይር ወደ ርኣይ ሓቲት ለን ዝበሃል ዘሎ ከዳ
7: ዳይር ምናት
11: ዋ ዳይር ወደ ርኣያ ሓም ዘርኦ ግዲ
7: ወይ ኣተን ሳንደይ እንታይ ክንትብላ ወይ ሓውተይ
11: ዋ ብልቢ ክንዲ ክንደይ ሰማዕ ክንወስ ክመሓላለ
7: ጋባሓጎይ
11: ኣቦ ኣስኮርዮ ምለ
7: ወይ ወይ ዶኣ ዘይበሰለኒ እምበር እዚኣ ሰሚዕ እዩ ነይሩ እንደይትን ሳንደይ
11: ወይ ኣትንዓና ይበላ ንዓናይ ዝማይ ብብንብን እዩ ዝብል ዘሎ ከይርከበና
7: ሓውተይ ኣተን ሳንደይ
11: የ
7: ወይ ዶኣ ንወግዕ ወግዕ ምፀ እምበሪ ናትክን ዝተወሪ ሰሚዐ ነይረን
11: ዋ ኣትን ከመይ ደልኩ እንዳ ኣልክ ንስኽ እንዳ ዋ እዛ ናተይ ደኣ ከመይ ቢላ መፀትክን
7: ሰሚዐ እዮ
11: ሓቂ ሓይሳንደይ ንካልእ እንተ ዝኸውን ሕራይ መልኩ ንዘርኡ ግን
7: ባዕሪ ክንዲኹንከ ስድራክን እየ
11: ኩላና ብሓደ ኢና እቲ ካብሪ ማዓዲጎተት ምባሉ ቅጫ ምፂኢሎም ሲ ንሶም ዕጭ ኢሎም እንተ ኣነ ናይ ፎቶኹን ሳንደይ
7: ግርም ገበርክንኦም ሳንደይ ግርም ገበርክንኦም
11: ወ እንታይ ደ
7: ደንቂ ንስካ ይረእኽዎን ትቕኒ
11: ሳንደይ ዋ ንስኹን ከዓ ማዓስ ንሱ ጥራይ
7: ተይደኸይ
11: እዚ እንቲ ከኣት ማዓስ ኣለዋ ኮይነ
7: እሞ ሒስ ክልቲኦም የለውን ማለት ክንዲ
11: የለውን
7: ዶ ትብላኒ
11: ወ
7: ጉድዩ በለናዓ ናይ ቅድሚ ማይና የፀብቆ እዩ ዝበሃል ሳንደይ እዚስ የፀብቆ
11: ይት ማቤድ እዮም ኣቢሎ
7: ወይለይ ኣይ ምሳኽን እንደ ንህለኹ
11: ዋይ ሓቂ ሳንደይ ማዕረ ወይ ረበብስጭሕን ሰበይት ኣ ኮይናትና ዘላ
7: ኩላናይ ሳንደይ
11: ንዕና ይብላ ንዕና ይብላ ንዕና እዛ ማይ ከይርከበትና እወ እቲ ውኢል ካብ ቡን መስተይ ስረኪብና ኣለና እወ ኮነ ንዕና ይብላ ንዓይ ንዓይ ንዓይ ንዓይ ንዓይ
7: ኣብቲ ንዓይ ኣክለክሪ

0: ዝመስከታ ሕዚስካ ትማል ትማል ንመፅዓስከርስ ርእሱ ኩሉኹም ኣለውሉ ገሪምና
1: ገሪሙ

0: ንፋስ ከይኣትወክል
1: ሓጢኣት ክንወዳእ በ ሓጢኣት ክንወዳእ ሓጢኣት
0: ክንወዳእወይስከትዳእኹንክንዳኣንዕነበላሓንሳብትብርክንቋዕርፍኣብረዝረዚድረዝወይ
2: ግናይ ድዩ ብፍኣሉ ስኢና እዚ ነብስና እንታይ ኣለዎ ሓፂን ኣሎ ሓፂን ሓፂን ኣንተ ወይ ኣን ቅድስቲ ሲ ዓጆ ክንብል ንዕነቡ ናስትያና ከይንብለን እኳ ርሲዕናዮ ንውዕልና
3: እንታይ ክንበደልክና ንትናይ ቅድስቲ
2: እታ ቆልዓሲ ንመርዓ ንብለ ኢላቶ ኣያብረሃ ኩሉ ኣቐኒ እዮ ንሳ ከዓ ሓሕ ምባህ ክትብል ቀኒያ
3: ዋይ ኣንተ እቲ ዳይ ርሓዊ ዘርዳይ ሕሸላ ንበር ዳሓ እንትኮይኑ ስበካይቦማ
2: ስቕዳ ኣበላ ገታር ናብራ ንሳ ስዕጭ ሓንፊፋ እያ
3: እንታይ ኮይነ ኢላ
2: ኣንቱ ጓለይ ንሳስ ክፀኒሐ ባህሊት እያ
3: እሞይ ጣዓየት
2: ወይ ገታር ናብራ ንጣይስ ካብ ሰባት ጥዒ ንዕነ ዳኣ ክነግረክን ኣብዚ እዚ
3: ትመበይ ምክንያት እሞ ሓሳባስ ግርምሩ እንተኾነ ግን ንዓዲ ምሉእ ሃቐብ ቁልቁል ደበለሲ ንበይና እሞ ድማ ጓል
2: ንስስወ ግና እታ ቀንዲ መእበይኣ ምክንያት እዛ ክብለክ ንፅናሕ ኩዓ
3: ኣነሲ ወዲ እንተዝህልወ ንነርሲ ንዓይ መወሰድኩዋ
2: ወይ ገጠር ናብራ
3: ኣንተ እንትወዲ ክንኣኺድ እንዲ ንሹማይ ደይ ተሓታሉ
2: ኣንቲ
3: ዓይኖም ትመስል
2: ኣብ የለካ ዘይበልዎ ሳብ ዘሎ ክብል ድዮም ዝበልዎ
3: እንታይ ነብሩ ኣለዎ ስከ
2: ንሱ ስፅናሕ ዳ ምስ ዋጓለይ ብሓደ ልክም ኣቢለ ኣብ ሓደ ዳስ ዘይውፅኦ ወይ ለከ
3: እዋይ ኣንቲ ናይ ሳዳ ቆል ኣንድያትን
2: እንታይ ቆልዓ ገይሩ ዋጓለ ኣይ ጓል 14 ዓመት እንዲ ኣነ ከምኣተ መርዒ ዘለኹ ሄዳ
3: ኣንቲ ንስክን ድማ ኣኽልቲ ነርክን ኣነ ድኣ ምፅዋት ሓንዳይ ከይ ፀጎምኳ እንደ ዛባ ዓሰክትት ኢለያትን
2: ኩሉ ሓደ ኩሉ ሓደ ወለድና ዘይ ከምኣ ገይሮም እዮም ቁርን ዘብሉካ እንታይ ኣለዎ መሳእቱና ወሊድና
1: ዋይበሉ ሰብኣይ ንበይኖም
2: ገዲፈይከይድክዶይኖምከይሰተና
1: ሓጢኣት ክንነገር ፈልትን ብሩክ መዓልቲ
2: ሒዳ በለ ሓ
1: ብሩክ ነግበረ መዓልቲ
2: ብሩክነግበረና ሒዳ በላ ምልእተ እየ ጠጥዑሙ ኣባዥጎ ርሑስ ክራማት ገይርልና ኣሎ እወት ገደናኹም ከደሓን ድዩ ዓፋፉን ሒዙ ዶ ሕራይ ሕራይ ሕራይ ሕራይ ምልእተ እየ

0: ግደፍ የባ ደቂ ዕድርትናን ክመስላ ውነይ ክሳብ ዝጠፍዓ ንኩ የና ሽኮንድር ኣቢለና ነ
1: ኣበይ ኣብዚ
0: ኣብዚ ወይ
1: ብለይቲ ድዩ ብቀትሪ
0: ብቀትሪ እምበ
2: ኣነዝኣሃበን ክሓመቕ ኢለ ሳዕልዋጣ
1: ኣየ ወላዕለ
3: ኣብዘይ ኣብዘይ ይኸውን እዩ
1: ዋ

0: ርኢኻ ዶ ካብአንዶ ክሓምቕ ኢለ
1: ተኻ ንስ ኽሲ ኣብ ካሊእ ክትዕጅብኒ ንስ ኽሳብ ካሊእ ክትዕጅብኒ ሳዕስዒትካ ሳዕስዒትሲ ርኢና እየን ረኣና እየን ብቐዳማይ ዓቤት እውን ንባ ምስአኒህለ ዓቤት ቁንጅና ዓቤት መልክዕ ኣንታ ኮርያ ድያ ኮደም ደበሊ ኪሪ ዘየብኡ ክትፀንሐኒ ኢኺ ኣበዲኺ ከይተብሊ ኣየተ ከዓ ከም ኣንዳኣ ከመይ ቢልክ ክትመፂ ሃረይ
2: ኣቤት ጎይታ
3: ፅባሕ ንጉሆ ንዘርኡ ሳብሳይ ርእሱ ናብ ዞም ጓሶ ትዓድሽ ዘለዉ ሓንቲ ጤል ሒዙ ክመፅእ
2: እሺ ጎይታ
3: እወ ኣንጋ ሃቢሎም እንቀሉ
4: እሺ ጎይታ
2: እሺ ጎይታ ኣንጋ ሃቢሎ ክሰዶም የባዕል
3: ግርም

0: እቲ ፀብሖ ተመቂሩ ተፍምኦ ናይ ቋሕ ሰምኳት ኣሎ
1: ኣነሲ ብነብሰይ ከኣይክእል
0: ኣየክቲ ታበዶ
1: ስድራይ ብሻቕላ ዝኾኑ ዳይ ተቐቢፁ ይእውም
0: ዝለበኸኩፎ ትታበዶ
1: ኣትታደዘይተ ፀሓይ በሪቓ ክሳዕ ተዓር እናተረኣየት እዛ ድቃ ስለ ይባል ኣ
0: ዳሓን ዳሓን ሕይኽት ከድየን እንዲኺ ነብርሃዶ ኣተኸክፉ ሓሳብ ዘይትገድፊ እዮ
1: ፈርሕ
0: እንምለስ ብት ውሽጢ ኺ ክሳብ ኩንደይ ትኾኑ ፅሩ እዮ መንባዕ ከዓ ግድፊ ትታበቱ ዘየጓኸኒ ሕሙቕ ሓሳብ ትፍብል እዩ እየ ዝብለክ ዘለኹ ኣይትንበዐ
1: ክነፍቀኩም ግዜ ተጥዕም ከዓ ክመፅእ መንፈልጥ ብራኸብካልኹ
0: ድሓ ኣምላኽ ንመን ኢልዎ ሓደ መዓልቲ ንረኽ ውሕጣ ብልይ ታቦት ይትንብዒ በቃ ክለኪይዎ ከን ወይና ርኣ እንታይ ከደም ገ
2: ዜናኣይፋን ኣዝሕሸና ኣሎ ሓር ከዓ እዚ ንፋስ ጥዕሚ ዩ ዘሎ እዋ ኣንታ ኣብረሃ እንታይ ደ ክብለካ ደል ሓደ ነገር እ ክዛረበካ ደል
3: ናይ ድሓን ክበሮ
2: ናይ ድሓንሲ ናይ ድሓን እንታይ ደ ክብለካ ደል
4: ማዓራትኩምድሮድሮመፀናኻ
3: ሓድሮ ወደይ
4: ኣያብራ ንዓኹም ደል የ መፅ
3: ናይ ድሓንዳ
4: እንታይ ድሓን ኣሎ ሂ እንተ ከዓ ንዘርኡ ዓዲ እንተስ ቀፊዳ እንተስ ገለጌራ ውሽጦም ዘይትፈልጦ
2: እንታይ መታ
4: ነገራት እሂን ምሂን ምባሎም ዘይናይ ጥዑይ ኮይኑ ስለ ዝተሰማዓኒ ብኣምሆ ካብዚ ዓዲ ካብ ዝወፁ ኮ ክሳብ ሕዩ ተመልሱ
3: ናበይ ከም ዘበሉ ሞ እንታይ ፈልጥና ኢና
4: እንታይ ኣብራ ናበይ ምኮይ ከዲኢኻ ዘይናብቲ ከኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
3: መንበለ
4: ክኸዱ ከለዉ ዝረኣይዎ ጭሩምን በረኸትን ኣብቲ በረኻ ጥሪት እንዳሓለዉ ከለዉ ግልፅ ግልፅ እንዳበሉ ክኸዱ ብዓይኖም ርኦሞ
3: ብዓይኖም ርኦሞ
4: እብለካ እንድ ዘለኹ
2: እዚ ንዓ ክንስዕቦም ዝግባአና ጉዳይ እዩ
3: ሕይ እውን ተመይ ሓሊፉ ኣገብሎም ርኢና ዘይንኸይድ
2: ግርብ
4: ናይቲ ዞረኻ እምበር ገድድ ካብ ጉዳይ ዓዲ ድሕርሕር ምባሉ ኸይ ኣክሎስ ምስ ኣቐርህን ምስተ ከዓ ንሕልኽልኽ ምባሉ ድማ ዘይብርሃካ እዩ ዓዲ ከይትክዕበኒ ኣባይቶ ደው ከይንበሃል ፈሪሐ እምበር ነዚ ሸቲተይ ገይረ ርእሱ ክልተ ምቕል ከብለ ሃይሃነን የብለኩም ኣሉ
3: ሕድሩ
4: ድሓ
2: ፅባሕ ኮ ምሳውን ተላፊኖም ንዓና ከይጎዱና ንዓና ከያሲና
3: ደሮስያ እዩ ኣንሪኻ ተኣሰርካ ዝፈታሕካዮ ምስላ ደ ዝተባሃለ ናብቲ ጉደና ርኣ ንግበር ራእስከ
2: እዋ ኣነ ንኣ ደይ ብዛዕባ ታቦት እየ ክዛረበካ ሓሲበ
3: ብዛዕባ ታቦት ርኣ እንታይ ሓደሽ ነገር ኣሎ
2: ዝተፈጥረ ነገር እኳ የለን
3: ከም ናይ ባህሞ ወይ ዝፈራሓናዮ ሞ ክሓልፈላ እዩ ዝበልካ ፈጣሪ ግርህና ርኢላስ ናፀያደላ
2: እሶስ ፈሊጠ ብኡስ ቀሲነ
3: እንተደ ኣሎ ካልእ
2: ኣብርሃ ቅድም ሞ ፅን ኢልካ ስምዓን ሽዑ ከዓን ላዘ
3: ረገረ
2: እዋ ከፈላ ከብፅሓ ክኸይድ ንዲሓቀይ
3: ንስስወ
2: እዛ ቤተይ ከምዛ ትፈልጠ ከምቲ ብኣምሆይ ክሓልፈላየ ድበልኩ ሕይ ድማ
3: ኣንታ ወዲ ዘጎ ግዒልካ እንዳኳ እቲ ዝበሃል እንደበለና
2: ንብሕተይ ክሳብ ዝኾንኩ ፍቓዳን ፍቓድ ስድራኣን መሊአ ከምቲ ወብዕን ባህልን ከፈላ ምኻዱ ዘይተርፉ ሓደ መንገዲ ክኾነሉ ጓልኩም ሃቡና ኣክብለለ የ ደሊ
3: እንታወቱ
2: እወ
3: ደቂ በል ምሰያም ሕፁንን ከፈላን ክትመክሩ ሞ
2: ግርም
3: ንከፈለካ ሓደ መልእኽቲ ክኾነሉ
2: ፅቡቅ
3: በል ክንላዘብ ሞ ክንመክር መንቅድ ምብጋሶም እዩ
2: ግርም ፈጣሪ ከዓ ድመን ኢልዎ ሰልጠናካ ክኸውን
3: ሰልጢ ድመን ኢልዎ
2: ሰልጢ
0: መዓልካ ሽማይ
5: ኤለ ዓይኖ ኣንቲ ከመይ ትበዕለ
0: መስገን ከመይ ቀኒኻ
5: ጌር መስገን ከመይ ቀኒኻ ድዩ ከመይ ከሪምካ
0: ንሽሙ እንዳኣለይ ሓቅኻ
5: ዓይኖ ኣስከ ብርክ ክስበሪ
0: ሎ ሰብ ባኸእ ዘበና
5: ሓቂ ኸ ወሎ ንምሾትስ ከመይ ኢና ክንኮ
0: ንምንታይ ኢኻ
5: እዝናተይናትኩም ጉዳዕ
0: ኣምላኻሎ

0: Jesús. Habla y duerme.
1: Ay, me sigue a plebar. Ya se me arrastra. ¿A ti? No. ¿A ti? ¿No sería a ti? ¿A ti ahora también un día que te? Bueno, se me trata con tu escucha en tu vida. ¿Es que lo te? ¿A ti se me trata con tu vida? ¿Qué es lo que te trata con tu vida? ስበሃሉ ለኾኑ
2: ስማዕኒ ሽሞይ ናብቲ እቲ በዕል ኣቦይ ክፍለ ከብፅሕዋን
0: ዋ እንታይ ትሰብ እኽሊ እንኳዕ ኳ እቲ ቁርሱ ዝዓመፀ ሓሳብ ልቦ ሰምራ ኣይጠነሰ
2: ወይ ኣታ ሽሞይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ኒበሎ
0: ኒበልዮ ምዝስ ሓንቲ መዓልቲ ፊተፊት ንገጥመላ ኣባሃበና ኸውን
2: ብጣዕሚ ስናዓ ይባ ግበረለይ
0: ኣይ ዓይኖ መቸም መዓልቲ መዓልቲ ይኽ ላዕሊ ዓቅሙ ክዳሓስ ንስኽዳ ጓል ንዲኽ ካባና መን ሕለፍ ኢሎ
2: ዝሓል ንሱስ ኣብ ዓዲ ብዛዕባይ እንታይ ይዛረበ ኣሎ ከሰሚዒካ ዶ
1: ዝበሃሉ ፅንሕ ሞ ሽማይ ዋ እህቲ እንታይ ንዑ ተድዮ
3: ከድየልክ ሞ ከመይ ኢኻምስ ዓይኖዎም ክትብል እዮ
1: ኣይትዒት ንባ ክቆልዓኺ ዋ ኣነ ንዓ ክንታሕተትኩ ክስንዑ ክተድዮ
3: ዝፈልጦ ዘይብለይ ድኣ እንታይ ክብል ደሊኺ
1: እዎ ኣጥዒት ምባ ክቆልዓኺ ዋ ክተወድአና
0: ወዲ ኸፈላኸ ታይቲ እቲ እንታይ ዓይኖ
1: ሃይ በልንዕና ንመለስ በታ ዝመፀና ንመለስ ዋ ወለከ
0: ወለከ ዘይደቅስ

0: አላስኩ አላስኩም ደያ ከፈራ
1: ወለ
0: አርኩ አደይ ምን ዘይ ቡባ
1: ወለ
0: ዳሎ አንዲ
2: ያሎ
0: እንታ አርኩ ደሃንዲ ጋር ዲራን
2: ንሰራ ሰዓት ዲራ ዘባል
0: ወጣ ይተኸ ይታ ደሃንዲ ጋር ታተረይብዲ
2: እንታይ ከተሳይ ነው
0: ዋ እሞዚ ንታንደፈ መለ
2: ብዛዕባ ዓይኖም እንታይ ትሰማዕ ከያወረሎ
0: ዓይኖም
2: ዋዓይኖም
0: ዓይኖም እንታ ኮይና ደ

ናትራ ናብ ምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶ ናብዚ ክንዛዝብና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምርኸብና ክሳብ ሽዑ ከምትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እዩሞ 12647 ናይ ስራሕ ቴሌፎንና እዩ ክደውልልና ክንቅበለኩም ከደንግለኩም ድልዋት ኣለና ኣብ ፊት ፊያታ ሌሮ ኣብ ንቐፋውስ ትርከብ ካፌና ዘለና ምስ ሰኣላይ ተስፋኣሎም ሃብ ተገግሽ ብምኳይና ናይ ዝመፅ ሰብ እውን ሰባት ይበለና

Gabamanai.

0: ነዚ ነገር ፅምብል ዘዳሎ ናይ ፅሕፈት ኣብያተ ትምህርትን እዞ ኣድባ መበረትን ካልኦት ሽማግለታትን ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻ እውን ንመስግን ፅንዓትና ዋዕስና ብፅንዓት ዝመፀትና ፅነት ብፅንዓትና ተዓቂባ ብፅንዓትና ወቂባ ብፅንዓትና ውሕሶ ትከውን ለውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ንስራሕ ዓወት ናሕፋሽ
1: ካብዚ ብምቕፃል ናብ ስነ ጥበባዊ ፍርያት ወይ ምርኢት ኢና ክንሰግር ናብ ኣባላት ስነ ጥበብ

0: ግጥሚ ብተማሃሪት ደሊና ዓንደብርሃን ምድረ ባሕሪ ከተእትዎም እያ ሞራል እስከን ደሊና ዓንደብርሃን ሞራል
1: ከመይኹም ደቂ ኤረይ ጉርማት ወረስቲ ሕድሪ ኣብ ኩሉ ሕቡራት ክምህ ዘይትብሉ ኣብ ኩሉ ጽንዓት ጥዕና ትሕዘኹም ደቅሪመይ ክቡራት ኣለኹም ዶ ተረከብቲ ሕድሪ መንእሰያት ኤረይ ተፈልፍሉ ፍቕሪ ሳላ ኩሉ ጻዕሪ ሳላ ኩሉ ዕምሪ ብቓትኩም ርእየ ብኣካል ብግብሪ ረዚኒ ግርማኹም ከምቲ ግርማ ለይቲ ብርሃን ትውልዑ ከም ከዋኽብቲ ኮኸብ ዶ ክብለኩም ወይስ ፀሓይ ብሩህ ዝገጽኩም ከም ዘብለጭልጭ ወርቂ ሓበን ሃገር ጽንዓት ዓታሮ መድሕን ሕብረተሰብ ሰራሕቲ ኣእምሮ እወ ንስኹም ኩሉ ትሰርሑ ደቂ ኤረይ ሰብ ኩሉ ትኩስኩሱ ንድሓር ዘይብሎ ዘይጸንሕ ንጽባሕ ዝኸበረ ሰላምታ ናብ ዘለኹም ሞ ይብጻሕ ኣብ ቀረባ ኣብ ርሑቕ ዘለኹም ተመኒና ክንጻወት ምሳኹም በሉ ፍርያት ንኣኪብና ካብ ቅድመ ትምህርቲ ፈሊምና ክሳብ ካልኣይ ደረጃ ዘርጊሕና ሓደ ድሕሪ ሓደ ተርከም ዓተር ጥበብና ንዓኹም ኣጋይሽና ክነእንግዲና

እዛ ብየማን ክትለ ጸንሐት ሚሊዮን ዮናስ ካብ ቤት ትምህርቲ መባእታ ደረጃ ዳህላክያ ሞራል ንሚሊ እንተማሃሪት ሚሊዮን በዚ ጸጋም ጸንሐት ከዓ ተማሃሪት መባእታ ደረጃ ደብረሰላ ኣርሴማ ሞራል ና ኣርሴማ ከዓ ሞራል ካብ ክልተ ቤት ትምህርቲ እንተዋሃይደን ክደርፋ ጸኒሐን ካብዚ ብምቕጻል ደርፊ ትግረ ሆባይ ሰማይ ሰሚዓሌካ ብተማሃሪት ስኒት ተስፋ ማርያም ካብ ቤት ትምህርቲ መባእታን ማእከላይን ደረጃ ሰሎሙና ብሞራል ንቀበሎም።

0: እሞ ኩላተን መፅ እንዴ?
1: እወ ሓንቲ ሰብ ግን ኣይመፀትን ኣላ።
0: ንሳ ታትዕቢተና ደ?
1: እወ
0: እዋ እዛ ሰብ እዚኣ ግን እንታይ ና ክንገብራ መትሓዙ እኮ ስኢነላ ድሓን ኣይፈለጠትን ዘላ ክንርአ ኢና እሞ ኣኼባና ክንጅምር ነዚ ኩሉ ጠሊብ ክንኦ ዘለኽን ሓገዛት ኩሉ በብሓደ ርእና ኣለና ነዚ ረድኤት እዚ ክንበክ እንተኮይና ናይ ግድን ዝሕግዙኹን ሰባት ክንሰድድ ኢና ኣኼባ ይወዲእ ኣለኹ ስምዕስከ እዛ ትዕቢተኛስ ሓገዛ ይደልንያ ማለት ድዩ
1: ዝገርመክኸ ድኻ መደኽደኽከዕ ብነብሰየ ዝሓደራ ትብል
0: እንታይ ኣሚን እያ ማዕርኽ ንዲዝኩርዓት ድሓን ሕጂ እሞ ዓቕለ ይወዲእ ኣሎ ኣይፈለጠትን ክንረአ ኢና
2: ማማ እዞም ጎረባብትናስ ዝተፈላለየ ክዳውንቲ መግብታት ሓገዝ ረኺበን ንዓና ኸ እንታይ ኮይኖም እዮም ዘሂቡና
1: እዩ ዘን ደቀይ ንመዓልቲ ምሽ ሰለስተ ግዜ ንበላ ዓለና ጠሚ ክንዲኸን
3: ማመይሲ ኣይጠመናን እኮ ማግንሲ
1: በላ ስምዓኒ ዘን ደቀይ እዞም ጎረባብትና ዝረኽብኦ ዘለዋ ሓገዛት ማዓስፈት እዮም ኮይኖም እዚኦም እኳ ከም ርግቢት ኣትዮም ድሓር ናብተምን እዮም ዝቕየሩ ሕጂ ዘረባ ኣኽለና ዘን ደቀይ ናብ ስራሕና ነብል

0: ከመይ ቀኒኺ?
1: ድሓነ ንስ ከመይ ቀኒኺ?
0: እንታይ ደኣ ኣኼባ ዘይመጻኺ?
1: ወይ እንታይ እሞ ክመፀሉ እየ። ብዛዕባ እንታይ ድንዮም?
0: ብዛዕባ ረድኤት ለቓሕን ክንበኩም ኢና ኢሎምና። ዝደለኹን ሓገዝ ክንገብረልኪንና ኢሎምና።
1: ሓገዞም ትረፈና? ረድኤት ዞም ጸሎት የለን እንትርፎ ኪናት ጥኒት ዕግርግር
0: ከምኡ ስባይ ትበል ድኣ ሓገዝን ረድኤትን እንዲና ንነብር ዘለና እምበር ቀደም ብጢሜት ምስ ተወዳእና።
1: ስምዕስከ ነፃ ምስሕ ዝበሃል ኣሎ ድዩ? ዋ ስለምንታይ ነግን ኩሉ ግዜ ተፀበይቲ ንኸውን? መግቢ ንምርካብ ባዕልና ክሰርሕ ዘይንፍትን
0: እንዲዕ ጓለይ ገለ ፀገም ከየምፅሉና ይፈርሐ። በሊ ክኸይድ ድሓኪ ክገብር እየ መፅ። ሰላም መዓልቲ።
2: ኡፍ ሓንሳ እስከ ንዕርፍ ክሳብ መዓሲና ከምዚ ኢልና ክንሰርሕ ድኻም እኮ ሞይትና።
3: ይሂ እንታይ ጎዲ ልክድ እዩ?
2: ዋ እዘን ደጓራብትና እንደረአየን እንታይ ይመስላ ኣለዋ ወላህላህላህ ኢለን።
3: እንታይ ሞይ ዓርሰለን ወላህላ? ኣብ ውሽጠን ኮ ኩናት ዓሌታውነት ኣድልዎ ብልሽውና ጥሜት ክቡር መነባብሮን ቅሉላ ፖለቲካውን ኳ እዩ ዘለዎን።
2: ንሱስ ሓቂኺ ብሰላሙን ደቂስና ንሓድር ኣለና።
3: እንታይ ደኣ እሞ ኩለን ዘን ጎረባብትና እንደረአየን ኩለን ዕግርግር ኣትይዎን።
2: እወ ዕግርግር ተበልኸ እምባኹውን ወይ ምስ እምባ ተፀጊዕኸ ምንባር ዝብል ጭሩሖ ተሰኪመን እየን ዝጓዓዛ ዘሎ።
3: እወ እተደጊፎ ንርኢ ኣለዋ ግዳማ ባላኻ ኮ ምክርማሹ ዘይተርፍ እዩ። በሊ ሕጂ ናብ ስራሕና።

0: ስምዐኒ ንብዙሕ ዓመታት ብሚልዮናት ዝቁፀር ሓገዝ ገንዘብ ገርናሎም ኣለና ንስኽ ጥራይ ኮይ ክበይኒ ክተሪፍክ ዘላ
1: እማ ማዕር ክንደዚ ሓገዝ ዝገብሩ ተኮይንኩም ደኣ እተን ሓገዝ ዝገበርኩሎም ሃገራት እንተ ኮይነ ግሳብ ሕጂ ዘይማዕበላ እዚ ኮይ ኣደዳ ኩናት ድሕረ ድኽነት ዝወዘን ዘሎ
0: ኣይትጋገይ ባ ንሕና ኮ ነዊሕ ኢና ንሓስብ
1: እዚ ናትኩም ሓገዝኩም ረድኤትኩም እኳ ሕልናካ ይዕሪቡ ናይ ስራሕ መንፈስካ ኣዳኺሙ ኣብ ትሕቲ ዋሃቢ ኢኻ ኣንበርኪኹ ልሙስ እዩ ዝገብረካ
0: ሶሪ ፕሊዝ እዚ ናትና ሓገዝ ግን የንገድሰኩም እዩ
1: ንሕና እምበር ሶሪ ኢድና ጤል ኣቢልና ንፅበ ህዝቢ ይኮናን ብፅፍርና ኢና ንነብር
0: እዛ ናትኩም ፅፍሪ ሲ ከመያ
1: ኣዝያ ፍሊት እያ ብበላሕ እያ ተፈጢራ ንዘለኣለም ከዓ ዘይትጎድም
0: እሞ ሕጂ እዚ ሓገዝ ኣየልየኒ እዩ ድዩ ክትብሊ ንዘለኺ
1: እዋ ኢድኩምን እግርኹምን ጥራኣክብልና
0: ሕሰብሉ ድሓር ግን ከይትጣዕሲ እዩ

0: ባሻ መጽያት ክላ እተው በልያ ዓራይ
1: ከመይ ቀኒኺ
0: ከመይ ቀኒኺ በፂሕኩ ዶ ትኩሉ ረድኤት
1: ዋ በፂሕኒ ብጣዕሚ ይቐኒለይ እንታይ ከም ዝገብረልክ እዩ ጠፊእኒ ዘሎ ጥራይ ኣብ ካሕሳኺ የውዕለኒ
0: ንዓይ ትገብርለይ ደኣ እሞ መሊኡ
1: ዝኣዘዝክኒ ክገብረልኪ
0: ፅቡቅ እዛ ብትዕቢት ሓገዝ ኣይደልን እናበለ ትውንጅለኒ ዘላ እንታይ ይፀገማ
1: ናይዚኣስ ከዓ በይኒ እዩ ጥራሕ መዓኮርካ ዝጠራዕራዕ ፅጋብ ይፅጋብ
0: ድሓንበሊ ሕጂ ሓደ ስራሕ ክህበኪ እየ

0: እንታልኪ ደፋር ዘይተሓፍር በፍፁም ኣይትሕሰብ እዮም ንመን ከትዕሹም ንዓይኒ ጓል ኤርትራ
1: ነቓፅ ናይ መዳቕቲ ወስዲ ድሓን ከርእክኒ
0: ክድክድ ጥራይ ምፍካር ዳ ኣመልክ ንድ
2: ሞዘንደቀይ ኪዳበላ ውሽጢ ም ሰባት ክንተደራራ
0: ሕራይ ማማ

0: ዋ እንታይ ዳለይቲ ምድሪ ገዛ ይመፅኺ?
1: ገዛይ እኳ ይመሲልኒ መንገዲ ተጋጊ ይቕሬታ ይቕሬታ ኣይተሓዛለ እዩ።
0: ዋ ከም ጎርባብቲ ሃገራት ኣብ ክንዲ ብሓባር ብሰላም ስኒት እንምርሲ ቀፀሊ ወርቃዊ ዕድላትኪ ኣብ ኩናትን ድኽነትን ክሰባኽን እዮም።
1: ብጃኹን ተጋጊ ይቕሬታ ኣይተሓዛለይ
2: ስስዕቲ ፈራሕ ነዳይ ሕለፊ
3: ቱታ ቱታ ሕማም ኣያታቶም ዝደገሶም ከይደቀሱ ዝሓድሮ ብኾፎም ሕማም ባሕሪ ሰፊሩ ኣብ ርእሶም ብተንኮል ዝዓወረ ልቦም ቱታ ቱታ ብልፅግና መፀ እናተሃንደደ መልኣክ ከሰላም ተመሲሉ ካብ ሰማይ ዝወረደ ይሓይሽ ተበልናዮስ ካብ ዳሕራይ ዝገደደ ቱታ ቱታ ንኸስ ኤርትራዊ ንብድዐ ንጥልመት ንኸስ ነዛ ብደም ዝመፀት መሬት ስሙሪ መስዕና ዘይፍንቀል ዕርድና ይዕሪና ንንከስ ከም ቀደምና ቱታ ቱታ ጸላእትና ባሕሪ ኢሎም እንተፈከሩ ሓሶትን ጥቐነን እንተፈጠሩ ጉራን ጃህራን እንተገበሩ ኤርትራ ክትነብር ልኡላውነታ ተኸቢሩ ንዘለኣለም ኣለም ልኡላውነታ ተኸቢሩ ጽንዓትና ዋሕስና ዘለኣለማዊ ዝኽሪ ንስዋኣትና ዓወት ንዓፋሽ

0: መዳንን ክምሰል ሁማ ዝያድ 6.2 ሚልዮን ምትር ምክዓብ ኣሽርዓት ለከምከማ ክምሰልቱ ተቃሪር ውዛረት ሓርስ ወድሕ። እዳረት ኣቕሊም ምግብ ምስሊ ውዳረት ሓርስ እንተተዓወነት በርናመጅ ንእሽ ወመክስባይት ገርህት ዲብ ሽቕል ላውዕሎ ወደሩ ምህም ለእግደዊ ሓረስቶት ሰብ መቕደረት ደገጊት ወሚድርያት ጃኢዘት ሃበት ዮም ሰብዕ ማዮ ዲባ ገበአቲ ዓደት ወኪል ቅስም ሓርስ ወእርድ እሰይድ እስረት ሃይለየት ተስማዓ ከሊመት ለበራምጅ ለጀርቤ ለገብአ ዲቡ ቅዛእ ለባ ሙነት እግል ኩሉ ወት ኩሉ ዲፍዕል እግል ልውዓል ገብል ኣፃንሓ ወቀይ ወመትቀዳሙ እግል ኣትናያት ለኣመማ ክምሰልቱ ሓበረ ኣብ ደረጃት ኣቃሊም እቲ ሰነት 224 ለበርናምጅ ዲብሓድ 7477 ኣራደ ሓረስቶት ክምሰል ገብአ ለሓበረ እሰይድ እስራት ምን 88 ድጌ ዲብ 74 ሰበትሻ ቀቡ ኣቕሊም ምግብ እብ ደረጀት ወጠን ኣወለይት ደረጀት እንተፀብጠት ጃኢዘት ክምሰል ነሳት ሓበረ እትላ ለተሻርሓት ሰነት ዲብ ኦረት 1000 ምትር ምረባዕ ምናተዓመረ ሽንራይ ምን 3.2 እስክስዕ 3 ኩንታል ለታ ቀላዕ ፉንሂ ምን ኦረት 1000 ምትር ምረባዕ እስክ ምን 5 እስክስዕ 5 ኩንታል እተይ ክምሰል ትረከባ ሻርሓ እቲ ኣቕሊም ምግብ መመቅርሓይ በርናምጅ ንእሽዎ መክስባይት ገርህት እሰይድ ኣማኒኤል ወልደፅን እብጀቱ ዲብ 84 ድጌ ደወሪህ ኣፍያት ለተውቦ ሓረስቶት እሰነት 225 ዝያድ 3.3 ሚልዮን ቤጭ እተይ ክምሰል ረክበው ዲብ ተዋብ ንህብ ለተፈረረው ሓረስቶት ሄ ዝያድ ክለምት ኩንታል መዓር ክምሰል ኣተው ኣብርሀ ወዚር ሓርስ ኣሰይድ ኣረፋይ ነበርሄት ተቀዳማያ ከሊመት እስትራቴጂያይ ስታትብ ንእሽ መክስባይት ገርህት ዲብ ፍዕል እግል ልውዓል ሓረስቶት ኣቕሊም ምግብ ወሰምነት ሓርስ ለርኡ ለህለው ዶር ወመሰባል ሓቆል ሓመደ ለትረከበት ዓውቴ እግል ትተእከድ ጅህዶም እግል እተላሉ ትፋኣና እዶንጎባ መመቅርሓ ሽቕል እዳረት ኣቕሊም ምግብ ኣሰይድ ዘርኢት ወልደ ብርሃን እዳረት ኣቕሊም ለበርናምጅ እግል ልትዓወት ለእንበተተ ሰዳየት እብገበይ ንዝም ክምሰልቲ ኣተላልያ ገለድ በይኣም ቲብስዌስራ ኣውስትራልያ ጀርመን ወስዑድያ ለህለያ ጃልያት ኤርትሪን ወቀሎት ፋዛዓት እንፋር ኣደቀቦት ተነዚም ክምሰልዎማ ተረዶት በራምጅ ወጠን ለረከዛ ለትፋናተ ወራታት ወደያ ተፋሲል ናይ ኢሊ ኸበርሊ መን መንሱር ዕሱማን
1: ኣሳስ ለበፅሓተን ሓብሪ ማሕበር ኤርትሪን ሰብ ምህነት ዲብ ስዌስራ እትዮም ሰለስ ማዮ ዲብ መዲነት ዙሪክ እሽትማዕ መትኣሳስ ወዳ መትምማይ ቅደይ ስፋረት ኤርትርያ ዲብ ስዌስራ ወሳብት ልኡክ ዲብ መነዘመት ምጅልስ ቅራን ወብዕዳት መኣሰሳት ካርጀ ዲብ ጀኔቫ ኣሰይድ ሃብቶም ዘርኣይ እትላስማያ ክሊመት መትነዛም ቅድሮታት ወናይ ኣትባዝሖ ዶር ምህም ክምቡ እንደሸርሐ እሊ መትነዛም ናይ ሰብ ምህነት ምስለ ተናዚም ብዕድብ ገበይ ሳብተት እትከድም ቅድሮታት ኤርትርያ እግል እተረድዎ መና ፍዕት ወጠን እግል ስባቅ ዶር ውቁል እግሊ ደለቡ ደማነት ዓብክም ትሸርሓ ምስኡል ቅደይ ሸዓብ ወጃልያ ተሰይደ እስማዒል መሓመድ ኑር ብጀህቱ ወራታት መትኣሳስ ማሕበር ምን ሕስበቱ እስክ ዲብ ፍዕል ኣብፅሖቱ ቀሊል ክም ይኮን እንደሸርሓ ማሕበር ኤርትሪን ሰብ ምህነት ዲብ ስዌስራ እትለመርሓለት እለ ብፅሐቱ ናይ ሰልፍ ራትዕ ምስዳር ዲባ እግል ብፅሑ ለላትሓዘ ሃደፍኩም ተሓበረ ናይ ደሎ ኣሚን ዓም ኤርትሪን ሰብ ምህነት ዲብ ስዌስራ ሻብ ኢሳያስ ሓድጉሄ ለሃደፍ መቅደረት ምህነት ኤርትሪ እንደትነዘመት ዶር ወጠን የተግል ልዕበ እብዓብዩ ህየ ሸባብ ወዲብ ዲያስፖራ እንደትወለደው ላዕበው ኣጀኒት ተርኪዞም ዲወጠኖም እግሊደው እግል ኣተጀሆቶም ክምቱ ኣብርሃ ሴድያይ ግድለ ኤርትርያ እግል ሕሬት ወናይ ሕሽመት ቆንስል ኤርትርያ ዲብ ስዌስራ ዶክተር ቶኒ ሎኸር እተስማዕያ ከሊመት ጀበት ሻዕቤት እግል መታክል መቃወማት ዋ መሻክል እብመትነዛም ትሩድ ለቐልብ ተንዚም ሰበታ ኤርትሪየን ስካን ስዌስራ ከም ክፋል ናይ እሊ ውርስ እሊ ምስል ሰፋረቶም እብ ሕበር እንደከድመው እብ መጋባሃት ናይ ልጁ እግል ይልጥቀለበ ወጠናይ ዶሮም እግል ለእግዱ መርሓለት ለጠልቡ ከም ተኣከዳ መሻርከት እብጀህቶም ኣቀሞት ማሕበር ሰብ ምህነት ምን ማእከራ መቕደረት ምህነቶም ዲብ መናፍዕት ወጠን እግል ኣውዕሉ መጃል ለለጠፍሕ ሰበቱ ዝያዳ እግል ተረድፋኖው እሊ ክነ ዲብ እንቱ እግል ኣንፋር ማሕበር ጃልያት ተናዚም ጀበት ሻዕቤት ማሕበር ወጠን ኣንስሳት ወሸባብ ጀበት ሻዕቤት እግል ዲሞቕራጥ ሕቶ ዕዳለት ዲብ መዳይን ፐርዝ መልበርን ኣድላይድ ብሪዝበን ወሲድኒ ኣውስትራልያ ሰሚናር ሸዓብ ወገይማም ሽቕል ገብኣ መስኡል ቕደይ ሸዓብ ወጃልያት ኣስተድ ያሲን ዑመር ሄ ከደማት ቁንስልየት ሓለሎት በእስ ወእዳረቱ ለከስስ መብርሂ ሃባ ቁንስል ዓም ዲብ ኣውስትራልያ ወኒውዚላንድ ኣሴደ እንድርያስ ኣብርሃም እብጅሀቱ

0: ብዓብዪ ድማ መንእሰያትን ኣብ ዲያስፖራ ተወሊዶም ዝዓብዪ ቆልዑን ጠመቶኦም ናብ ሃገሮም ንክገብሩ ንምምእዛን ከም ዝኾነ ኣብርሆም ደጋፊ ቃልሲ ኤርትራ ንናፅነትን ናይ ክብሪ ቆንስል ኤርትራ ኣብ ስዊዘርላንድን ዶክተር ቶኒ ሎኸር ኣብ ዘስምዖ ቃል ህዝባዊ ግንባር ንብድሆታት ተፃበኦታትን ፀገማትን ብስጡም ውዳብን ፅንዓትን ዝስዕር ውድብ ስለ ዝኾነ ኤርትራውያን ነበርቲ ስዊዘርላንድ ከም ኣካል ናይ ዝውርሻ እዚ ምስ ኤምባሲኦም ብጥምረት ብምስራሕ ብብድሆታት ስደት ከይተፃዕዱ ሃገራዊ እጃሞም ክዕዝዙ መድረኽ ዝጠልቦ ከም ዝኾነ ገሊጹ። ተሳተፍቲ ብወገኖም ምቓም ማሕበር ሞያውያን ዋላ እኳ እንተደንጎየ ሞያዊ ብቕዓቶም ናብ ሃገራዊ ረብሓታት ንኸውዕልዎ ጥጡሕ ባይታ ዝፈጥር ስለ ዝኾነ ዝያዳ ክሕይል ተላብዮም። እዚ ከምዚ ኢሉ እንከሎ ንኣባላት ማሕበረኩም ውዳቤታት ህግደፍ ሃማደን መንእስያት ህግደፍን ኣብ ከተማታት ፐርስ፣ መልበርን፣ ኣደላይድ፣ ብሪዝቤንን ሲድንን ኣውስትራልያ ሓድነትናን ማሕበራዊ ስኒትናን ዋሓስ ህላውና ብዝብል ቴማ ህዝባዊ ሰሚናርን ናይ ስራሕ ገምጋምን ተኻይዶም። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ያሲን ዑመር ድማ ኣብ ቆንስላዊ ኣገልግሎታት ኣፈታትሓ ግርጭታትን ምሕደርኡን ዘተኮረ መብርሂታት ሂቦም። ጠቕላሊ ቆንስል ኤርትራ ብኣውስትራልያን ኒውዚላንድን ኣቶ እንድርያስ ኣብርሃም ብወገኑ ዝተዋህበ መምርሒታት ስራሕ ብኣተኩሮን ምስትውዓልን ክትግበር ከም ዝግባእ ጠቒሱ ውዳቤታቶምን ሓድነቶምን ኣሓይሎም ኣብ ልምዓታዊ መደባት ኣበርክቶኦም ከዕዝዙ ተላብዮም። ብካል ወገን ሃማደ ጨንፈር ጀርመን ብ25-26 ሚያዝያ መበል 22 ጉባኤኡ ኣብ ከተማ ፍራንክፈርት ኣቃኒዖም። ኣብቲ ወከልቲ 24 ንኡስ ጨናፍር ዝተሳተፋሉን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ጀርመን ኣቶ ዮሃንስ ወሉ ዝተረኽበሉን ጉባኤ ፀብጻብ ናይቲ ኣብ ዝሓለፈ 3 ዓመታት ዝተሰላሰለ ዕማማት ክቐርብ እንከሎ መንስያት ደቂ ኣንስትዮ ንምጥርናፍ ብዝለዓለ ክስራሕ ኣብ ምርድዳእ ተበፂሖም። ኣደ እምበር ሃማደ ዞባ ኤውሮጳ ወይዘሮ ንግስቲ ፀጋይ ብወገና ምሕደራ ውጥን ግዜ ብዝብል ኣርእስቲ ንተጋባእቲ ኣስተምህሮ ሂባ። ኣብ መወዳእታ ንዝመት 3 ዓመታት ዘስርሕ መርሓ ጎደና ተዳልዩን ኣካያዲት ኣካል ተመሪፀን። ብተመሳሳሊ ንመራሕቲ ንኡስ ጨናፍርን ጉጅለታትን ሃማደእን መንእስያትን ኣብ ጅዳ ስዑድያ ካብ 20 ክሳብ 30 ሚያዝያ መባእታ ስነ ሓሳብን ፖለቲካን ስነ ኣእምራዊ ኩናትን መኸተናን ታሪክ ህዝቢ ኤርትራ ኣድላይነት ግደ ውደባ ሃይማኖትን ሃይማኖታዊ ጥሩፍነትን ሃገራዊ ቻርተር ውድባዊ ስርዓት ህግደፍ ሃገርን ሃገራውነትን ባህርያትን መለለይን ካድርን ዘጠቓልል መባእታ ስልጠና ካድር ተዋሂቦም። ኣብ መዛዝም ስነ ስርዓት ጠቕላሊ ቆንስል ኣቶ ዓብድራሕማን ዑስማንን ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኣሕመድ ጃዕፈርን ኣገዳስነት ካድር ኣብ ምሕያል ኤርትራዊ ውዳበታት ድሕሪ ምግላፅ ዝቐሰምዎ ስልጠና ብኣድማዕነት ክዓይሉ ተላብዮም። ብዘይካዚ ካብ 18 ክሳብ 25 ሚያዝያ ምሕያል ውዳቤታት ዘተኮረ ዓውደ ዘተ ኣብ ጅዳ ከም እተኻየደ እቲ ዝበፅሓና ሓበሬታ ኣረድዩ።
1: ኣብ ዞባ ዶባ ውቅዒ ባሕሪ ቅነ ውዳብ መንእስያት ተምሃሮን ስራሕተኛታትን ተኻይዱ። ወኪል ሪና ዒሰ ማሕመድ ዘዳለዎ ፀብፃብ ዳናይት ገብሪ ሂወት ከተቕርቡ እያ።
2: ኣብ ዞባ ደቡብ ቀይሕ ባሕሪ ኣብ ንኡ ዞባታት ማእከል ደንካልያን ዓሰብን ንቕሓት ብምብራኽ ውዳበ ምሕያል ብዝብል ቴማ ቅነ ውዳበ መንእስያት ተምሃሮን ውዳበታት ምምሕዳራት ከባብን ተኻይዱ። ኣብዚ ካብ 23 ሚያዝያ ክሳብ 3 ግንቦት ብመልክዕ ውድድር ዝተኻየደ ትምህርታውን ባህላውን መደባት ያታዊ ባህሊ ብሄራት ኤርትራ፣ ዘመናዊ ትልሂት፣ ድራማ ግጥምን፣ ምርኢት ቅዲ ኣልባሳት፣ ምርኢት ምህዞን ሰንዓን፣ ቅብኣ ቁሸት መነባብሮ፣ ሓፈሻዊ ፍልጠትን ካልእን ዘጠቓልል መሰናድኦታት ቀሪቡ። ሓላፊ ሃማማት ኣብ ንኡ ዞባ ዓሰብ ኣቶ ዓሊ ኣሕመድ ኣብ ዝሃቦ መብርሂ እቲ ዕላማ ንቕሓት መንእስያት ብምብራኽ ውዳበታቶም ንምሕያል ከም ዝኾነ ብምጥቃስ ዝምስገን ትሕዝቶ ከም ዝቐረበ ገሊጹ። ወኪል ኣማሕዳሪ ንኡ ዞባ ዓሰብ ኣቶ ብርሃነ ኪዳንን ወኪል ኣካየዲ ስራሕ ንኡ ዞባ ማእከል ደንካልያ ኣቶ ኣሕመድ ኣድምን ብግድኦም እቲ ውዳበ እናተመሓየሸ ይመፅእ ከም ዘሎ ብምሕባር ንዝበረኸ ውፅኢት ብዕቱብ ክስርሓሉ ኣዘኻኺሮም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ ቀይሕ ባሕሪ መምህር ፍሳሐ ኪዳነ ድማ ተምሃሮ ጎኒ ጎኒ ኣካዳማዊ ትምህርቶም ብሃገራውነትን መሃዝነትን ባህሊ ክኽሱ ገዳስነቱ ልዑል ከም ዝኾነ ብምጥቃስ ቅነ ውዳበታት ኣብዚ መዳይዚ ኣበርክቶ ከም ዘለዎ ሓቢሩ። ኣብ መወዳእታ ሓላፊ ሃማማተ ዞባ ደቡብ ቀይሕ ባሕሪ ኣቶ ዑስማን ዓብዱልቃድር እቲ መደብ ብትሕዝቶ እናሓየለ ምምፅኡ መርኣያ ኣገዳስነት ከም ዝኾነ ብምሕባር ውህደት ናይ ኩለን ኣካላት ክዕዝዝ ኣዘኻኺሩ። ኣብ መወዳእታ ንዕውታት ሽልማት ተዓዲሉ።
1: ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደጊመም ብቕብሪ ዕድም ዜናዊ መሰናዶ ኤርቲቪ እናቐፀለ እዩ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ብ6 ግንቦት ምስ ኢራን ውፅኢታዊ ዝርብ ከም ዘካየደት ብምግላፅ ክልትኤን ሃገራት ኣብ ናይ መወዳእታት ስምዕ ክበፅሓን ልዕሊ 2 ወርሒ ዘቐፀለ ኩናት ኣብ ዝቐልጠፈ ግዜ ክዛዘምቶ

ክኽእሎ ከም ዘሎ ኣፍሊጡ። ፕረዚደንት ትራምፕ ኣቐዲሙ ኣብ ማሕበራዊ መራኸቢታት ኣብ ዘርግሑ ጽሑፍ ኢራን ብኣሜሪካ ንዝቐረበላ እማመ ተቐቢላ ኣብ ዝስምዑ ምዘይትበጽሕ ኣብ ልዕሊያ ካብ ናይ ቅድሚ ሕጂ ዝኸበደ መጥካዕቲ ከም ዝካየድ እዩ ኣጠንቂቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን ሃገሩ ብኣሜሪካ ንዝቐረበላ 14 ነጥብታት ዝሓዘ እማመ ትምርምሮ ከም ዘላን ብመገዲ መንጎኛ ፓኪስታን መልሲ ከም እትህበሉን ኣፍሪጦም። ምዚ ብዝተኣሳሰሩ ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ካብ 116 ናብ 100 ዶላር ከም ዝወረደ ተሓቢሩ ኣሎ። ባህል ወገን እስራኤል ትማል 6 ግንቦት ኣብ ደባዊ ክፋል ቤይሩት ደብዳብ ኣካይዳ። በዚ ስምዕ ምቁራፅ ተኽሲ ኣብ መንጎ እስራኤልን ሊባኖስን ካብ 17 መያዝያ ተግባራዊ ካብ ዝኸውን ድሓር ኣብ ከተማ ቤይሩት ዝተኻየደ ናይ መጀመርያ መጥቃዕቲ ላዕለዋይ ወታደራዊ ኣዛዚ ምንቅስቓስ ሕዝቡላ ዝርከቦም 13 ሰባት ከም ትቐትሉ ማዕከናት ዜና ቃሊሐን። ሰራዊት እስራኤል ኣብ ዘውፅኦ መግለፂ እቲ ደብዳብ መልሰ ግብሪ ናይቲ ብምንቅስቓስ ሕዝቡላ ኣብ ልዕሊ ወታደራቱ ዝተኻየደ ናይ ሰብ ኣልቦ ንፍርቲ መጥቃዕቲ ከም ዝኾነ ሓቢሮም። እስራኤልን ምንቅስቓስ ሕዝቡላህን ብምጥሓስ ስምዕ ምቁራስ ተኽሲ ንሓድሕዶም ይወቃቕሱ ከም ዘለዉ ዝፍለጥ እዩ። ሃገራዊ ባይቶ ፈረንሳ ኣብ እዋን መግዛእቲ ዝተዘምተ ጥንታዊ ቅርስታት ናብ መበቆል ዓዶም ንምምላስ ዘኽእል ንድፊ ሕጊ ኣጽዲቑ። እቲ ትማል 6 ግንቦት ብታሕተዋይ ባይቶ ፈረንሳ ብምሉእ ድምፂ ዝጸደቐ ሕጊ ነቲ ካብ 1815 ክሳብ 1972 ዝተዘምተ ጥንታዊ ቅርስታት ጥራይ ዝምልከት ኮይኑ ንዝነበረን ነዊሕን ዝተሓላለኸን መስርሕ ዘቃልል እዩ። በዚ መሰረት ሓድሽ ሕጊ ዝኾነ ቅርሲ ናብ መበቆል ዓዱ ቅድሚ መምላሱ ብፈረንሳን በታ ቅርስታታ ዝምለሰላ ዘሎ ሃገርን ብዝቆ ማሕበራዊ ኮሚተ መፅናዕቲ ክካየደሉ እዩ። ይኹን እምበር እቲ ሕጊ ተግባራዊ ክኸውን ብላዕለዋይ ባይቶ ፈረንሳ ማለት ሴነት ክጸደቕ ኣለዎ። ፕረዚደንት ፈረንሳ ኢማኑኤል ማክሮን ኣብ 2017 ቡርኪና ፋሶ ኣብ ዝበፅሓሉ ኣብ ሃገሩ ንዝርከብ ጥንታዊ ቅርስታት ኣፍሪቃ ንምምላስ ቃል ከም ዝኣተወ ዝዝከር እዩ። ልዕሊ 90,000 ጥንታዊ ቅርስታት ኣህጉር ኣፍሪቃ ብእዋን መግዛእቲ ተዘሚቱ ኣብ ኣብያተ መዘክር ፈረንሳ ከም ዘሎ ጸብጻባት የረዱ። ሰሜን ኮርያ ንምፍራይ ንምዝርጋሕ ኒኩለሳዊ ኣፅዋር ብዝገቲ ዝኾነ ይኹን ውዕል ከምዘይትቕየድ ኣፍሊጣ። እዚ ዝተገልጸ ኣሜሪካን ካልኦት ሃገራት ምዕራብን ኣብቲ ንውዕል ዘይምዝርጋሕ ኒኩለሳዊ ኣፅዋር ዝግምግም ዘሎ መበል 11 ዋዕላ ውድብ ሕቡራት ሃገራት ንመደባት ኒኩለሳዊ ኣፅዋር ሰሜን ኮርያ ኣብ ዝነቐፈሉ ዘለዋ እዋን እዩ። ልኡኽ ሰሜን ኮርያ ኣብ ውድብ ሕቡራት ሃገራት ኪም ሶንግ ኣብ ዝሃቦ መግለፂ ኒኩለሳዊ መደባት ሃገሩ ኣብ ቆዋም ዝሰፈረ ከም ዝኾነን ብግዳማዊ ፀቕጥን ካብ ካልኦት ሃገራት ብዝቐርብ ክስታትን ከምዘይቅየር ኣነፂሩ። ሰሜን ኮርያ ኣብ 2003 ካብ ውዕል ዘይምዝርጋሕ ኒኩለሳዊ ኣፅዋር ድሕሪ ምውፃእ ካብ 2006 ክሳብ 2017 6 ኒኩለሳዊ ፈተነታት ከም ዘካየደ ጸብጻባት ይሕብሩ። ባይቶ ጸጥታ ሕብረት ሃገራት ብጉዳይ ኒኩለሳዊ መደባት ካብ 2006 ኣብ ልዕሊ ሰሜን ኮርያ እገዳ ጽዲቑ ከም ዘሎ ዝፍለጥ ኮይኑ እታ ሃገር እገዳ ንኽላዓለላ ነቲ መደብ ከም ዘይተቋርጾ ክትሕብር ጸኒሓ። ኒኩለሳዊ መደባታ ንግዳማዊ ተጻብኦ ብሓፈሻ ካብ ኣሜሪካን ዶብ ኮርያን ክመፃእን ዝኽእል ወታደራዊ ስጋት ድማ ብፍላይ ንምምካት ወሳኒ ተራ ከም ዘለዎያ ሰሜን ኮርያ ትገልጽ። ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒኩለሳዊ ፈተነታት ከተካየድ ከም እትኽእል እያ ከተጠንቀቕ ጸኒሓ። ናይ መወዳእታ ዜና፣ ቪየትናምን ህንድን መጠን ዝገብሮ ንግዳዊ ምልዋጥ ክሳብ 2030 ናብ 25 ቢልዮን ዶላር ንምዕባይ ቃልኣት እየን። እዚ ዝተገልጸ ኣብ ቪየትናም ናይ 3 መዓልትታት ምብጻሕ ዝፈጸመ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ምስ ፕረዚደንት ቶላም ኣብ ከተማ ሃኖይ ኣብ ዘካይዶ ርክብ እዩ። ኣብቲ ርክብ ክልትኤን ሃገራት ኣብ ጽላታት ፋይናንስ፣ ዲጂታላዊ ክፍሊት፣ ባህሊ፣ ብርቂ ማዕድናት፣ መድሃኒት፣ ትምህርቲ፣ ቱሪዝምን ርክብ ህዝቢ ምስ ህዝብን ሓያሎ ናይ ምርዳእ መዘክር ተፈራሪመን። ብዘካዚ ክልታዊ ዝምድነአን ናብ ኩሉ መድያዊ እስትራቴጂያዊ ሽርክነት ንምዕባይ ኣብ ስምዕ በፂሐን ኣለዋ። መጠን ንግዳዊ ምልዋጥ ህንድን ቪየትናምን ኣብ 2025 ልዕሊ 16 ቢልዮን ዶላር ከም ዝነበረ ጸብጻባት ይሕብሩ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ሚኒስትሪ ዜና ኣብ ልዕሊ ኤርትራ ዝጸንዐ ዘይምኹኒ እገዳታት ንኽላዓል ብዛዕባ ዝተጋውሐ ሓበሬታ መግለጺ ኣውፅኡ።

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላሰል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍጹምን ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ጽባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድንቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንጽባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ጽባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓነፍ ነጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዝሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ሰላም ኣብ መላእ ዓለም ኮንኩም መደባትና ኣብ ምክታል ትርከቡ ክቡራት ተዓዘብቲ፣ ሎሚ ድማ ኣብ ናይ መዛዘሚ ውድድር ታሪካዊ ፍልጠት ቡያ በፂሕና ኣለና። ናይ ሎሚ ተወዳደርትና ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት ብ12 ነጥቢ፣ እሰይ መድሃነ ካብ ንኡስ ዞባ ባፀ ብ16 ነጥቢ፣ ሳልሕ ዑስማን ካብ ንኡስ ዞባ ፈሮ ብ12 ነጥቢ፣ ፍትሓዊ ተስፉ ካብ ንኡስ ዞባ ናቕፋ ብ14 ነጥቢ። ሓራይ ኣብ ናይ መዛዘሚ ሕቶታት ኢና በፂሕና ዘለና። ናይ ካልኣይ መድረክ ቀዳማይ ተሓታቲ ዓብዱልመናን መሓመድ ኑር ካብ ንኡስ ዞባ ኣፍዓበት፣ ኣብ ቡያ ዝተረኽበ 1,000,000 ዓመት ዝገበረ ሽኽና ናይ ሆሞ ኢሬክተስ መዓስ ዓመተ ምህረት ተረኺቡ?
1: 1995
0: ምሉ መልሲ። ሓራይ እሰይ መድሃነ፣ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓባራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ?
1: መስጊድ ሰሓባ።
0: ሙሉ መልሲ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ኣብ ዓለም ናይ መጀመርታ ዝኾነ ብ615 ድሕሪ ሓባራዊ መዋእል ዝተሰርሐ መስጊድ እንታይ ተባሂሉ ይፅዋዕ? መልሲ መስጊድ ኣሰሓባ እያ። መስጊድ ኣሰሓባ ብ615 ዓመት ድሕሪ ሓበራዊ መዋእል ኣብ ውሽጢ ባፀ ኣብ ርእሲ ምድሪ ዝተሰርሐ ናይ መጀመርተ መስጊድ እዩ። ነቢ መሓመድ ብ613 ዓመት ብቕሉ ኣብ መካ ሃይማኖት ምስልምና ክሰብኽን ክምህርን ምስ ጀመረ እቶም ቁረሽ ዝበሃሉ ቀቢላ ንዕኡን ንሰዓብቱን ናይ ሃድን ንጥፈታት የካይድሎም ስለ ዝነበሩ ነቶም ኣብቲ ኣፋፊ ኩነታት ኣብ መካ ዝነበሩ 17 ሰዓብቲ ነቢ ካብ መካ ብምህዳም ኣብ ምድሪ ሓበሻ ኣቑባ ንኩሓቱ ምስ ኣዘዞም ካብኡ ብ615 ዓመተ ምህረት ካብ መካ ናብ ባፅዕ ብዑስማን ኣብ ዓፋን ሰብኣይ ጓሉ ነቢ መሓመድ ሳልሳይ ኸሊፍ ሃይማኖት ምስልምና ዝነበረ ርቕያ ጓሉ ነቢ መሓመድን ተመሪሖም ናብ ርእሲ ምድሪ ውሽጢ ባፅዕ ምስ ኣተዉ ዕቑባ ድሕሪ ምሕታቶም ነዛ መስጊድ ኣሰሓባ ክሃንፅዋ ክኢሎም ሓደ ካብ ፍሉይ ነገር ናይዛ መስጊድ ኣንፈት ናይ ስግዳን እዩ። ኩሎም ኣመንቲ ሃይማኖት ምስልምና ቅድሚ 623 ዓመተ ምህረት ናብ የሩሳሌም ኣንፈቶም ይሰግዱ ስለ ዝነበሩ ኣንፈት ናይ ስግዳን ናይዛ መስጊድ ናብ የሩሳሌም ጠሚቱ ይርከብ ማለት እዩ። ሳልሕ ዑስማን ንኡስ ዞባ ፈሮ፣ ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ?
1: ግዳም ደብሪ ቢዘን።
0: ሙሉ መልሲ። ኣብ 1368 ዝተሃንፀ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ ጥንታዊ ገዳም መን ተባሂሉ ይፅዋዕ? መልሲ ገዳም ደብረ ቢዘን። ራብዓይ ተወዳዳሪ

0: ፍትሓዊ ተስፉን እዞባ ነቕፋ ቀዳማይ ሕቶ ህዝባዊ ግንባር ብልዑል ብልሓትን ቆራፅነትን ንከተማ ኣፍ ዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዘስካሕክሕ ኣገባብ ጨፍሊቑ ዝቐተለሉ ቦታን ዓመተ ምህረትን ግልጽ
1: ሽዕብ 1988
0: ሙሉ መልሲ ህዝባዊ ግንባር ብልዑል ብልሓትን ቆራፅነትን ንከተማ ኣፍ ዓበት ናፃ ኣብ ዘውፅኣሉ ጸላኢ ሕንሕኒ ስዕረቱ ልዕሊ 400 ሰላማውያን ዜጋታት ብዘስካሕክሕ ኣገባብ ጨፍሊቑ ዝቐተለሉ ቦታን ዓመተ ምህረትን ግላፅ እያ ትብል ነይራ ሕቶ ኣብ ሽዕብ ብዕለት 12 ወራ 5988 ሙሉእ መልሲ ረኺቡሉ ዓብደልመናን መሓመድ ኑር ካብ ንእዞባ ኣፍዓበት ካብ መራሕቲ ህዝባዊ ግንባር ስራሒት ፈንቅል በሪ ምሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘመን ዝፈንቀለ መስተንክር ጅግንነታዊ ፍጻሜ እዩ ኢሉ ዝተዛረበ ተጋዳላይ መን ይበሃል?
2: ክቡር ፕሬዚደንት ኢሳያስ ኣፈወርቂ።
0: ሙሉእ መልሲ። ካብ መራሕቲ ህዝባዊ ግንባር ስራሒት ፈንቅል በሪ ምሉእ ሓርነት ዘርሓወ መግዛእቲ ፍርቂ ዘበን ዝፈንቀለ መስተንክር ጅግንነታዊ ፍጻሜ እዩ ኢሉ ዝተዛረበ ተጋዳላይ መን ይበሃል? ያ ነይራ ተሕቶ መልሲ ናይ ሽዑ ተጋዳላይ ኢሳያስ ኣፈወርቂ ናይ ሎሚ ፕሬዚደንት ሃገረ ኤርትራ እዩ። ሙሉእ መልሲ ረኺቡሎ። ኢሰይ መድሃነ ካብ ንእዞባ ባፀ ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለት ወርሕን ዓመተ ምህረትን ማእስ ነይሩ
3: ዕለት 16/2/1999
0: ሙሉእ መልሲ። ምፅዋዕ ሙሉእ ብምሉእ ኣብ ትሕቲ ህዝባዊ ግንባር ዝኣተወሉ ዕለትን ወርሕን ዓመተ ምህረትን ማእስ ነይሩ 16/1/1999 ሙሉእ መልሲ ረኺቡሎ። ሳልሕ ዑስማን ንእዞባ ፈሮ ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስርሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ?
2: ብርጌደር ጀነራል ውጩ።
0: ኣይ ረኸብካዮን። ጠቕላሊ ስታፍ ወተሃደራዊ ስርሒት ህዝባዊ ግንባር ኮይኑ ንስራሒት ፈንቅል ግንባር ግንዳዕን ዝመርሐ ኣዛዚ መን እዩ? ያ ነይራ ናይ ሽዑ ተጋዳላይ ስብሓት ኤፍሬም ናይ ሕጂ ጀነራል ስብሓት ኤፍሬም። ፍትሓዊ ተስፉ ድሕሪ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር ህዝብን መሬትን በብቕሩቡ ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ?
1: ቆሮራ።
0: ሙሉ መልሲ። ድሕሪ ቀዳማይ ውድባዊ ጉባኤ ግንባር ህዝብን ሓራ ምውፃእ ዝብል እስትራቴጂ ኣብ ግብሪ ዝወዓለሉ ሓያሎ መጥቃዕታት ብምክያድ ኣብ ጥሪ 1977 ሓራ ዝወፀት መን እያ ትብል ነይራ። መልሲ ድማ ቆሮራ። ሙሉእ መልሲ።

0: ሰለስተ ጥቃስ የነረተ ሕቶ መልሲ ጃጓር ኮማንደር ከምኡውን ታይገር ፍትሓዊ ተስፉ ደርግ ኣብ መጋቢት 1983 ዝጀመረ ካልኣይ ገጽ ወፍሪ ቀይሕ ኮኸብ ኢሉ ዝሰመዮ ሻብዓይ ወራር መዓስ ተዛዚሙ
1: ኣብ መፋረቕ ናሓሰ 1983
0: ሙሉእ መልሲ ደርግ ኣብ መጋቢት 1983 ዝጀመረ ካልኣይ ገጽ ወፍሪ ቀይሕ ኮኸብ ኢሉ ዝሰመዮ ሻብዓይ ወራር መዓስ ተዛዚሙ እያ ትብል ነይራ ኣብ መፋርቕ ናሓሰ 1983 ሙሉእ መልሲ ረኺቡሉ ሓራይ ሕጂ ድማ ኣብ ናይ መወድእታ ሕቶ ኣብ ራብዓይ ሕቶ ኢና ንሰግር ዘለና ዓብዱልመናን መሓመድ ኑር ጸላኢ ከም ግብረ መልሲ ናይቲ ኣብ ስርሒት ፈንቅል ዝወረዶ ስዕረት ኣብ ልዕሊ ሰላማውያን ሰባት ዘውረዶ ህልቂት እንታይ ተባሂሉ ይጽዋዕ
2: ቅብጻት ትብ
0: ሙሉእ መልሲ ጸላኢ ከም ግብረ መልሲ ናይቲ ኣብ ስራሒት ፈንቅል ዝወረዶ ስዕረት ኣብ ልዕሊ ሰላማውያን ሰባት ዘውረዶ ህልቂት እንታይ ተባሂሉ ይጽዋዕ መልሲ ቅብጻት እዩ ናይ ክላስተርን ናፓልን ቦምባታት ብምድርባይ ልዕሊ 200 ሰባት ዝሃለቐሉ ቅብጻት ይበሃል ማለት እዩ ሙሉእ መልሲ ረኺቡሉ እሰይ መድሃነ ስፍሓት ዞባ ሰሜናዊ ቀይሕ ባሕሪ ኣስታት ክንደይ ይበጽሕ
3: 34,236
0: ሙሉእ መልሲ ስፍሓት ዞባ ሰሜናዊ ቀይሕ ባሕሪ ክንደይ እዩ 34,236 ትርብዒት ኪሎ ሜትር ይትመልስ ሳልሕ ዑስማን ንዑ ዞባ ፈሮ ብብዝሒ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝፈርን ዝሃልኽን ተፈታዊ ፍሩታ እንታይ እዩ
2: ብርጭቅ
0: ሙሉእ መልሲ ብብዝሒ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝፈርን ዝሃልኽን ተፈታዊ ፍሩታ እንታይ እዩ ነራ ሕቶ መልሲ ብርጭቅ ኣብ ከባቢ እምበረሚ ከምኡውን ክሳብ ሽዕብ ብብዝሒ ይፈርሞ ፍትሓዊ ተስፉ መግዛእቲ ኢጣልያ ኣብ 1890 ዓመተ ምህረት ኤርትራ ግዛኣተይ ኢሉ ድሕሪ መእዋጁ ርእሲ ከተማኡ መን ክትከውን እዩ ወሲኑ
1: ባፅዕ
0: ሙሉእ መልሲ መግዛእቲ ኢጣልያ ኣብ 1890 ዓመተ ምህረት ኤርትራ ግዛኣተይ ኢሉ ድሕሪ መእዋጁ ርእሲ ከተማኡ መን ክትከውን እዩ ወሲኑ ያነራ ሕቶ መልሲ ድማ ባፅዕ እምባርከስ ዝኸበርኩምን ዝኸበርክን ተኸታተልትና መደብ ውድድር ታሪኻዊ ፍልጠት ቦያ ኣብ ናይ መዛዘሚ መድረኽ ዝተኻየደ ውድድር ኣብዚ ተዛዚሙሎ ዝመፅእ ብናይ ሽልማት ምዕዳል መደብ የራኽበና ክሳብ ሽዑ ሰናይ ፀንሖት

ኣብ ሽልማት ጉያ ተምሃሮ ሰልሳይ ኮይኑ ዝተዓወተ ዓብዱልመናን መሓመድ ኑር ከምኑ ዘባ ኣብ ዓመት መፃረይ ድማይ መፃረይ ድማይ ድምቕ ዝበለ ዳኸይድ ንዓብዱልመናን መሓመድ ኑር ካልኣይ ኮይኑ ዝተቃወተ ፍትሓዊ ተስፉ ንዘባ ናቕፋ

ኣብ ወንበር ሃማተ ብፃይ ሰላሕ መዲን ይቕንዴልና።

ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ፅባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድንቕ። መብዛሕትኡ እቲ ዕዮ በቶም ኣብ እስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንፅባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ፅባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓለም ስነ ጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይፀንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደሉ እዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ዝሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዝሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱ ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላስል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኻትን ቤተልሄም ፍጹምን

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክልወና እዩ። መሪፅናዮ ዘለና መፅሓፍ ድማ ሳሕሊ ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕታም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓይ፣ ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋ

0: ባሽ ዘበረከተ እዩ። ብዘይክኡ ድማ ኣዝዮም ስሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ ብ 1986 ፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን ናይ ታሪክ ተመራማራይ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ኣብይ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብይ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ምዕድም ስለምንታይ ዝሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃል መጠይቕ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሪ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃል መጠይቕ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ 99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶ እውን ነዚ ዝገልፅ እዩ። ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታ ነትብል ሕቶ ከ ናብኣ ሕጂ ብቐጥታ እቱ ምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና እታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ውጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደሓደ እውን ኣብ ማእከላይ ጨንፍር ባህሊ ከለኹ ዝፅሓፍክዎን ዘየእተኽዎን ኣብታ ቀዳመይቲ ዘእተኽዎን ነረን ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደሓደ ዝተወሰኮ ስለ ዝነበረ ዩ ካልኣይ ሕታም ኮይኑ ማለት እዩ 2006 እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 እያ ከም ዝበልናዮ። ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ። ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኽላ ምኳና። ካልኣይ ከዓ

0: ብርኢቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮት ወለዶ ምናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ኣይነግርን ስለ ዝኾነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ክጥሞ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ እዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡሎ ዩ ናይ ብሓቂ ከ ሓቆም እዮም እየ ብኡ ምክንያት ንዝበዝሕ እዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ እዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረየ ኣለኹ መእተወታት ገይረሉ ኣለኹ በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ሓሰብካላ ኩነት ከመያ ነራ
0: እንታይ ያ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፀ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ናንሽን መዝሙር ኤርትራ ጥራይ እያ ኣርእስታ ኤርትራ መዝሙር ኤርትራ ኮይና ጥራይ እያ ወፅያ ቅድሚኡ ካብ 84 ናት ሒዙት ሓሳብ ሕጂ እውን ከምዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲ እቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ይብሎ ኣነኒ ኣሮንተኪኣሮንተኪ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጭንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ይኸይድ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስከዱ ብኡቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትክጅለ ኢና ንራኸብ ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሐቅ ኣብርሃም ተጋዳላይ ይስሐቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃቦ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹ ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣሃዱ እዮም ሕጂ ክሰርሑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ረኪብ ያ ነታልካ ኒዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪብ ያ ሞስምዓ እያ ክትፅሕፈላ ይብለኒ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻብ ግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ

0: ባርክ ፅሕፈላ ኢለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም
1: ዘላእወ
0: ኣብታ ዜማ እቲኣ የ ፅሕፎ ዘለኹ ሕጂ ዝቓላት ስሪ ዝድልዝ ኣለዎ ኣዚ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ከተእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦ መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8986 እየ ኣበጊሳያ እታ መዝሙር ትቐርብ ኣብ ብራዊ ይብል እዩ ኣብቲ በዓል መኽፈቲት ናይቲ ምሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሕትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ደሎ ከመላ ኢሉ የስተፈለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂር ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብሂሉ ላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኮይከለትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ተ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃይዱ ኣዋሃይዱ ተኻልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማ እቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ 86 እና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምቲ ጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ቲ መንፈስ ናይታ ኣብ እዝኒ ዝበፅሐት
0: እወ
1: ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ ያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ካ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ካ ክቅየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ቲ ካልኣይን ሓድነታን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን
1: ሓዚርኩም
0: ኤርትራ ናፃ ክትከውን ምኳና ኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና ማዓሲና ናፅነት ንኾን ኣይንፈልጥን ግን ከምዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፅናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ተኪእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ጉንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበ ኣይነበረ ዳሓርዩ ተዋሂዱ ኩሉ ስርኣየ ተነገይርዎ ከምዚ ጌርና እያ
1: ሙዚቀኛታት ናቶም እዳወሰኹ
0: ወይመስርሕ ንሱ እዩ ታሪክ ክብል ኢለ እዩድሓር ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህሉ ኮይኑ ስለዝኾነ ሕሉፍን ህልውን ኮይኑ

0: ለዘሎ ብናይ ሕሉፍን ህሉውን ቃላት ክቅየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት እያ 33 ዓመት ኮይኑ በዚ ኣጋጣሚ ዝኽብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ 33 ዓመት ገርና ኣለና ብካሴት እዩ ብዙሕ ግዜ ዝዝመር ትዝመር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዎ ኣለዉ ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘመር ተባሂልና ክንዝምረሉ ዝግባአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘላ እዛ መዝሙር ምስ ናፃ ኤርትራ ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ ተመዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ ተመዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር
1: ይግብኣምናልባት
0: ኣብ ዓብዪ በዓላት ምዋሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ
1: ካብተና ገደስቲ ድበሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እዩ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ተሓሳቡ ግጥምታት ከተዝተማቕሮ ከለካ ዝያዳ ዓመቑ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ እያ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምሰድ መፀ ዋላ እቲ ዝተረፈ እውን ብጌጋ ይክኾን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥበ ብመምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾነ ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህው እዚ ኣነት ስምዒት ፈጢሩለይ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ እቲ ኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 99.8 ካብ ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወን ናፅነት እዩ ኤርትራ እጅ ነዚኦ ክገልፅ ፍትነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእቱ በፅሒ ወቂዕ እዩ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማዕታትና እሰይሰይ ኤርትራ ንብልብልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማዕታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፁ እዩ ፈሪዱ ንሱ እዩ ዳኛ
1: ስለዚ ዜማ መን ዜማ ሰሪሕዋ
0: ዜማ ኣሮን
1: ኣሮን
0: ናይ ኣሮን እያ
1: ፅቡቅ
0: ከም ዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት ስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ዝብል ነገራት ወካሊ ትምህርቲ እዩ መሰለት ወይ ድማ ቅጀላ ከዓ ትፈጥር እዩ ካብ ምንታይ እትውገስ ኣብቲ ማሕበራዊ ጉዳይ ክለካ ኢኻ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ስፊርካ ኣለካ ካበያ ትውገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃው ነይሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ይሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕልቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮር ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየ ነሩ ነዚ ግምት ምእታዊ ከዓ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወላ ዓቢሉ ንኣራ ግዛኣቱ ማለት እዩ ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕሊ ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ እዚ ከዓ መቐፀልቲኡ እዩ ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ እዚኣታ ናይ ደርፊ እያ እዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካን ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወ እዩ ዝኸይድ ኣብቲ እዋነት ምስቲ ብዙሕ መሳርሒ ዘይብልካ ምኳንካ ምስቲ ግዜ እውን ዕድል ዘይህብ ምኳኑ ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመሎ ኣበናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን ምክንያቱ ወታደራዊ ኩነታት ዕቢኢልካ ኣይኮነ ግን እሱ ከይመፅእ ከዓ ተቀዳዲምካ ክሰርሐ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝደረፍ ዝተበጊሰ ፅርግያ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፊ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓ ኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ትብልዚ ዳርጋ መፅሓፍ እያ እዚኣ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ትገረመኒ ብዙሕ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ወራር ኣብቲ ግንባር ሓልሓል ኬድኩም ከተቕርቡን ገለን እዩ ነይሩ ሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣውጁ ዝተካየደ ወራራት ስለዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላእ ብኡ እዩ ሰላሕታ ሰላሕታ ኣካይድዎ

0: ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ። ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒሑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ። ምክንያቱ ሰራዊት እቲ ውግእ ዝሒሉሲ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትትሃኑ ደኺሙ እዩ። ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ። ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያት ሓሳብ ትመፀኒ ለይቲ ኣብ ጉዕዞ ዝኩሉ ንኸዶ ዘለና ሰ ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ ሲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝኩሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፋ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ምፅሓፍኩ ንግሆ ማለት እዩ ተሓሲበ የ ዝነበርኩ ብሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፈ ወረቐሲ ምስቲ ምስ ሰብ መራኸቢ እዩ። ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ኩሉ ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወት ኩሉ ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሕፈ ኣለኹ ሞ እስኪ ዜማ ውፃእ ኣላ ክትሕግዘና ንፅባሕ ከነቕርባ ኣብቲ መደብ ይብሎ ወት ኩሉ ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢ ላ ንኩላ ክኾን ዝኽእል ዜማ ኣውፅኢ ላ ሕጂ ኣነ ዝተረፋነ ነረን ዝሓስበን ክፃፈን ዝደሊ ንፅባሒቱ ከይድ ምስ ሓደርና ንሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ከ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልቲ ላ ኩሉ ሰዕ ንብሎ ነገር እኮ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዝኩሉ ምድርን ሰማይ እንተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለ ስበልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተላ መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ኣይትኽእልን ኢኻ ሽዑ የላን ኣብዚ ኣብዚኣ ክትብላ ኣይትኽእልን ኢኻ
1: ኣብቲ
0: ዕላማ ጥራይኻ ግንዛ መዓልቲ እዚኣ 24 ግንቦት 1991 ኮይና
1: ፍልይት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምቲ ስኒት ስኒት ገደና ሓደ ኢድ ብሎ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣብ ኩለን ተን ደርፍታት ካሲ ብሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገርመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ነቱ እቲ እምነትካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ እስከ ብዛዕባ እዛ ግጥም እንታይ ትብለ ንሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለምስ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፈ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ እየ ነቲ ዝኸድኮ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅለቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ ሰብ ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ መተኸልኩ
1: ሸኸልእዚኣ
0: ተ መንቀሊታ መበልኩ ስለዚ ነዚኣ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ዎ ማእከል ስሕበትና ግን
1: ንሳያ
0: ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና ኢት ማሕከል ማእከል ስሕበትና ዝገብራ ሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተትውስከሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ
0: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕሞኡ ክጅምር እቲ ግብረ መልሲ ፅቡቅ እዩ ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም እቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይን ድዩ ናይ ንባብ እንድዩ ከም በዓል ዓዋቴ ከም በዓል ሳሕል ንባዕላ ዕዳሎኒ
1: ኣባፈጣር
0: ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካኣሎ ስጋ ቆንጥያ ከም ዝበልካዮ ሕጂ እቲ ግብረ መልሲ ፅቡቅ እዩ ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
1: ልካ ሃይለቪዘን ዝገበራ
0: ኣብታ መእተዊ ገይረያ ዘለኹ ሃይለቪዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ ዝግጥምታትና ዝፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕንቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቅ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታ ውን ስለዝገበርና ኣላ ተቀደምቲ መምረቕታ ውን ኣይፈለጥን ነይሩ መምረቕታ ውን ስለዝተገብረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተካኢሉ ግን ትግብረ መልሲ ፅቡቅ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት
1: ታይፅበብድሕሪ ሕጂ
0: እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ

0: ከዓ ብፍላይ ዝመፅናዕቲ ናይ መስን ምልቀስን መፅናዕቲ ናይ ኣፋውስን ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ይሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢሉክሉ ሕጂ ብኡ ምክንያት ክፅሕፎ ዝሓስብ ህሉ ድመንጥዕና ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ተኩሮይ ኣብኡ እዚ ሕዘ ዘለኹ መፅናዕትን ንምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክበሎ ኣብኡ ሕጂ ዝያዳ ግሂበ ዘለኹ
1: ወፅቡቅ ንሎሚ በዚ ክንዛዝን ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቕኒለ
0: ኣነ እውን ኣዝዩ የመስግን ይቐኒለ ይስባለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዘም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላስል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ክልተ ደቂ ኣንስትዮ ተቐዳደምቲ ክስመ ሰሚዕና ንኸውን ኢና። ንኡስ መደብ ዘዋረት ካሜራ እዚ ሰሙን እዚ እምበኣር ንተቐዳደምቲ ኮርሶ መኪና ሲና በረኸትን ቤተልሄም ፍጹምን ሒዛትልናያ ክትቀርብ። ፊልምታት ናይ መወዳእታ መልክዖም ሒዞም ክንዕዘብን ከለና ኣብ ገለ ስራሕ ኣርትዖት፣ ኣብ ገለ ኩርናዕ ጽባቐን ብርሃን ስእልን፣ ኣብ ገሊኡ ፈጠራውነት እቲ ዛንታታት፣ ኣብ ገለ ድማ ንሜላ ኣወሳስኣ ተዋሳእቲ ነድንቕ። መብዛሕትኡ እቲ ዕዮ በቶም ኣብ ስክሪን ዘይቀርቡ ድሕሪ መጋረጃ ኮይኖም ንጽባቐ እታ ስራሕ ዝዓዩ ክኢላታት ዝዓምዎ ስራሕ እዩ። ስለዚ ድሕሪ መጋረጃ ኮይኖም ንናይ መወዳእታ ጽባቐ ፊልምታት ዝሰርሑ ሰብ ሞያ ዝዓይዎ ዕዮ ኣብ ንኡስ መደብና ዓነብ ነጥበብ ዝቐርብ ትሕዝቶ መደብ እዩ። ንኡስ መደብ ፍኖተ ህይወት ናይ ዝሰሙን እዚ ንገዲም ተጋዳላይ በረኸት ወልደ ሚካኤል ክኢላ ካሊብሪ ማለት ምስራሕ ሰብ ሰርሖ መሓውር ስንኩላን ክተላልየና እያ። ኣብ 1977 ተሰሊፉ ነዊሕ ከይጸንሐ ስንክልና ዘጋጠሞ ተጋዳላይ በረኸት ኣብ ፖርት ሱዳን ንሕክምና ኣብ ዝኸደልዩ ሞያ ካሊብሪ ተማሂሩ። ብዘካዚ ኣብዚ እዋን እዚ ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዝሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ፣ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሓሙሻይ ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዎ መደባት እቲ ቐዳማይ ንእዋናውያን ምህዞታትን ረኽበታትን ዝደስስ መደብ ዜና ቴክኖሎጂ ክኸውን እዩ። ኣብቲ ካልኣይ መደብና ምስ ንኸይድ ድማ ብፍሉይ መደብ ግዳያት ኣልጎሪዝም ኢልና ኣርእስቲ ሂብናዮ ዘለና መደብ ይኸውን። ኣልጎሪዝም ብዙሕ ግዜ ካብ ትጥቀስ ሓንቲ ካፍተን ንቴክኖሎጂ ንማሕበራዊ መራኸቢታት ሕጂ ኣብዚ ሕጂ ግዜ ንኤኣይ ዝውክል ቃል እዩ። ኣልጎሪዝም እንታይ ማለት እዩ? ግዳያት ኣልጎሪዝም ወይ እሱራት ናይ ኣልጎሪዝም ዝበሃሉ ተጠቀምቲ ማሕበራዊ መራኸቢታት ከ ከመይ ድበሉ እዮም? ኣልጎሪዝም ከ ንዓይን ንዓኹምን ንኽገዝኣና ፈቓደኛታት ዲና? ብፈቓድና ዲና እው ዘለና ዋላስ ካብ ፈቓድና ወፃኢ እዩ? ካብ ፈቓድና ወፃኢ እንተኮይኑ ኸ እንታይ ክንገብር ኣለና ዝብል ሓደ ፍልይ ዝበለ ኣስተምህሮ ንሎሚ ተዳልዩ ካብ ዘሎ መደብ እዩ። ናብቲ ተዳልዩ ዘሎ ፈላሚ መደብ ከብለኩም እምበኣር ሰናይ ምክትታል።

ባቭሎክ እውን ሓንቲ ኣብ ኢድ ትእሰር ሰዓት መሳሊት ተኣሰሪት ወይ ዊራብል ንብረት እያ። ጥቕማ ግን ከምተን ንጥቀመለን ዘለና ንሰዓት ወይ ስፖርታዊ ንጥፈታት ዘይኮነት ጠባይ ክህልወካ ትገብር መሳርሒት እያ ይብሉ ኣለዉ። ጠባይ ደበልኩም እወ ይፅናሓለይ ድሓር ይርክበሉ እናበልና ግዜ ንመጥጥ ሰዓት 4 ክትስኤልካ ቁሩብ ክድቅስ እናበልካ ስልችውችው ዝብለካ እንተኮይኑ ፓቭሎክ 3 ንዓኸኣ ወይ ንዓኺኣ። ከምተን ካልኦት ዲን እናበለት ተተንስእ ወይ ተዘኻኽር ዘይኮነት ቁሩብ ሕይል ዝበለ ኤሌክትሪክ ብምፍናው ቅንጡ ተብለካ እሞ ከይፈተኻ መደባት ክኸተግብር ትገብር እያ ይብሉን ኣለዉ።

ማስት ዛ ንብረት መጀመርያ ቫይብሬት ትገብር እንተዘይ ሰሚዕኻ ድምፂ ትገብር ኣብ መወዳእታ ግን ተዘዛቢላ ብምቕንጣው ከምዝስማዓካን ናብ መደባትካ ከም ትጎይን ትገብር እያ ይብሉ ኣለዉ። ኣላርም ምስማዕ ንዝኣበኹም እንታይ ደኣ ክንገብር ወረ ምቕንጣው እንተደይ ሰሚዕኹም ከማን ኣብ ፓቭሎ 4 ካልእ ሒዝና ክንመፂና እውን ድብሉ ደለዉ መስሉ እሞ ኸ ደኣ ኣብ ከባቢናኸ ፓቭሎክ ዘድልዮ ሰብ እንተልዩ ኣድዩና ንምስዳድ ከዓ ቅሩባት ኣለና።

ብቀደም ዘመን ብኤሌክትሪክ ዝሰርሕ ኣዝዩ ዓብ ማሽን ወይ ናይ ኤሌክትሮኒክ ኣቑሑዩ ነይሩ። ሎምሎም ድማ ሰዓትና፣ ሞባይልና፣ ፀኒሑ ድማ ካቲምና ወዘተ ዳርጋ ኩሉ ብቻርጅ እዩ ዝሰርሕ ዘሎ። እሞ እንታይ ተረፈና ደበልኩም? ፅፍሪ ደቂ ኣንስትዮ ተበልናኩም ከ

ፅፍሪ ደቂ ኣንስትዮ ኣብ ክንዲ ደጋጊምካ ሎሚ ቀይሕ ፅባሕ ፃዕዳ ኣዝማልቶ ዝልከብ ብቻርጅ ዝሰርሕ እሞ ኣብ ደለኻዮ እዋን ዝደለኻዮ ሕብሪ ክትገብረሉ ዘኽእል ቴክኖሎጂ ናብ ዕዳጋ ቀሪቡሎ። እዚ ብናይ ሞባይል ኣፕሊኬሽን ክትቆፀሮ ዘኽእል ክሳብ 400 ዝተፈላለዩ ሕብርታት ዘለዎ ፅፍሪ ኣብ ክዳንን ስታይልን ተቐይረሉ ግዜ ደስ ዝበለካ ኣብ ደስ ዝበለካ እዋን ሕብሪ ፅፍሪ ክህልወካ ዘኽእል ኣብ ዓይኒ ደቂ ኣንስትዮ ከኣቱ ግዜ ዘይወሰደሉ ምህዞ ኮይኑሎ። እቲ ዘገርም ሓደ ሕብሪ ወሊዑ ትም ዝብል ጥራይ ዘይኮነ እንኮላይ ከም መብራህቲ ናይ ፅሕዲ ልደት ዝቀያየር ሕብሪ ክውልዕ ዘኽእል ምዃኑ እዩ።

ደጊም ሰዓተይን ሞባይለይን ቻርጅ ክገብር ጥራይ ዘይኮነ ሓንሳብ ተጸበየኒ ጽፍረይ ቻርጅ ክገብረ ዝበሃለሉ እዋን ዝመጸና ይመስል። እሞኸ ዳኣ ተዓዘብቲ ድሕሪ ጽፍርኸ እንታይ ቻርጅ ዝግበር ይኮን እዩ ክመጸና ደበልኩም? እስከ ኩልና ንገምት። ብዝኾነ ዋጋ ናይ ሓደ ባኮ ኣስታት 1500 ናቕፋ በጺሑ ኣሎ።

እዚ ክትከኣተልዎ ፅናሕኩም ንሎሚ ካብ ዝተዳለዉ ዜናታት ቴክኖሎጂ ነይሩ። ስዒቡ ተዳልዩ ዘሎ ድማ እቲ ትንተናዊ ወይ ኣስተምህራዊ መደብና ክኸውን እዩ። ኣብ ናይ ሎም መዓንቲ ንትንተናን ንኣስተምህሮን ቀሪበዮ ካብ ዘለኹ መደብ ድማ ብዛዕባ እሱራት ወይ ግዳያት ኣልጎሪዝም ዝብል ይክኸውን። ባዕልኻ ፈቲኻ ትገብሮ ነገር መብዛሕትኡ ግዜ ኣየጣዕሰካን እዩ። ፈቲኻ ኢኻ ትገብሮ ዘጣዕስውን ነገር የብሉን። እንተ ደኣ ከይ ፈተኻ ትገብሮ ኣለካ ሓደ ነገር ግን ምናልባት ከምኡ ምግባርካ ውን ከጣዕሰካን ደይትቕበሎን ክትከውን ትኽእል ኢኻ። ሓደ ካፍቲ እዚ ነገራት ዘጋጥሞ ዘሎ ኣብ ዓለምና ከዓ ጉዳይ ኣልጎሪዝም እዩ። ንምዃኑ ኣልጎሪዝም ማለት እንታይ ማለት እዩ? ኣልጎሪዝም ግዳያት ዝገብሮም ዘሎ ተጠቀምቲ ቴክኖሎጂ ብሓፈሻ ማሕበራዊ መራኸቢታት ከ ብፍላይ ከ ከመይ ይመስሉ? ንሕና ኸ ኣብዚ ነገር እዚ ነብስና እቲና ክንሪኦ ከለና ካብቶም ናይ ኣልጎሪዝም ግዳያት ንኸውን ዘለና ዲና ወላስ ነዚ ኣዝዩ ብደቂቕ ወይ ብረቂቕ ዝበሃል ኣካይዳ ናይ ክኢላታት ናይ ስነ ኣእምሮ ዝተደገፈ ደቂ ሰባት ኣእምሮኦም ብኸመይ ይሰርሕ ተደጊፉ ዝስራሕ ዘሎ ናይ ቴክኖሎጂ ናይ ማሕበራዊ መራኸቢታት ኣካይዳ ኸ ነፃ ዲና ወይ ካብ ንዕኡ ክንቃለሶ እንተኮይና ኸ ክንፈልጦ ዝግባአና ነገር እንታይ እዩ ዝብል ተዳልዩ ዘሎ ናይ ሎም መዓንቲ መደብ እዩ። እቲ መደብ እምበኣር ብከምዚ ዝስዕብ ኣደ ዘለኹ ንከኣትሎ ኣብ ናይ ሻብዓይ ምዕራፍ መደባትና ካብ ዘቐረብናዮም ሓደ ካብቶም ዓበይቲ ዝነበሩ ዜናታት እታ ኬሊ ዝተባሃለት ውልቀ ሰብ ንትካል ሜታን ኢንስታግራምን ከሲሳቶም ከም ዝነበረት፣ እቲ ክሲ ናብ ላዕሊ በፂሑ ኣብ ቤት ፍርዲ ገበነኛታት ኮይኖም ስለ ዝተረኽቡ ንኬሊ 6 ሚልዮን ዶላር ከም ተካሓሰት ገሊፅና ነርና። ምናልባት እዚ ሓደ ካብቶም ኣብ ዓለምና ንመጀመርያ ግዜ ሓደ ናይ ማሕበራዊ መራኸቢታት ትካል ተኸሲሱ እሞ ገበነኛ ኮይኑ ስለ ዝተረኽበ ዝተዋህበ ውሳነ ናይ ቤት ፍርዲ እዩ ነይሩ። ኬሊ ግን እንታይ ኣየላ እንታይ ኢላ ኢኸ ከሲሳ ነይራ? እንተ ዳ ኢልና ኣብዚ እዋን እዚ ማሕበራዊ መራኸቢታት ዝጥቀምሉ ዘለዉ ኣገባባት ወይ ናይ ኣልጎሪዝም ኣገባባት ክሳብ ክንደይ ሓደገኛ ምዃኑን ኬሊ ሓንቲ ካብቶም ብቢልዮን ወይ ኣማኢት ሚልዮናት ዝቕፀሩ ክኸሱ ዝግብኦም ሰባት ምዃኑ ኣብቲ እዋን እቲ ገሊፅና ነርና። ማሕበራዊ መራኸቢታት ንህዝቢ ወይ ንተጠቀምቲ ብሓፈሻ ናብ ውልፋት ናይ ማሕበራዊ መራኸቢታት ንክገብርዎም ካብ ዝጥቀምሉ ሓደ እቲ ብኣልጎሪዝም ዝፍለጥ እዩ። ኬሊ ንሜታን ንኢንስታግራምን ኣብ ዝኸሰትሎም ግዜ እንታይ እዩ ነይሩ? ኣብ ግዜ ቁልዕነተይ ኢንስታግራም ከምኡውን ሜታ ናይ ሕጂ ሜታ ናይ ሽዑ ፌስቡክ ማለት እዩ ክጥቀም ኣብ ዝጀመርኩሉ ግዜ ነብሰይ ከም ዘ

ናኣስኩ እዚ ኮንፊደንሰይ ከም ዘጥፋእኹ ወይ ርእሰ ምትእማን ከም ዘጥፋእኹ ብኡ ኣቢለ ከዓ ነብሰ ትሕትና ተሰሚዕኒ ካብ ብፆተይ ዝተሓትኩ ኮይኑ ከም ዝዓበኹ እዚ ከዓ ንልዕሊ 20 ዓመታት ካብ 15 ክሳብ 20 ዓመታት ኣብ ዘሎ ሂወተይ ከም ዘባኾኖ ሞ ኣብዚ እዋን እዚ ከዓ ናይ ስነ ኣእምራዊ ፀቕጢ ገይረ ኣለኹ። እዚ ከዓ ብሰንኪ ኣልጎሪዝም ወይ ብሰንኪ ፌስቡክ ምጥቀመ እዩ ኢላ ከም ዝኸሰሰቶም ኣብ ዝሓለፈ 2026 መጀመርያ ከዓ እዚ ነገር እዚ ናብ ቤት ፍርዲ ከም ዝቐረበ ቤት ፍርዲ ንትካል ሜታ ብፍላይ ንዋና ሜታን ኢንስታግራምን ዝኾነ ማርክ ዛከርበርግ ኮርት ወይ ኣብ ቤት ፍርዲ ቀሪቡ ገበነኛ ኮይኑ ከም ዝረኸቦ በዚ ከዓ 6 ሚሊዮን ዶላር ከም ዝተካሕሰት ርኢና ነርና። እዚ እንታይ ማለት እዩ? ኣብዚ እዋን እዚ ኬሊ ንሜታ ንኢንስታግራም ክትከሶም ከላ ነቲ ኣልጎሪዝም ወይ ነቲ ዝጥቀምሉ ኣገባባት እያ ከሲሳቶም። እዚ ክኽሰሱ ከም ዝኽእሉ ንመጀመርያ ግዜ እዩ ናይ ማሕበራዊ መራኸቢታት ትካላት ተኸሲሶም ኣብ ቤት ፍርዲ እሞ ገበነኛት ኮይኖም ተረኪቦም ዘለዉ። ስለዚ ብዛዕባ ኣጠቃቅማ ማሕበራዊ መራኸቢታት ብዙሕ ግዜ ኣብ ሻባዓይ ምዕራፍ መደብና ዓብ ሸፈነ ዝሃብናዮ ብፍላይ ኣፍታ ነዚ ኣመልኪታ ቀሪባ ዝነበረት ናይ ዶክመንተሪ ፊልም እውን ክልተ ክፋላት ኣቕሪብና ነርና ኢና። እዛ ብሶሻል ዳይላማ ትብል ዝቐረበት ሞ ኣብ መደብና ሰፊሕ ሸፈነ ሂብናዮ ዝነበርና ብዛዕባ ማሕበራዊ መራኸቢታት ዝገብሩ ኣሰራርሓ ሕቡ ኣሰራርሓ ዝጠቅስ እዩ ነይሩ። ሓደ ካብቲ ብዙሕ ግዜ ዝጥቀስን ንኬሊ ከም ኣብነት ዝኾና ከዓ ማሕበራዊ መራኸቢታት እንተደኣ ክትጥቀመሎም ጀሚርካ ንክትገድፎ ከምዘይኮንካ ከምዘይትገድፎ ገይሮም ከም ደስርሑካ እቲ ትደልዩ ኣቐዲሞም ፈሊጦም ንሱ ጥራይ ከም ዘምፅልካ ኮነ ኢሎም ኣወላፊ ከም ዝገብሩካ። ምክንያቱ እቲ ኣወላፊ ዝገብሮ እንታይ እዩ? ንሰባት በቲ ናይ ስነ ኣእምሮ ዘለና ኣተሃናንፃ ወይ ባህርያት ደቂ ሰባት ሓንጎሎም ወይ ኣእምሮኦም ከመይ ገይሩ እዩ ዝሰርሕ ተባሂሉ ኮነ ኢሉ ተፀኒዑ እዚ ከዓ ኣወላፊ ከምዝኾኑ ከም ዝገብርዎ ኬሊ ከዓ ነዚ ተጠቂማ ኣብ ክሳ ከም ዝቐመጠቶሞ እቲ ክሲ ብሓፈሻ ከዓ ንዝሓለፈ 15 ዓመታት ግዳይ ጌርኩምኒ ኢላ ኣብ መወዳእታ ከዓ ከምዚ ክጠቕሶ ዝፀናሕኩ ክሳብ መቕፅዕቲ ከይዶም ማለት እዩ። ብድሕሪኡ ብዙሓት ውልቀ ሰባት ብዙሓት ትካላት እውን ነዚ ነገር እዚ ይስዕብዎ ከም ዘለዉ፣ ሓደሽቲ ክስታት ናብ ማሕበራዊ መራኸቢታት ይመፁ ከም ዘለዉ፣ ብዙሓት ሃገራት ማሕበራዊ መራኸቢታት ይዓፅዋ ከም ዘለዋ ክሳብ ሕጂ ከም በዓል ኣውስትራልያ ሃገራት ኤሮጳ ከም በዓል ሽወደን ዝርከብኦም ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 13-15 ዓመታት ይኽልክላ ከም ዘለዋ ሓደ ካፍቲ ድመፅ ዘሎ ውፅኢት እዩ። ኣብዚ ንሪኦ እምበኣር ኣልጎሪዝም እንታይ ማለት እዩ? ንሕና ኸ እንተ ብደቂቕ እንተ እዚ ነገራት እዚ ነስተውዕሎ ዶ? ወላ እኳ ኣባና ይብፃሕ፣ ግን ኣብ ብዙሓት ክንሪኦ ከለና ግዳያት ናይ ኣልጎሪዝም ዝኾኑ መንስያት ምዕራብ ብፍላይ ስለምንታዮም ወይ ብኸመዮም ግዳያት ኮይኖም ንዝብል ገለገለ ክንጠቅስ ኢና። ሓደ ካብቲ ደ ሶሻል ዳይላማ ትብል ዶክመንተር ኣብ መደብ ቴክ ኢንሳይት እውን ኣብ ክልተ ክፋላት ዘርዚርና ዘቕረብናያ ትብሎ እንተደኣ ኣላ ንሓደ ኣፕሊኬሽን ናይ ሶፍትዌር ወይ ኣፕሊኬሽን ናይ ኮምፒውተር ክኸውን ይኽእል፣ ኣፕሊኬሽን ናይ ሞባይል ክኸውን ይኽእል፣ ብነፃ ከይዓደግካ እንተደኣ ትጥቀመሉ ኣለካ ኮንካ እስኻ ኢኻ ትድሽየጥ ደሎ እያ ትብል ነይራ። እዚ እንታይ ድብል ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ፍርያት ኢኻ ተመሊስካ ክረአ ዝክእል እዩ ማለት እዩ። ሕጂ እንታይ ና ንብል ዘለና ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ንስኻ ኢኻ ትፍርያት ኢና ንብል ዘለና። እዚ ብኸመዮም ንዝብል እውን ከምቲ ዝጠቐስኮ ተመሊስኩም መደባት ቴክ ኢንሳይት ኤርትራ ክትሪእዎ ትኽእሉ ኢኹም። ነዛ ነገር እዚኣ እንተደኣ ብነፃ ይጥቀመላ ኣለኹ እንታይ እዩ ድሽየጥ ደሎ? እቲ ፌስቡክ ክኸውን ክእል እቲ ናይ ማሕበራዊ መራኸቢታት ወናኒ ንሓደ ነገር እዚኣ ሽጠለይ ኢሉ እዩ ዝህቦ ደሎ። ሽጠለይ ክብሎ እንተደኣ ኮይኑ ከዓ ክኸፍሎ እዩ። ስለዚ ኣታዊኡ ከዓ 900ዊት ኣታዊ ናይቲ ማሕበራዊ መራኸቢታት ናይዚ ብምሉእ ብነፃ ንጥቀመሉ ዘለና እቲ ኣታዊኡ ከዓ ካብ ምውዕዋዕ እዩ ዝረኽቦ ንብል ኣለና። ስለዚ እቲ ምውዕዋዕ እንታይ እዩ ዝወስድ ደሎ እንትረአ ኢልና ናትና ግዜን ኣቓልቦን ወይ ኣቴንሽን እዩ ዝወስድ ደሎ ማለት እዩ። ስለዚ ፌስቡክ ቀይማ ደላ ኣብዚ እዋን እዚ ኣብ ዓለም ቢሊዮነርስ ዝበሃላ ቀዳሞት ሃፍታማት ትካላት እንተዳ ርኢናየን ናይ ማሕበራዊ መራኸቢታት ወይ ናይ ቴክኖሎጂ ኩባንያታት እየን ዝኾና ዘለዋ። ስለዚ ንዕዳጋ ዘቕርብኦም ደሎ

ሰባት መን እዮም እንተዳ ኢልና ዝተፈላለዩ ትሕዝቶታት እንዳገበራ ዝተፈላለዩ ሃነን ዘብል ንዓኻ ቀልብኻ ድሰርቕ ወይ ቀልብኻ ድወስድ ነገራት እንዳቐረባ ኣብ መንጎ መንጎ ከዓ እትመዋዓውዒ ናይቶም ክሸጡ ዝደለዩ ነገራት እንዳምፁ እሶም ቢልዮነራት ኮይኖም ኣለዉ ንሕና ወይ ተጠቃማይ ዝበሃል ህዝቢ ከዓ ግዳይ ኮይኑሎ ማለት እዩ። ስለዚ ንሕና ግዜናን ኣቐልቦናን ወይ ተጠቃማይ ማሕበራዊ መራኸቢታት ብሓፈሻ ግዜኡን ኣቐልቡኡን ክወስድ ከሎ እቲ ፍርያት ዘፍሪ ንብረቱ ይሸይጥ ኣሎ። እቲ ዋና ማሕበራዊ መራኸቢታት ከዓ ኣታዊታቱ የኸዕብት ኣሎ ማለት እዩ። ስለዚ ማሕበራዊ መራኸቢታት በዚ ስለ ተጠቀሙ ንሰባት እንዳወዳደሩ ክስቶ ረኣዮ ከምዚ ገይሩ ኣብ ከምዚ ተሳኢሉ ስኻ ግና ቤለኻ እዚ ዓይነቱ ትሕዝቶታት እንዳቐረቡ ክሳብ ክንደይ እቲ ማሕበራዊ መራኸቢታት ፍልለያ ምፅኹም ዘሎን ኣብዚ እዋን እዚ ከዓ ኬሊ ዝጀመረቶ ናይ ክስ መደብ ብዓብኡ ብዙሓት ሰባት ክከሓሱ እውን ናብ ቤት ፍርድታት ይኸዱ ከም ዘለዉ እዚ ረኺብና ደለና ፀብፃባት ይሕብር ኣሎ። እዚ ምናልባት ኣብ መሸጣ እንተደኣ ደሊና ከመይ ገይሩ እዩ ዝሰርሕ ኢልና ንርኣዮ። ንኣብነት ኣነ ሓንቲ ላፕቶፕ ደልየ ናብ ጉግል ናብ ፌስቡክ ኣይኮንኩ ናብ ዝኾነ ቲክቶክ ኣይኮንኩ ናብ ኢንስታግራም ናብ ዝኾነ ማሕበራዊ መራኸቢታት ኣይኮንኩን ግን እስኪ ላፕቶፕ ትሕቲ 10,000 ናኣፋ ላፕቶፕ ክንደይ ይህልዋ ወይ ኣይኖት ኾና ኢለ እንተደኣ ሰርች ገይረ እቲ ምስጢር ሕጂ ካብዚ ዝጅምር ኣብ መንጎ ትካላት ናይ ማሕበራዊ መራኸቢታት ወይ ናይ ኢንተርነት ወይ ናይ ዌብሳይታት ዝበሃል ዘሎ ድሕሪ መጋረጃ ዘሎ ኣሰራርሓ ከመይ ይመስል ኢና ከም ኣብነት ጌርና ክንሪኦ። ኣነ እንተደኣ ትሕቲ 10,000 ናቕፋ ዘለዋ ላፕቶባት ኢለ እንተደኣ ደልዮ ቀዳሚት ጉግል እሱ ከምፃለይ ከሎ ብታሕቲ ታሕቲ እንታይ ይብላ ኣሎ ከምዚ ዝበለ ቦታ ኣብ ከምዚ ዝበለ ዩዘር እዮም ድብሎም ሱ ወይ ከምዚ ዝበለ ተጠቃማይ እቲ ኣይደንቲቲ ማች ኢሎም ዝጠቕስዎ ማለት እዩ ከምዚ ዝበለ ተጠቃማይ ናይ ትሕቲ 10,000 ናቕፋ ላፕቶፕ ደሊሎ ዝብል ድሮ ናፍተን ናይ ማሕበራዊ መራኸቢታት ከይድሎ ማለት እዩ። ድሓር ኣነ ጉግል ተጠቂመ 10,000 ናቕፈን ዋግአን ላፕቶባት ርአ ዓፀ ናብ ፌስቡክ እንተደኣ ከይደ ወይ ናብ ኢንስታግራም ወይ ናብ ቲክቶክ ወይ ናብ ካልእ ናይ ዕድጊ ንኣብነት ኣማዞን ክኾን ኽእል ኢባይ ክኾን ኽእል ኢበይ ክኾን ኽእል እንተደኣ ከይደ ልክዓዊ ምስ መፀኻ ትሕቲ 10,000 ናቕፋ ዘለዎን ላፕቶፓት ኣቐዲመን ከም መዋዕውዒ መፀኻ። እዚ ሕጂ እንታይ ካ ትብል ከመይ ገይሮም ፈሊጦም ኣነ ትሕቲ 10,000 ናቕፋ ላፕቶፕ ደልየ ከም ዘለኹ ኢኻ ትብል ማለት እዩ። ስለዚ ኣብዚ እንታይ እዩ ድኸውን ዘሎ እቲ ፕሮግራም እቲ ምናልባት ፒክሰል እዩ ዝበሃል ኣብ ፌስቡክ እንተ መፂና ፌስቡክ ፒክሰል ዝበሃል ኣብ ኢንስታግራም እተ ኢንስታግራም ፒክሰል ዝበሃል ሓደ ረቂቕ ኣገባብ ሓበሬታ ካብ ዌብሳይት ናብ ዌብሳይት ወይ ካብ ሓደ ዌብሳይት ወይ ናብ ማሕበራዊ መራኸቢታት እዩ ዝኾውን ዘሎ ማለት እዩ። ስለዚ እዚ ከም መወዓውዒ ኮይኑ ክመፀካ ከሎ ስኻ ከዓ ወስከዚኣ ኢልካ ትንክፍ ማለት እዩ። ሕጂ እቲ ኣልጎሪዝም ዝበሃል እዚ እንታይ እዩ እንታይ እዩ ደፅንዕ ባህርያትካ እዩ ደፅንዕ። ንኣብነት ክትርኢ ከለካ እንተ ደኣ ውዚኣሳ ገዲሳት እኒኢልካ ቁሩብ ደቃይቕ ናብኣ ደቃይቕ ከማን ክኸውን ኣይክእልኒ ካልኢታት ሰከንድስ እንተ ደኣ ፀኒዕካ እቲ ኣልጎሪዝም ኣሃ ክልተ ካልኢት ሰለስተ ካልኢት ነዛ ነገር እዚኣ ርእዋ ኣሎ ስለዝተ ገድሶ እያ ማለት እዩ ይብል መሊስካ ስክሮል ክትገብር ከለካ ንላዕሊ ክትከይድ ከለካ ከዓ ዘየገድሰካ እንተኮይኑ ቀልጢፍካ ያ ክትሓልፎ ኣሃ እዚ ነዛ ነገር እዚኣ ክልተ ሰከንድ ወይ ሰለስተ ካልኢት ርእዋ ኣሎ ነቲኣ ግን ወላ ሓንቲ ካልኢት ከማና ይወሰደላን ቀልጢፉ እዩ ሓሊፍዋ። ስለዚ እዚ ሰብ እዚ እዚ ተጠቃማይ እዚ ኣብዚ ንብረት እዚ እዩ ዘገድስ ተባሂሉ ኩሉ ግዜ ኣብ ማሕበራዊ መራኸቢታት ኣብ ዝኣተኻሉ ግዜ እሱ ጥራይ ይመፀካ ማለት እዩ። ስለዚ እቲ ኣልጎሪዝም ዝበሃል ኣበይ ኮንካ እንታይ ትጥቀም ኣለኻ እቲ ዝያዳ ዘገድሰካ ኣብቲ ኢንተርነት ምስኣተኻ ወይ ኣብ ማሕበራዊ መራኸቢታት ምስኣተኻ እንታይ እዩ ሪኦም እሱ ጥራይ እዮም ፅልካ ሞ ንስኻ ከዓ ወይ ተጠቃማይ ከዓ ብሓፈሻት ናይ እምሮ ወዲ ሰብ ዝበሃል ብኸመይ ይሰርሕ ስለ ዝፈልጡ ከዓ ነዚ ኩሉ ግዜ ድሌታትካ ክሰዱልካ ይፍትኑ ማለት እዩ። ስለዚ እዚ ከዓ እንታይ ይበሃል ኣይደንቲቲ ማች ይበሃል። ስለዚ ንስኻ ምዃንካ ንኣብነት እንታይ ኢና ንርኢ ኣብ ሓደ ድኳን ንእቶሞ ኣብ ዝኾነ ድኳን ወላ ናይ ኣስመራ ድኳን እንተዳርእናዮ እዛ ካምቻ እዚኣ ክንደያ ኢልካዮ ኣርኢካ ኣራይበል ኢልካ ይተሰማዕኻ ናብ ካልእ ሳልሰይቲ ራብዒይቲ ድኳን እቱ ክትብል ከለኻ
እንኳዕ ድሓን መፅኻ ካምቻ ድያ ደለኻ እነህለት እንተዝብላ እንታይ ንበልና? እቲ ኣልጎሪዝም ኣሰራርሓ ሕጂ እዚ እዩ። ኣብቲ ሓደ ድኳን ኣቲኻ እንታይ ሓቲትካ እቲ ደሆል ሲስተም ወይ እቲ ሙሉእ ሲስተም ፈሊጡሎ ማለት እዩ። እዚ ከምዚ ዝገለፅኮ በቲ ፒክሰል ዝበሃል ኣሰራርሓ ናይ ድሕረ መጋረጃ ኣሰራርሓን እቲ ማች ወይ ኣደንቲቲ ማች ዝብልዎ ብከምዚ ኣትዩ ዝነበረ ሰብ ከምዚ ዝበለ እዚ ከዓ ደሊሉ ሕጂ ዝበሃል እዩ ማለት እዩ። ስለዚ መብዛሕትኡ ግዜ ዘጋጥም መብዛሕትኡ ግዜ ዝረአ እንታይ እዩ እንተደ ኢልና እቲ ናትካ ድሌታት ዝኸድካ እዩ ማለት እዩ። ስለዚ ብሓፈሻ እንታይ ኢና ንብል ዘለና ኣብ ናይ ሎም ማዓንቲ ኣርእስቲ ጠቂስና ንዛረበሉ ዘለና ኣልጎሪዝም ዝበሃል እዩ። ኣልጎሪዝም ሕጂ ትሕቡእ ኣሰራርሓ ናይ ማሕበራዊ መራኸቢታት ወይ ከዓ ናይ ሶፍትዌራት እዩ ኢና ንብል ዘለና ማለት እዩ። ስለዚ እንተ ደኣ ትፈትዎ ዝቐረበካ ኮይኑ ኣብዚ መፀኻዮ ንኣብነት ኣብ ሓደ ገዛ ንኸይድ ሞ ኣብዚ ኸድካዮ እዋን ድሌታትካ እንታይ ዓይነት መግቢ ትበልዕ፣ እንታይ ኢኻ ትፈቱ፣ እንታይ ኢኻ ከመይ ዓይነት ኩነታት እዩ ደስ ዝብለካ፣ እንተ ደኣ ሰባት ቀሪቦም ኢልካ ፀኒዖም ብክብሪ ስለ ዝስማዓካ ድሌታትካ ከም ዝፈለጡ ስለ ትፈልጥ ነቲ ቦታ ትፈትዎ ኢኻ። ስለዚ ማሕበራዊ መራኸቢታት ዝጥቀምሉ ሕቡእ ኣልጎሪዝም ወይ ኣሰራርሓ ከዓ እዚ ኣዝዩ ረቂቕ ነገራት ምዃኑ ኢና ንርኢ ማለት እዩ። ስለዚ ትፈትዎ ዝቐረበልካ ትደልዮ ዝፈልጥ ዝርዳእካ እንተ ደኣ ኮይኑ እዚ ሓደ ካፍቲ ኣሰራርሓ ናይ ኣልጎሪዝም እዩ ማለት እዩ። ኣብ ሕፅር ድበለ ንኣብነት ኣብ ናይ ቲክቶክ መደባት ዋላ ብኦፍላይን ብዘይ ኢንተርነት ኣብ ሞባይላት ዝርጋሕ ዘሎ ኣብ ሙሉእ ሳልሳይ ዓለም ብፍላይ ርሑቕ ምብራቕ ንኸይድ ሃገራት ኣፍሪቃ ንምፃእ እንተ ደኣ ኮይኑ ከዓ እዚ እዩ። ንኣብነት ቲክቶክ እንድሕር ዳ ርኢና ንመዓልቲ ብሚልዮናት ዝቕፀሩ ናሓፀርቲ ገሊኦም ናይ ሓደ ደቂቐም ገሊኦም ናይ ክልተ ደቂቐም ገሊኡ ከዓ ትሕቲ እዩ። ምክንያቱ ኣብዚ ግዜ እዚ ሰባት ናይ 20 ደቂቕ ኣስተምህሮ ካብ ክርዩ ናይ ክልተ ደቂቕ እንታይ ትኸውን ዝብል ምክንያቱ ብስና እምሮ እንታይ መፅናዕቲ ተገይሩ ዘይተወደአ ሉፕ ሰባት ከምዘይፈቱ ክውዳእ ከም ዝደልዎ እንተደኣ ሓንቲ ነገር ርኢኻ እሞ ዘይተወደአት ብድሕሪያ ደይትደልያ ክትመፅያ ብድሕሪያ ግን ኣዝኻ ትደልያ ክትመፅያ። ስለዚ ዋላ ሓሙሽተ ግዜ ሸለል ኢልካ ሓሊፍካዮ ኣብታ ሻድሸይቲ ድያ ኣብታ ሓሙሸይቲ ድያ ኣብታ ራብዒቲ ድያ ትደልያ ከም ትረክብ ስለ ዝፈልጡ እዚ የዳልውልካ ማለት እዩ። ኣብ ኦፍላይን ክኸውን ከሎ ኣብዘይ ኢንተርነት ብፍላሻት ብሜሞሪታት ብወዘተ ኣብ ዝመሓላለፍ ግን ካብቶም ሚልዮናት እቶም ዝለዓለ ቪው ዝረኸቡ ውችዝ ደቂ ሰባት ዝደልይዎም እዮም ዝበሃሉ ስለ ዝመፁ ብነ ሞከዓ ነናይ ሓደ ደቂቕ ነናይ ክልተ ደቂቕ ስለ ዝኾኑ ከይተፈለጠካ ትኸይድ ማለት እዩ። ንኣብነት እንተ ደኣ ሓሙሽተ ባኒ ወይ ሰለስተ ባኒ ብሓንሳብ ተቐሪብልካ ኣይትበልዖን ኢኻ። እንተ ደኣ በብንእሽተይ ኮይኑ ግን እሞ ክንደይ ግዜ ከም ድበላዕኻ ኣይፍለጠካን ግዜ ትወስድ ማለት እዩ። እዚ ስለ ደፅንዕዎ ሕጂ ካብ ፌስቡክ ካብ ኢንስታግራም ንላዕሊ ኣቐልቦ ሰባት ድወስድ ዘሎ መን እዩ እንተደ ኢልና ቲክቶክ እዩ። ቲክቶክ ብኸመይ እዩ ነዚ መፅናዕ ተወሲድዎ? ሰባት ኣብ ነዊሕ ግዜ ዝግደሱሉ ግዜ ከም ዘብቅዐ ንነዊሕ ካብ ልዕሊ 15-20 ደቂቕ ኮፍ ኢሎም ክርዩ ኣብ ዘይክእሉ ደረጃ በፂሖም ኣለው። እንታይ ደኣ ሓፀርቲ ናይ 2 ናይ 3 ደቂቕ እንተደኣ ጌርካሎም ግን ከይተፈለጦም 2 ሰዓት 3 ሰዓት ኮፍ ክብሉ ይኽእሉ እዮም ብዝብል ዝተገለፀ እዩ ማለት እዩ። ስለዚ ብሓፈሻ ኩሉ ሰብ ሎሚ ኣብ ሞባይል ኣብ ኮንተንትስ ወይ ትሕዝቶታት ናይ ዲጂታል ኮንተንትስ ዝበሃሉ ናይ ሞባይላት ናይ ሎፕቶፓት ዘሕልፎ ዘሎ ግዜ እንዳበዝሐ ይኸይድ ምስ ምህላው ንሕና ወይ ብፍላይ ንኣሽቱ ቆልዑት ግዳያት ናይ ኣልጎሪዝም ይኾኑ ከምዘየለዎ ወይ ንኸውም ከምዘየለና ኣረጋጊፅና ክንኣቱ እንተ ደኣ ደሊኻ ኮይኑ ብድሌትካ ኮይኑ እቲ ግዜ ትሕልፎ ዘለካ ብድሌትካ እዩ ወላሓንቲ እንተ ደኣ ብዘይድሌትካ ኮይኑ ግዳይ ናይ ኣልጎሪዝም ናይ ማሕበራዊ መራኸቢታት ንኸውን ኣለና ወይ ይኸውን ኣሎ ህዝቢ ዓለም ግን ምናልባት ነዚ ኣቐዲሙ ክጥንቀቐሉ ሞ ኖ እዚኦም ከምዚ እንዲኦም ሓሲቦም ንዓይ በቢ 2 ደቂቕ እንዳገበሩ እንዲኦም 2 ሰዓት ኣብዚኣ ኮፍ ከብሉን ሓሲቦም ኣነ ግን ነዚ ነገር እዚ ነቐሐሉ ስለ ዘለኹ ድሕሪ ሕጂ ኣይጥቀመሉን እየ። ምክንያቱ እቲ ኣብ ሶሻል ዳይላማ ከም ዝጠቐስና ምናልባት ሶሻል ዳይላማ ዘይረአኹማ እንተለኹም ተመሊስኩም መደብ ቴክኢንሳይት ኤርትራ ክትርእዎ በዚ ኣጋጣሚ እዚ ከዘኻኽረኩም ንደሊ ምክንያቱ ኣብኡ ዝተቓልዐ ምስጢር ወይ ኣሰራርሓ እቲ ኣንፌር ድበሃል እዩ። ሓደ ቆልዓ ሞ ኣብ ስክሪን ድሓዘን 5-6 ናይ ስነ ኣእምሮ ፕሮፌሰራት ድሕሪታ ስክሪን ኣለዉ። ምክንያቱ ከመይ ገይሩ
እንታይ ደሊ እንታይ ተገይርካሉ እዩ

0: Goddamn vegetarian pizza. I take medication for the cholesterol problem.
1: ዝገርም እዩ ብዝኾነ ግን እዚ ናይ ኣሕምልቲ ፒሳ ዝበልኩሞ ኣይደልየን እየ ንመጠን ኮሌስትሮል ንምቁፃር ድማ ስሩዕ መድሃኒት ይወስድ ኣለኹ
2: Excuse me, sir, but you have not taken your medication regularly. According to our database, you purchased only a box of 30 tablets once at Superfarm Pharmacy, for months ago.
1: የቕሬታ ዳ ግበረልና እምበር ኣወሳስዳ መድሃኒት ካውን ስሩዕ የለን ብመሰረት ዘለና ሓበሬታ ዳታቤዝ ኣብ ዝሓለፈ 4 ተዋርሕ ሓንሳብ ጥራይኻ ካብ ሱፓ ዝተባህለት ፋርማሲ 30 ሓባ ዘለዋ መድሃኒት ገዚእኻ
0: I bought more from another pharmacy.
1: እወ ግን ካልእ ብዝሕ ዘለዎ ካብ ካልእ ፋርማሲ ገዚአ እየ።
2: That doesn't show on your credit card statement.
1: ግን ከም ዝገዛእኻ ኣብ ናይ ባንካ ጸብጻብ ኣይረአናዮ።
0: Well, I paid in cash, that's why.
1: እወ ብካሽ ገዚአ እየ።
2: But you did not withdraw enough cash according to your bank statement.
1: ክኸውን ምኽኣለ ግን ካብ ሕሳብካ እኹል ካሽ ከምዘየውፀኻ ኣብ ሕሳብካ ዝረአ ዝኾነ ምንቅስቓስ የለን።
0: Jesus Christ, I have other sources of money.
1: ኣነ ዶ? ካልእ ካሽ ዝረኽበሉ ምንጭ ኣለኒ ካብኡ እየ ተጠቂመ
2: That doesn't show on your latest tax returns unless you bought them using an undeclared income source which is illegal
1: እዚ እውን ኣብ ናይ ግብሪ ዝኸፈልካሉ ኣታዊ ኣይተረአየን ምናልባት ግብሪ ዘይትኸፍለሉ ዘይፍለጥ ኣታዊ እንተለካ ከምኡ ትገብር እንተሊኻ ድማ ዘይሕጋዊ ኢኻ ትሰርሕ ዘላ
0: What the hell? Somehow you have my tax records? This is nuts!
1: እንታይ ኻ ትብል ዘላ ግብሪ ናይ ዝኸፍለሉ ጸብጻባይ እውን ኣለኩም እዩ
2: I'm sorry, sir. We use such information only with the sole intention of helping you.
1: يقريتا قبرلنا. إذي نقبرو زلنا نعاقا نمحقازيو. حبريتا خاكيبنا نمحقازكا يو هاقنانا.
0: I'm sick and tired of Google and Twitter and WhatsApp and all that shit. I'm going to a desert island where I don't have to deal with any of that shit.
1: أيدليني. بزوم كام Google, Instagram, Twitter وزتا زعمسولو قدسات ناي محبرو مرخبيتات أمنها تشجيران إقلوني. ተሪፍኒ ዘሎ ኢንተርኔት ዝበሃል ናብ ዘይብሉ ደሴት ወይ ምድረ በዳ ምኻጥራይ
2: I understand but you need to renew your passport first it expired 6 weeks ago
1: ተረዲእካ መሰልካ እዩ ግን ፓስፖርትኻ ምሕዳስ ገድለካ እዩ ካብ ዝወድቕ ድሮ 6 ሰሙና ተሕሊፉሉ
0: How in the hell did you know about my passport being expired I was going to renew it Jesus Christ what's wrong with our country
1: ፓስፖርተይ ከም ዝወድቕኸ ብኸመይ ፈሊጥኩም ንኽሕድሶ እንደ ዝቀርብ ዘለኹ ናይ ብሓቂ እምበር ኩሉ ነገራትና ተቋፂርኩሞ እምባዕ
0: Well, welcome to the new world. The new world is here, and it's scary. So everyone be ready, because that's what's happening. And have a good evening.
3: ካብዚኣ ቪድዮ እንታይ ክንዕዘብ ንኽእል ወይ እንታይ ክንምሃር ንኽእል እንተዳኢልና ኣቐዲምና ኣልጎሪዝም ዝበሃል ነገር ከም ደሎ ነገራት ኮኔክት ከም ዝገብር ወይ ኮኔክቲን ደ ዶትስ ከም ዝብሎ ኣብቲያ ዝነበረት ነጥቢ ኣብቲያ ዝነበረት ነጥቢ ኣላጊቡ ድሌታትካ ምእንታይነትካ ምንነትካ ዘፅንዕ ሶፍትዌራት ከም ዘሎ ብሓፈሻ ማሕበራዊ መራኸቢታት ከዓ ትዝለዓለ ደስርሖ ዝበሃል ድሕረ ባይታ ወይቲ ዓንዲ ሕቆ ናይ ማሕበራዊ መራኸቢታት ናይ ሶፍትዌር ኣልጎሪዝም ምዃኑ ርኢና ኣለና እዛ ሓፃር ቪድዮ ዝቐረበት እንተ ዳኣ ርኢናያ ኣብ መደብ ቴክ ኢንሳይት ኤርትራ ቅድሚ ልዕሊ ዓመት ዝቐረበት እያ ነይራ ኣብቲ እዋንቲ ዝነበረ ኣዛራብ ዝበሃል እዚ ሰብ እዚ ናብ ሓደ ትካል ምስ ደወለ ፒሳ ደልዩ ወዘተ ወዘተ ወዘተ ትገልፅ ከም ዝተኸታተልኩም እያ ነይራ ሎሚ ድሕሪ ዓመትን ገለን እዚ ነገር እዚ ክንዘራርበሉ ከለና ንዝነበረ ናይ ማሕበራዊ መራኸቢታት ኤኣይ ተሓዊስዎ ትካላት ንማሕበራዊ መራኸቢታት ንትካላት ማሕበራዊ መራኸቢታት ህዝብን መንግስታትን ዘለዎም ንቕሓት እንዳዓበየ ኣብ ዝኸደሉ ግዜ እሶም ከዓ ነቲ ዝነበረ ናይ ኣልጎሪዝም ኣሰራርሓ ብኤኣይ ተጠቂሞም ዝያዳ ኣብ ዝሕይሉሉ ዘለዉ ግዜ ኢና ዘለና ስለዚ ብሓፈሻ ካብዚ ናይ ሎም መዓንቲ እንታይ ኢና ንምሃር እንተዳ ኢልና ሎሚ ኣብዚ እዋን እዚ ኾንካ ሞባይልካ ክትስሕበካ ከላ ላፕቶፕካ ክትስሕበካ ከላ ወይ ትጥቀመሉ ትሪኦ ዘለካ ቪድዮ ክስሕበካ ከሎ ብድሕሪኡ ኣልጎሪዝም ከም ደሎ ሞ ከምቶም ጉዳያት ዝኾኑ ብዙሓት ህዝብታት ዓለም መንስያት ከዓ ብፍላይ ንሕና ኣቐዲምና መምሃርን ኣይግበርካን መምሃርን ኣይኽላእካን ከም ዝበሃል ካብዚኦም ብዙሕ ነገር ክንምሃር ክኢልና ስለ ዘለና ሞባይልካ ልዕሊ 15 ደቂቃ ድሕዘካ ነገር እንተዳ ርኢኻ ብድሕሪኡ ኣልጎሪዝም ከም ደሎ ግዳይ ክኸውን የብለይን ኢልካ ትገድፎ ኖ እዚኣ መዲበላ እያ ፍርቂ ሰዓት ኣብ ሞባይላይ ክፀንሐ 20 ደቂቃ ክፀንሐ ኢልካ ባዕልኻ ዝኣተኻዮ እንተደኣ ኮይኑ ከዓ እቲ ውሳነ ናትካ ምዃኑ ዘርኢ መደብ እዩ ነይሩ

ማርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፅናሕኩም ንሎሚ ሻሙናይ ምዕራፍ ሓምሻይ ክፋል ዝቐረበ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንረኸብ ደጊመ ስለምክታልኩም የመስግን ሰናይ ቅነ

መደብ ናትራ ናብ ሰሙን እዚ ኮርሶ መኪናን ሞተር ሳይክልን ከም ዓውዲ ስፖርት ኣብ ኤርትራ ናይ ነዊሕ ዓመታት ታሪክ ኣቕፂሩ ዘሎ ፍቱው ስፖርት እዩ። ፌደሬሽን ቅድድም መኪናን ሞተር ሳይክልን ከዓ ኣብ ዝተፈላለየ ኣጋጣሚታት ውድድር ሰሪዑ መደባቱ ከሰላስል ፀኒሑሎ። ኣብዚ ውድድር እዚ ኣስማት ስንኩላን ዝግልገሉለን መካይን ከምኡውን ዓረብያ ንዓኦም ብዝጥዕም መንገዲ ሰኒዑ የቐርብ። ተመክሮ ህይወት ተጋዳላይ በረኸት ኣብ ንኡስ መደብ ፍኖተ ህይወት ክቐርብ እዩ። ተኸታታሊት ድራማ ሳውን 15 ክፋል ፋኒ ክሊፕ ከምኡውን ዝተፈላለዩ ጣዕሚ ዜማታት ኣካል ትሕሶ መደብ ናትራን ናይ ዘሰሙን እዚኦም። መደብ ናትራን ቀዳም 9 ግንቦት ልክዕ ሰዓት 2 ፈረቓን ድሕሪ ቀትሪ ድግማ ሓሙስ 14 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ጎበታት ዛንጃን ጂን ቲያመንን ኣብ ቻይና ዝርከቡ ክልተ ኣዝዮም ፍሉጣት ቦታታት እዮም። እዞም ጎቦታት ኣገራሚ ዝኾነ ቅርፂ እዮም ዝውንኑ።

ኣብዚ ጎቦታት ብቤትሮ ዝተሰርሐ 4700 ክንዲኦመ ጫማ ብራኸ ዘለዎ ካብ ጎቦ ናብ ጎቦ ዘሰጋግር መጓዓዓዝ ኣሎ። በዚ መጓዓዝ ተፀርካ ካብ ሓደ ጎቦ ናብ ሓደ ጎቦ ኣብ ትጓዓዘሉ ግዜ ፍሉይ ተመክሮ እዩ ዘለዎ ይብሉ ናብዚ ቦታ ዝመፁ በፃሕቲ።

እዚ ቦታ ብሓፈሻ 99 ዝኣኽሉ በላሕቲ ኩርባታት ይርከብዎ። እዚ ኣገራሚ ስሉስ ኩርናዓዊ በዓትን ጥውይዋይ ጽርግያን በረኽቲ ኩርባታትን ቀንዲ መለለይ ናይዚ ቦታ እዮም።

ሚቶርያ ናይተን ኣብ ግሪክ ዝርከባ ጥንታውያን እኩባት ገዳማት መፀውዒ እዩ። እዞም ኣብዚ ቦታ ዝርከቡ ዓበይቲ ኣዕኑድ ካብ 1000 ክሳብ 1800 ቁመት ጫማ ብራኸ ዘለዎም ኮይኖም ቅድሚ ሚሊዮናት ዓመታት ብምቡሕጓግ ምድሪ ዝተፈጥሩ እዮም።

ገዳማት ሚቶርያ ኣብ 14 ክፍለ ዘመን በቶም ኣብ ግሪክ ዝርከቡ መነኮሳት ኣብ ልዕሊ እዞም ዓበይቲ ኣዕኑድ ዝተሃንፁ ጥንታውያን ገዳማት እዮም። እዞም መነኮሳት ካብ ኩናትን ማሕበራዊ ሽግራትን ናፃ ኮይኖም ሃይማኖታዊ ኣገልግሎቶም ንኽፍፅሙ ናብዚ ቦታ ከም ዝመፁ ይዝእመን። ሓደ ካብቲ ነዚ ገዳም ዝተፈለየ ዝገብሮ እዚ ገዳም ብዝተሓላለኸ ኣገባብ ዝተሰርሐ ምዃኑ እዩ። ናብዚ ገዳም ንኽድይብ